0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመራል።
2: የተከበራችሁ አድማጮች ጤና ይስጥልን እንደምን አደራችሁ። ለሊት አልፎ ወደ ቀን ብርሃን ቀን ተሸጋገርን። አርብ ቀን ላይ ሆነን ወደ ቅዳሜ ሰንበት ተቃረብንና እንዴት ናችሁ? መልካም ቀን ይሁንልን። እለቱን ደብራያት ዘመን አቆጣጠር ሀዮም ዮም ሺሺ ዩድ ሄት በታሙስ ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠር ጁላይ 3 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ለተ አረብ ሰኔ 26 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሚካኤል ኦልሽባግ ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜናና እንዲሁም በወቅታዊ ጉዳዮች ላይ የሚያተኩሩ ቃለ ምልልስም አለን። ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና እናስቀድም። አርስተ ዜና ጥቅምት ወይም ኦክቶበር 7 እልቂት 1000 ቀናት ሰፊው የእስራኤል ህዝብ ትናንት አሰበ። የእስራኤል ባቡር ድርጅት ራኬቤት እስራኤል የግዞ ደህንነት ለማሻሻል ሲባል በዛሬው ዕለት በኪርያት ሙስኪን ከተማ አካባቢ የመሠረተ ልማት ሥራዎችን ያከናውናል። በእስራኤልና በቱርክ መካከል ውጥረት እንዳለ ተገለጸ። ግብፅ ሐማስ የጦር መሳሪያውን በእምነት ማሳያዥም መልክ ለእሷ ሙሉ በሙሉ እንዲያስረክብ ጠየቀች። ባለፈው የካቲት ወር ላይ የተገደሉት የኢራኑ ጠቅላይ መንፈሳዊ መሪ አሊ ኸማናዊ አስከሬን ለቀብር ስነ ስርዓት ዝግጅት ላይ ወደ ዋና ከተማ ቴህራን ተመልሷል። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። በቴል አቪቭ ከተማ በሚገኘው ኪካር ሃቶፊም ማለትም የጠለፉት አደባባይ በሰኘው የጥቅምት 7 ወይም ኦክቶበር 7 እልቂት የተፈጸመበትን 1000 ቀናት ለመዘከር በታሰበው ሰልፍ ላይ በሺዎች የሚቆጠሩ ሰዎች ትናንት ተሳተፉ። በናል ኦዝ ወታደራዊ ጦር ሰፈር ውስጥ በታዛቢነት ወይም ታስፒታኒ ታገለግል የነበረችን በዕለቱ የተገደለችው የሮኒ አሸል አባት ኢያል አሸል በሰልፉ ላይ እንደተናገሩት ከእልቂቱ ጀምሮ ቤተሰቦች የሚጠይቁት እውነትን፣ ፍትህንና ማስተካከያም ብቻ ነው አሉ። በተጨማሪም በእስራኤል ታሪክ ውስጥ ትልቁ የስለላና የደህንነት ውድቀት እንዴት ሊከሰት እንደቻለ መረዳት እንደሚፈልጉ ገልጸዋል። አሸር አክለው ቤተሰቦቹ መልስ በሚፈልጉበት በዚህ ወቅት በታሪክ ላይ ያረፈውን ጥቁር ነጠብጣብ ለመደምሰስ ለማጥፋት ታሪኩን እንደገና ለመጻፍና የተጠያቂነትን ስሜት ለማደብዘዝ የሚሞክሩ አካላት እንዳሉ ተናግረዋል። ለመንግስት መስሪያ ቤቶች ተቆጣጣሪ ቢሮ ኃላፊ ለመምረጥ በሚደረገው ውስጥ ሚስጥራዊ ድምፅ አሰጣጥ ላይ ጠበቃ ሚካኤል ራቢሎ ድጋሜ ለመመረጥ የሚያስፈልገውን የ61 የክነሴት አባላት ብልጫ ድምፅ አያገኝም የሚል ከፍተኛ ስጋትን በሊኩድ ፓርቲ መሪዎች መካከል እንዳለ ተነገረም። የሀገሪቱ ከፍተኛ ፍርድ ቤት ባጋጽ ትናንትና ከሰዓት በኋላ ባስተላለፈው ውሳኔ በቀድሞው ምርጫ ላይ የሚስጥራዊነት መርህ በመጣሱ ምክንያት ምርጫውን በድጋሜ እንዲካሄድ አዟል። ቃል አቀባያችን ሻር ግሊክ እንደዘገበው ከሆነም የሊኩድ ፓርቲ አባላት በበኩላቸው ህገ መንግስታዊ ቀውስ ውስጥ መግባት የማይፈልጉ ሲሆን፣ በሌላ በኩል ደግሞ የከፍተኛው ፍርድ ቤት ትዕዛዝ በማንኛውም ዋጋ በጭፍኑ የሚታዘዙ መስለው መታየት አይፈልጉም። በአሁኑ ወቅት እየታየ ያለው የመፍትሄ የፍርድ ቤት በሰጠው ውሳኔ ምክንያት ራቢሎ በአሁኑ ሰዓት ስልጣኑን ለመረከም ፈቃደኛ አለመሆናቸውን እንዲያስታውቁ ከሊኩድ ፓርቲ ወገን ጥያቄ እንዲያቀርብላቸው ማድረግ ነው ተብሏል። የእስራኤል ባቡር ድርጅት ራኬቤት እስራኤል የጉዞ ደህንነት ለማሻሻል ሲባል በዛሬው ዕለት በቂርያት ሙስኪን ከተማ ከአካባቢ የመሠረተ ልማት ሥራዎችን ያከናውናል። በዚህ ምክንያት በሰሜኑ የአገሪቱ ክፍል በባቡር እንቅስቃሴ ላይ ለውጦች የሚደረጉ ሲሆን በአኮ ከተማን በነሃሪያም በአኽሁድ እና በካርሜኤል የሚገኙ የባቡር ጣቢያዎችን በስራ ሰዓታት በሙሉ ዝግ ይሆናሉ። በሊባኖስ የሚገኝ የመገናኛ ብዙሃን እንደዘገበው በአገሪቱ ደቡባዊ ክፍል በጹር አውራጃ ስር በምትገኝ በሲድቃን ከተማ አካባቢ የእስራኤል ጥቃት መፈጸሙን አስታወቁ። ይህንን የዘገበው ቃል አቀባያችን ሮይ ኬይስ ነው። በእስራኤልና በቱርክ መካከል ውጥረት እንዳለ ተገለጸ። የቱርኩ የውጭ ጉዳይ ሚኒስትር አኻን ፊዳን የእስራኤል ሕዝብ የሰው ልጅ ከእንግዲህ ሊሸከመው የማይችለው ሸክም ሆኗል ማለታቸው ተገለጸ። ፊዳን ከቱርክ ሲኤንኤን ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ዓለም አቀፉ ማህበረሰብ በእስራኤል ላይ ማዕቀብ እንዲጥል ጥሪ አቅርቧል። የእስራኤል የውጭ ጉዳይ ሚኒስትር ጊዲዮን ሳር ለንግግሩ ከባድ ምላሽ የሰጡ ሲሆን መግለጫውን ታሪካዊና ግልጽ የሆነ የዘር ማጥፋት ቅስቀሳ ሲሉ ፈርጀውታል። ሚኒስተር ሳር የተሰነዘሩትን ክሶች በታሪክ ውስጥ ከነበሩት የነብሰ ገዳይ ገዢ አካላት ጋር ንግግር ጋር የሚያመሳስሉ ሲሆን የምዕራባውያንን ሀገራትና የኔቶ አባላት ድርጊቱን እንዲያወግዙ ጥሪ አቅርበዋል። ግብፅ ሐማስ የጦር መሳሪያውን ሙሉ በሙሉ ከማውደም ይልቅ ለእሷ በእምነት ማስያዦ መልክ እንዲያስረክብ የሚጠይቀውን የሰላም ሐሳብ እንደገና ለማንቀሳቀስ እየሞከረች ነው። በጉዳዩ ዙሪያ ቅርበት ያላቸው የግብፅ ምንጭ ለዘጋቢያችን ሮይ ካይስ እንደገለጹት ከሆነ ካይሮ በከተማዋ ለሚገኙ የሐማስ መሪዎች ይህንን የስምምነት አማራጭን እንዲቀበሉ ከፍተኛ ጫና እያደረጉባቸው ነው። ይህም የትራምፕን የሰላም እቅድ ወደ ሁለተኛው ምዕራፍ ለመሸጋገር በማለም የተደረገ ነው። እንደ ምንጩ ገለጻም ሐማስ እስካሁን ድረስ ምንም አይነት የመስማማት ምልክት እያሳየ አይደለም። ይልቁንም የሽብር ፈጣሪ ድርጅት ጊዜ ለማስረዘም እየሞከረ ነው። ባለፈው የካቲት ወር በአሜሪካና በእስራኤል የጋራ መክፈቻ ጥቃት የተገደሉት የኢራን ጠቅላይ መሪ የመንፈሳዊ መሪ የሚባሉት አሊ ኻማኒ አስከሬን በቴህራን በሚገኘው የኢማም ኻማኒ ሁሴና አቅራቢያ ለህዝባዊ ስንብት ስነ ስርዓት ቀርቧል። ፕሬስ ቲቪ የቴሌቪዥን ጣቢያ እንደ ዜና ወኪልን የሬሳ ሳጥኑ ወደ ስነ ስርዓትን ሲደርስ የሚያሳይ ምስል ይፋ አድርጓል። ቃል አቀባያችን ራም ብራንድስ እንደዘገበው ይፋዊ የሽኝትና የቀብር ስነ ስርዓት ነገ ቅዳሜ የሚጀምር ሲሆን የመጨረሻ የቀብር ስነ ስርዓት በሚቀጥለው ሳምንት መጨረሻ ላይ በማሻድ ከተማ ይፈጸማል ተብሎ ይጠበቃል። ከፍተኛ የአሜሪካ ባለስልጣናት በአሜሪካና በኢራን መካከል የድርድር ውይይት እየተካሄደ በነበረበት ወቅት እስራኤል የሁለቱ የኢራን ከፍተኛ የኢራን መሪዎችን ሕይወት ለመግደል እቅድ ነበራት የሚል ስጋት እንደነበረባቸው ገለጹ። በኒውዮርክ ታይምስ ጋዜጣ ዘገባ መሰረት የውጭ ጉዳይ ሚኒስትር አርካቺና የፓርላማ አፈ ጉባኤ ቃሊባቭ ላይ የግድያ ሙከራ ከተፈጸመ ድርድሩ ሙሉ በሙሉ ሊፈርስ ይችላል የሚል ስጋት ነበረም። በዚህ ምክንያት አሜሪካን በአካባቢው የሚገኙ ሀገራት ስለ ዲፕሎማሲያዊ ስጋትን ለኢራን ማስጠንቀቂያ እንዲያስተላልፉ ጠይቃለችም። ይህንን መረጃ ያደረሰን ቃል አቀባያችን ራም ብራንድስ ነው። ስፖርት። ያዝነው 2026 ዓ.ም የዓለም ዋንጫ በቶሮንቶ ከተማ በተደረገ ጨዋታም ፖርቹጋልን ክሮሺያን 2-1 በሆነ ውጤት በማሸነፍ ወደሚቀጥለው ጨዋታ አልፏል። የፖርቱጋል ብሔራዊ ቡድን ቀደም ብሎ ትናንት ማታ ስፔን ኦስትሪያን 3-0 በሆነ ሰፊ ውጤት በማሸነፍ ወደ ማለፉን አረጋግጧል። የዓለም ዋንጫ ጨዋታዎቹም በካን 11 ቴሌቪዥን ጣቢያ፣ በካን ረሸት ቤት እንዲሁም በካን ቦክስ በኩል በቀጥታ እየተሰራጨ እየተላለፈ ነው። በዚህ በዲጂታል በካን ታጊድ ድርጅት ዲጂታል አማካኝነትም ለተመልካች እየተላለፈ ቀጥታ እየተላለፈ ነው። የአየር ጸባይ ትንበያ ዛሬ አረብ ግሪብ በርግጥም የአየር ጸባይ ሁኔታ እስከ ሰኞ ድረስ ምንም አይነት ለውጥ የለውም ቢባልም ነገ ቅዳሜ ሙቀቱ እንዲያው ከሰነበተው በመጠኑ ይቀንሳል ተብሎ ይጠበቃል። ዜናው አበቃ።

0: የተከበራችሁ አድማጮቻችን ከዚህ በመቀጠል በወቅታዊ ርዕሰ ጉዳዮች ላይ ከጋዜጠኛ ያናው ፈረደ ሰንበቱ ጋር እንመለከት ሁለት ርዕሰ ጉዳዮች አሉን። በመጀመሪያ እስራኤል መንግስት ፖለቲካ ከትናንት ወዲያ የቶራ የቅዱስ ኦሪት ትምህርትን ህግን በተመለከተ በመጀመሪያ ንባብ አጸደቀ። አከራካሪነቱ እና ሁለተኛው ርዕሰ ጉዳይ ደግሞ ከሶስት ሳምንታት በፊት ኢትዮጵያ ወደ እስራኤል የመጡ እንግዶች ነበሩን በሰሜን ሸዋ የሚኖሩ ቤተ እስራኤሎች ነን የሚሉት ወደ ሶስት የሚሆኑ እንግዶች መጥተው ነበረ። በሬዲዮ ቃለ ምልልስ አድርገናል። ስለሱስ እንዴት ይታያል በሚል ነው። ጋዜጠኛ ያናው ፈረደ ሰንበቱ ጤና ይስጥልኝ፣ እንደምን አደርክ?
1: ጤና ይስጥልኝ ሻረጉ። እነዚህን ክብራን አድማጮች እንዴት አድራችሁ? ሰላም አድራችሁላችሁ?
0: ደህና ነን እግዚአብሔር የተመሰገነ መልካም ቀን ይሁንልን። እንግዲህ ያው ለማስተዋወቅኩና በወቅታዊ ሁኔታዎች የእስራኤል ፖለቲካ ትናንት ወዲያ ያው ይህን የቶራ ማለት የቅዱስ ኦሪትን ተማሪዎቹን እና ከውትድርና ጋር በተያያዘ በመጀመሪያ ንባብ አብዛኛው ድምፅ ብልጫ አድርጎ ጸደቀ ተባለና ባለ ሳምንት በፊት አንተ ጋር በወቅታዊ ዘገባ ተጠያይቀ ቃለ ምልልስ አድርገን ነበረ። ይህ ህግ ሊጸድቅ አይችልም የሚል ግምታዊ ትንቢያ ነበረና እንዴት ታየዋለህ?
1: እንግዲህ ሳይሆን እንደምናለ እንዳልከው እንግዲህ ፈጣሪ አምላክ እስራኤል አምላክ እንኳን ሰላም አሳደረና እንዳልከው እንግዲህ መስል ሳይሆን እንግዲህ የሃይማኖት የወሪት ትምህርት መሰረታዊ እንዲሆን እንዲሁም ደግሞ ይህንም ወደ ተለያዩ ወደ ውትና ወደዛም ነገር ነገሩ መገናኘት ስለተፈጠረ ይሄ ራሱ የፖለቲካ ግጭት ተፈጥሮ አድርገ እንዳልከው እንግዲህ በ63 ድምፅ ፓርላማው አጽድቆታል። ሆኖም እንግዲህ እንግዲህ እንደምታውቁ እንግዲህ በኮሚቴ ወደ ህጉን አጣርቶ ብሎ አጸደቀ በኋላ እንግዲህም ላይ ጉባኤ ይቀርባል። እንግዲህ እዛን ጊዜ ጸድቃ ላይ ጸድቅን ባለው ነገር በጣም አስተያየቂ ነው። ሆኖም ሁላችንም እንግዲህ የሃይማኖቱን ነገር ፖለቲካ ሳይዝ ዝም ብሎ እንደዚህ በሁላችንም ሃይማኖት ቢስፋፋ ጥሩ ነበር፣ ግን ሃይማኖት ወደ ፖለቲካ ሲሄድ የበለጠ ለዚህ ለማያምኑትም አንዳንድ ደግሞ ውስጣቸው እንትን ካለው ያራርቃል ይመስለኛል። እና ይሄ ደግሞ እንደ መስለኝ እንግዲህ እንደምታየው እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይህን ነገር እንግዲህ ለእነሱ እንግዲህ ከረሜላ ሰጥቶ ለሌሎች እንደ የእሱን የሚፈልጓቸውን ህጎችን ለማጽደቅ ስለሆነ እሱም ደግሞ ለእነሱ የሆነ ከረሜላ ሰጥቶ ማታለል አለበት ማለት ነው። እና ይሄ በሆቄሶድ ወይም ደግሞ መሰረታዊ ብሎ የወሪት ትምህርት ብሎ ያጸደቁት በአንደኛ ድምፅ ቅረ እንትን በጥር የጸደቀው ይህ እንግዲህ በሙሉ በሙሉ ሊጸድቅ ይችላል ወይም ሊያጸድቅ ይችላል በምን ላይ ጉባኤ እንደገና ሲቀርብ ማለት ነው።
0: ማለት በመጀመሪያም ንባብ ጸደቀ በአብላጭ ድምፅ ይባል እንጂ እንደገና ወደ ኮሚቴው ተመልሶ

0: እና በዚህ ባለፉት 1000 ቀናት ውስጥ ብዙ ጥፋት ነው የደረሰው። የህይወት ጠፍቷል። እስካሁንም በጦርነቱ የተጎዱ ዜጎችና ወታደሮች እንዳሉ ይነገራል። አሁን ስታይ ከጊዜ ወደ ጊዜ ህብረተሰቡ በዋናነት እኮ የፖለቲካ ርዕዮተ ዓለም አመለካከቱ የተቀየረ ይመስላል። እንዴት ታየዋለህ?
1: እንግዲህ ሳይሆንም ትረው ሰው እየተቀየረ ይመስላል። ግን በአደካደ ሰው ግን ማሳየታቸው ካደር ፖለቲካውና እንዳልከው እንግዲህ ፖለቲካውና ሃይማኖቱን እያገናኙት ነው ሁኖውን እንቅፋትና ወደ እስከፊት ደግሞ እንቅፋት የሚፈጥረው ሆኖ ያለው። እንግዲህ እነሱ የበለጠ እንግዲህ በዚህ በአንድ ሺህ ዓመት በቀን በዚህ ተብሎ በተከበረው በዚህ 2-3 ቀን በዚህ ባለፈው ትናንት ማለት ነው በዚህ ቀን ምንድን አሉ ይበልጦች እንግዲህ ካደር እንግዲህ በምስዋዕት የከፈለ አገራችን የተለያዩ ብሔሮች ይገኛሉ። እነዚህ ሀረዶች ደግሞ እዚህ ተሳትፈው እንደዚህ ቢሳተፉ ጥሩ ነው ብለው ዋናው ጥሩ ወንድም ደግሞ እስራኤል ደግሞ በዚህ በአለ ጦርነት ስንት ያህል እጥፍ እንደከፈለ ጉዳት ነጣለችው የሚያሳየው ባንገድ ደግሞ ማየት የነበረባቸው እስራኤልም ደግሞ ስንት ድል እንደመጣች መጠቀስ ነበረባቸው ይመስለኛል።
0: ይህ በእንዲህ እንዳለ የመከላከያ ሰራዊትም የሰው ኃይሉ በመግለጫ አውጥቷል። በትናንትና ሁለት በእንግዲህ የዚህ 1000 ቀናትን መታሰቢያ ጋር በተያያዘ ነው እንዲህ አይነት መግለጫ ያወጣው። መከላከያ ሰራዊቱም የወታደሮች እጥረት እንዳለ የሚገልጽ ነው የሆነው እና ከዚህ ጋር በተያያዘ ብዙ አከራካሪ ሆነው ምንድን ነው በእስራኤል ሀገር በዳር ድንበር በተለያዩ ግንባሮች ከተመሰረተችበት ጊዜ አንስቶ እስካሁን ከዛ በፊትም ያው በጦርነት ላይ ነው ያለው። አሁን ታዲያ በዛ ላይ ይህንን ጫና የውትድርናን ሸክም በእኩልነት እንከፋፈል የሚል ህዝብ አለና ይህን በተመለከተ እንዴት ታየዋለህ?
1: ያው እንዳልከው እንግዲህ አንድ መቼም አንድ ሀገር ሲኖር ሰው ልጅ እንደው መብቱን ሳይሆን ደግሞ ግዴታው ማወቅ አለበት እና እነዚህ ሰዎችም ሀረዶችም ሃይማኖት እነዚህ በተለይ ጽዮናዊ ዳት የሚባሉት እኛም ጽዮናዊ ዳት ነን ሃይማኖት እንማራለን እንደናንተ ግን እኛም ደግሞ አገሪቱን እያገለገልን ይላሉ። ሌሎች ደግሞ የሚሉት ደግሞ ከዚህ ደግሞ ሃይማኖት መማር ለእስራኤል ልጅ ዋና ትግሉ ጉሉ ኃይሉ ከወትድርና በላይ የበለጠ ኃይል ነው። ፈጣሪን ተጸለይነ ለወታደሮችም ኃይል ይሰጣል ብሎ ነው የሚያምኑ እና ይሁን ነገር የእምነት ነገር አስቸጋሪ ሆኗል። በአንድ ገጥ ሆኗል እና
0: እሺ ያለው የስልክ አንዳንድ እንትል መሰለ
1: እና እንደዛ ነው ላለው እና ስለዚህ በእንግሊዝ ካድር እንግዲህ እንደምታዩ በሁሉ አዋና ዘጋቢ ነው ሟጋች ሆኖ ያለው። አሁን እንግዲህ ሃይማኖት መሪዎች እናንተም እነዚህ በተለይ ሀረድን ባሉት ለዚህ እናንተ መሳተፍ አለባችሁ፣ በዚህም ደግሞ በሀገር ሁኔታ ነገር እናንተ በዳር ሁናችሁ መቀመጥ አትችሉም ይላል። ሌሎች ደግሞ ላል አረቦችሳ እንዴት ነው አረቦችሳ የእነሱን መብት ይቀበላሉ ሁን ያደርጋሉ እንዴት ይህን ደግሞ ለምን ተሳታፊ አይሆኑም ብለው ጥያቄ ማለ ይሄ ነገር ነው።
0: አረብ ሲባል አረብ እስራኤላውያን ህብረተሰብ የእስራኤል ዜጎች ናቸው። እነሱስ እንዴት ነው የሀገሪቱ ዜጎች እስከሆኑ ድረስ ለምን ለሀገሪቱ የሚጠቅም ነገር ለምን በውትድርና ለምን አገለግሉም የሚል አዎ ጥያቄ ይነሳል።
1: ይህ ደግሞ አስጠያቄ ነው ሻው መሰለ አንድ ሰው እንግዲህ በተለያየ መንገድ ብሎ እነሱ ለምሳሌ ቢገርም አሁን የመድሎ የድሮ የጥሩ ነገር ማለት መድሎ ተፈጥሮ አሁን በተለየ የስራ ጨረታ ሲወጣም ቅድሚያ ይሰጣቸዋል ማለት ነው። ይህን መብቱን ሳይሆን እነሱም ደግሞ ለእነዚህ ሰዎች ደግሞ በግዳጅ እና የሆነ ነገር መኖር አለበት ማለት ሁልጊዜ መብት ሳይሆን አንድ ሰው ደግሞ ያን መብት ሲባል ደግሞ ለሀገሪቱ ደግሞ ነገር መክፈል አለባቸው ይመስለኛል።
0: ይህ በእንዲህ እንዳለ የእስራኤል ፖለቲካ ያለውን ወቅታዊ ሁኔታ የነው ፈረደ ሰንበቱ ሁለተኛው ርዕሰ ጉዳይ ስንመለከት ከሶስት ሳምንታት በፊት ነበረ በሰሜን ሸዋ በኢትዮጵያ ቀጭኔ በተባለ ቦታ የሚኖሩ እንግዶች መጥተው ነበረ እና በዚህ በሬዲዮ ቃለ ምልልስ አደረግንላቸው እና እነሱ የቤተ እስራኤል ማህበረሰብ አባላት ነን እውቅና ይሰጠን የሚል ጥያቄ ነበረ ያሉትና ይህን በተመለከተ እንዴት ታየዋለህ?
1: ያው መጀመሪያ አንደኛ በእስራኤል ኢትዮጵያ ህዝብ በኢትዮጵያ ሞን በተለያየ

0: ሀገሮች በአፍሪካ ምሳሌ ሩዋንዳ በተለያዩ ሀገሮች ሁሉ ይበልጡ ጊዜ ቅስቀሳ ያለውን እስራኤል የሚላለው ጥያቄ እየጠየቀ ነው። ይህም ደግሞ እንግዲህ እስራኤል አምላክ ዞሮ ዞሮ ሰዎችን ተጨፍኖባቸው የነበረውን የሃይማኖት እስራኤል ዋናውን ሃይማኖትን መመለሳቸው ደስ ይላል። ሆኖም ግን ዛሬ ማንኛውም ሰው በችግር የኢኮኖሚሽን ችግር ያለበት ለመሰቃቀያ ሃይማኖት ሲባል እንግዲህ ወደ ሃይማኖት ሲባል እንግዲህ ያ የጎሳ የምን ሳይሆን የእምነት ሁኔታ ነው። ይህ እምነት ደግሞ ዝም ብሎ ጭጭት ለብሶ ኪፓ ለብሶ ለሀገር መሸጋገሪያ ማለቱ የበለጠ ለእኛ እንቅፋት ይጥልብና ብዬማየው። እነዚህ ሰዎች ደግሞ ልመሰለህ እንግዲህ በ17 ክፍለ ዘመን ነው እንደዚህ የሚሉት ትውልዳችን ወደ አዲስ አበባ መጠው የሚሉትኝ እንግዲህ ኢትዮጵያ እንግዲህ ኢትዮጵያ ህዝብ በዚህ አይነት እኮ ኢትዮጵያ ህዝብ 100% እንደዚህ ነው ማለት ይችላል። ድሮ እንግዲህ በኢትዮጵያ በሃይማኖት በይሁዳ ሃይማኖት ስትመራ የነበረች ናት እና እነሱንና ሌሎችንስ ምን ልዩነት አለው ብሎ መጠየቅ ያስፈልጋል። በተለይ እንግዲህ እኛ ደግሞ ዛሬ መመሰለ የተወሰነ ጊዜ አንድ ቄስ ተብሎ የክርስቲያኖች ማለት ነው እሱ በጣም ግዝ ይችላል ሰዎች እዚህ ደው ዝም ብሎ ተብሎ የለበሰውላ እንደ የለበሰውላ ላይ የጨፈ እንትን እንደ ታሊት ይመስላል። ያ የሃይማኖት መሪ ነው ይሁዳዊ ነው ኋላ ደግሞ ማገነብ ስላደረገ ብለዋል። ይሄን መሰለ አለባበስ እንግዲህ እኔ እንግዲህ ወደ ወሎ አካባቢ ጀ ወሎ ስለላለ በትግራይ ጀ የትግራይን መስል ልብሻለሁ እና እኔ እዛን ጊዜ እንግዲህ የነዛን ብሔር መሆኜ አይደለም እዚህ ደግሞ ጭንጭት ለበሰና ወይም ግዝ አወቀና ይሄ ይሁዳዊ መሆን አለ አይደለም። ግዝ እነሱ ብዙ ክርስቲያኖች በግዝ ነው የሚያነቡት ወሩ እነሱን የሚያምኑበትን በግዝ ነው የሚያነቡት።
1: እሻያለሁ እንደም ይሄ ሁኔታ ነገደ እስራኤል ህዝበ እስራኤል ከብዙ አመታት ጀምሮ ተበተነ። በቅድስት ኢየሩሳሌም ተፈናቅሎ ለስደት ነው የተዳረገውና በተለያዩ ዓለማት እስካሁን ድረስ በስደት የሚገኙ ይሁዶች እንዳሉ ይነገራል። የያዕቆብ ነገድ ልጆች ለምሳሌ ኤፍራይም ከህንድ አካባቢ ወደ አሁኑ እየመጡ እንደሆነ ይነገራል። የጠፉ 10 ነገዶች አሉ እንደ ዳን እንደ ኤፍራይም የመሳሰሉ የት እንዳሉ እስካሁን ድረስ አይታወቅም ተብሏልና አሁን ይህ ሁኔታ ያልከው የቤተ እስራኤል ማህበረሰብ በኢትዮጵያ ምድር የነበራቸው ሁኔታ ለረጅም አመታት ቆይታች እያሉ ወደ ሌላ ሃይማኖት እንትር ያሏሉና ምንድነው መሆን ያለበት ሁኔታ የዚህ ቤተ እስራኤላውያን ወገኖች ስለመሆናቸው ምን መደረግ አለበት ለታስባለ?
0: ያው መሰለ አንድ ሰው እንግዲህ ሃይማኖት ሲባል እኛ እንሻላ ሰራ ብረት ሰራ ሸማቃ ሰራና ይሁዲ አይደለም። ያው እነዚህ ሰዎች ይበልጡ ጊዜ የሚያተኩሩት ብረታ ብረት ሰራለን እንሻላ እንሰራለን እንደዛ ነው የሚሉት። ህደታቸው ስታየው ደግሞ የእኛ ቤተ እስራኤል ስታየው አንድ ሰው ለምሳሌ ሰው ከሞተ 30 ቀን ነው ብሎ የሚካሄድ በክርስቲያኖች ደግሞ 40 ነው እነሱ ደግሞ 40 ነው የሚያደርጉት። የሄዱት ስታየው ዝም ብለህ አለባበስ ምናምን ነው እንጂ የእኛውና ሰማይና ምድር የማያገናኝ ነው። ግን እንዳልከው የጠፉ የተለያዩ በይሁዳው ዘርነት ያላቸው አሉ ነገሩ እንግዲህ እያንዳንዱ ለምሳሌ በየመን የመጣውን የመኖች ማጣራት አለባቸው። በኢትዮጵያ የመጡትን ደግሞ ኢትዮጵያ ትልቅ ኢትዮጵያ ትባል እንጂ በተለያየ አካባቢዎች ነው የመጣነ እና ደግሞ እንደ አውራጃና አውራጃ እኛ ካህናቱም ሽማግሌው ልቃውንት ሆኖ ማጣራት አለበት። እንዲያው ዝም ብሎ በልብስ ሰው ወሳኝ አይደለም። ሆኖም ግን ነገም ክርስቲያኑ በሙሉ መላ ኢትዮጵያ ክርስቲያን በተለያየ ሀገር ይሁዳው ሁሉም ይሁዲ ብሎ ስለተፈጠረ ወደዚህ መለሳለ በውዴታ መቀበል አለብን። ግን ይህ ግን ምንም ቀበላቸው ዝም ብሎ ለሀገሪቱ መሰላል ሆኖ ወደዚህ ሀገር ለመጣት የኖሮ የኮሚሽነራቸውን ችግራቸውን ለዋጡ ሳይሆን ይህን እምነት እንዳለባቸውና ይሁዲ ሲባል እንዳልኩ ማስታወቂያ ዝም ብሎ አይደለም። ይሄ ማለት እምነት ነው። በዚህ እምነት ሲባል ደግሞ ወገኖቻችን ብዙም ሰዓት ከፍለዋል፣ ተደብድቡበታል፣ ሙተውበታል፣ አድነውበታል እና ስለዚህ ደግሞ የእኛን ሃይማኖት ራሳችን ማነናቃችን ራሳችን እንግዲህ የሚቶቻችን የቅድሚቶቻችን አጽማቸውን ማቃጠል ማለት ይመስለኛል።
1: አሁን ስንጠይቃቸው ኢትዮጵያ ይሁዳን በብዛት በጀምላ በተለያዩ አቅጣጫዎች በሱዳን በኤርትራ በኬንያ በበኩል በተለያዩ አቅጣጫዎች ወደ ተስፋይቱ ምድር ተመለሱ። ያኔ በሰሜን ሸዋ ያላችሁ ጠየቅናቸው ለምን እስካሁን ዝም ብላችሁ ያኔ አብራችሁ ከወገኖቻችሁ ጋር ለመሻገር ለምን አልሞከራችሁም ብለን ጠየቅንና እነሱ ያሉት ምንድነው ይህን አይነት እንቅስቃሴ የጀመርነው ከ25 ዓመት በፊት ነበረ የምን ምላሽ ሰጥቷልና የነገሩን ጭቆና አለብን እኛ ማህበረሰቡ በጣም የተጨቆነ የተሰደበ ባለበት በሚስጥር ይዘው ነው ቆየነው ነው በቃን ይሄና ብለው በሚዲያ በይፋ ወጥተው ሲናገሩ ምን ይጠብቃቸዋል ብለ ታስባለ እስኪ እንደውስካል
0: ሻው እንግዲህ እንዳልኩ ቀደም እንግዲህ በውዴታ ሃይማኖት ተቀበላለሁ ካለም እኛም ይሄን እንግዲህ በውዴታ ደስ ይለኛል ሆኖም ግን አንድ እንግዲህ መቸስ ሃይማኖት ሲባል እንዳልኩ በአደባባይ መናገሩ ቀላል ነው ግን እምነት ደግሞ ሳይ ነው ይያለ የተለያዩ ሰዎች ይውዲ ዘርነት አለ ብለው ዛሬ መጥተው ከዚህ እስራኤል ሀገር መጥተው የቃል ማህላ ገብተው ጊውር አርገው ዛሬ እዚህ ፔንቴ ቀስቃሽ ሆኖ ህዝቡ ለማጥፋትና ታሪክ ለማጥፋት ይታገላሉ ይሄንም መርሳት የለብንም ነይ ሰዎች ደግሞ ኢትዮጵያም ሆነው ሃይማኖታቸው ንፍሰን ግዜ መከታተለባላቸው ይሄንም ሰው ህዝቡ ካናትን ምራባናት ምዶ ይሄን ነገር ማጣራት አለበት ለምሳሌ ኡጋንዳ የሚባል ሀገር አለ ከነሱም ደግሞ እንደዚህ አለኛ ይውደውነን ብለው የተነሷሉ ለምን ለነሱ ውቅና ይሰጣቸው እንዴ ኢትዮጵያ ወይም ደግሞ በተለያዩ ሀገሮች አሉና አንድ ሰው ይሁዲ ከተባለ በእኛ ምናምነው ይሁዲ ኢትዮጵያ ህዝብ በከለራችን በመልካችን በባህልም በአን ልዩነት የለንም የኢትዮጵያ ህዝብ ይለየንም ድን ሃይማኖታችን ነው እና በሃይማኖት ተለይ ተነ በየሀገሩም እነሱን መሰሎች ብዙ አሉ በተለያዩ ሀገሮች ማለት ነው እና ይሄን ደግሞ ያው እንዳልኩት የኢትዮጵያ ካህናቶችን በእኛ ቤተ እስራኤል ቸድበው ሃይማኖትን ያው በገጠር ኑሮ በሃይማኖት ለሃይማኖቱ ላይ ተታገሉ የነዛ ዘር እንደዚህ ያሉ ሰዎች ቢያጣሩ ጥሩ ይመስለኛል ይሄ ግን ዝም ብሎ ለምሳሌ በኔ እድሜ ያሉ ዛሬ ከሌ ውዲ ነው አይደለም ማለት አንችልም ምንኛ አጣሩ ነው የምንለው ዛሬ መሰለኝ አንድ ሰው እንግዲህ ሄዶ 3 4 ሰዎችን እዛ ለባበሳቸውን አይተ የነሱን ታሪክ አለ ብሎ መጻፍ ይጽፋል ይሁን አንትሮፖሎግ ወይም ደግሞ የሆነ ባ የጎሳ ወይም የማህበረውን ታሪክ ለመጣፍ ከዛ ቢቀርብ የነሱ ማነት ለማወቅ 3 4 አመት መቀመጣለህ እነሱ ጋር ማለት ነው ጥሯቸውን ሄደታቸው ማወቅ አለበት እዝምዬ እኔ እዚህ ቁጭ ብያውን በኢትዮጵያን በህጀ እንደዚህ ያሉ ሰዎችን የተለያየ እየደወልኩ እያልኩ እንደዚህ ወይም ደግሞ አብሮ የጣፈኝ ነገር ይህ ማረጋገጫ እና በቂ መልስ አይደለም ብዬ ነው ማምኑ እኔ
1: እንግዲህ እነሱ ያሉት ከኛ በ117ኛው ክፍለ ዘመን ከደንብ አካባቢ ነው ወደ ሸዋ ይሄዱላል አሁን አንዳንድ እዚህ እስራኤል ሀገር ያሉ አያት ቅድመ አያቶቻቸው ጋር እነዚህ በእስራኤላዎችን ከሚሉት ጋር ዝምድና ያላቸው እንዳሉም ሰምተናል በነሱ አካባቢም ከስንት ትውልድ የተላለፈ ብሎ መጠናትም ያለበት ይመስለኛል አይደለም
0: ለከነሻው ለመሰረሻው አሁን ለምሳሌ ነገ የኛ ዛሬ ምን እንዳልኩ በኔ እድሜ ያሉ ማለት ነው ዝም ብለው በሚቶቻቸው ቅድሚያቶቻቸው ቀድሞ ያወሯቸውን ዘመድ እንደዚህ ይሉላል እንግዲህ በዛ ባለ አናጢው ነው በውቅና ስላላቸው ወደ አዲስ አበባ ደው አገር ሊገነቡ አገርም ሊያለሙደዋል ይባላል ይሄን ነገር ደግሞ እንግዲህ በ17 ክፍለ ዘመን ነው እንግዲህ ግን እዚህ ባልኮ ወደ 2000 ምናምን ዘመን ያለፈ ነው ማለት ነው ይሄን እንዴት አርግ ማወቅ ይችላል ዛሬ እስከ ዛሬኛው ሰው እስከ 89 ትውልድም እየጠፋውን ትውልዱ ማለት ነው ምልክ ይንተውንና ይሻየው ይንተውንና እንሆን እንበል እንግዲህ ይሁዲ ዘርነት ይኖራቸው ማይኖራቸው እንግዲህ ያረጋል ሆኖም ግን ዋናው ወሳኙ ምንድን ነው እምነታቸው ወሳኝ ነው ያለፈው ጊዜ ቢገርም ከ 10 አመት ሊሆን ነው የሆነ ሰውዬ አሁን እነዚህ ምሉት በሄሮች ማለት መጥቶ አዲስ አበባ ሄዶ የሆነ ፊልም ቀርጦ እዚህ ሀገር ይመጣል ሆኖዋ ማለት ነው ነጭ ናት ላይ ቀረጸችው መጣችና ሴትዮዋ ጋር ገናኘችኝ ልጁም አነገናኘኝ እስራኤል ሀገር መጥቶ ከዛ ምንድነው ያለው ዝሮ ትግሎ ስታየው የሃይማኖት ስታየው ምንም ያረገው የሚያጸባርቀው ሌላ ነው እሱ ግን አይሁዳዊ ነው የሚለው ብዬ ብላ ብላ ስትባል እቺ ነች ይህ ልጅ ያገባችው ከዛ ምን የፈለገችው እሱ ዜግነት እንዲቀበል ነው ግን ሃይማኖት ግንኙነት የለውም እሷን ደግሞ ስለ ሃይማኖት አታውቅም ነጭ ትሆን እንጂ እንግዲህ ሃይማኖት አታውቀውም አለ እንዳየሁት ስለዚህ እንዲያው ዝም ብሎ ዛሬ ኢትዮጵያ አፍሪካ እንደምታየው መንገድ ለመውጣት ላለባቸው ችግር ያለባቸው ኑሮ በጣም ያሰያፊና አስቀያሚ ሆኖ ያሉበት የዛ ለመውጣት ይታገላሉ እርግጥ እዚያው ሳፈ የእስራኤል አምላክ ተባብሯቸው አገሪቱ እንደገና ምትቃናና ምትለማ ይሁን ሆኖም ግን እኛ ዞሮ ዞሮ ማውቅ ያለብን እኛ ለዚህ ሃይማኖት ሲባል ስንት ዘመናዊ ስንት ቃይተን ድሮኛ ሚቶቻችን መሬት ማልሰጥ ብሎ የተለያዩ ዘመዶቻችን ወደ ክርስትና ወደዚህ ሄደዋል ግን ወደው ሳይሆን ያው እንግዲህ አልሞት ባይ ተጋዳይ እንደባለው አይወታ አልሞትም በማለት ሀዛንሮ ግን ውስጣቸው ግን እንደዚህ አልተቀየሩም ግን የቀየሩት ያው በስም ክርስቲያን ባሉ እንጂ ምነታቸው ግን ይሁዳዩን እንደነበሩ እንሰማለን እና እንግዲህ እንደምለው በዚህ በተለያዩ ስለ አቶ ዘውዴዮና በጻፉት ሳቸው መጻፍም እንግዲህ የቤተ እስራኤል ትግልና የአቶ ዮና ቦጋለ የቤተ እስራኤል ትግል የሚለው ከዛ ለምሳሌ ብዙ በደምቢያ አካባቢ እንዳልከው እዛ ብዙ ሰንቶችን ነጭም ከተለያዩ ሀገር አውሮፓ የመጣው እኔም እንደናንተ ይሁዳዩ ነበርኩ እነዚህ በየቀየር ያለው በእናንተ ዓለም ይሁዲ እናንተ ብቻ ናችሁ እየቀሩ እየቀረ ያለ እየሰበኩ እንደዚህ ሃይማኖት ወደ ክርስቲያን ሲወስድ የነበሩ ናቸው እና እነዚህ እንግዲህ ሳውቁ ነው እነዚህን ብትል ይሄ ግን ወደ 2000 ወደ 2000 ከምናምን ይሆን ክፍለ ዘመን ያለፈ ነገር በውን ነገር ለማጣራት ማለሽ ከብዳል እንግዲህ አሁን ባሁን ግን የሚያፈልገው ማንንም ይሁዲ ሲባል ኢየሱስ ይሁዲ ነው ነበርናቱ ይሁዲ ነው ነበር ዞሮ ዞሮ ለክርስቲያን አደ ማለት ነው
1: ባለም የተበተነ ይሁዲ ይትቦለሉት ይባላል ከይሁዲ ከክርስቲያን ጋብቻ ያለ ከጊዜ ወደ ጊዜ እስካሁን ሁሉ ይሄን ክስተት ያለበት ሁኔታ ነውና እንግዲህ እስኪ መቻም መጠናት ያለበት ጉዳይ ነውና ለሰጠው ገረጻ በጣም እናመሰግናለን አያነው ፈረደ ሰንበቱ
0: አመሰግናለሁ ሸውደቁን ለክብራን አድማጭ በሙሉ ሻባት ሰላም ወረከት ስለላ ነው
1: እሺ መልካም ቀን አሁን ወደ ቀጣይ ቃለ ምልልስም እናልፋለን ከራብ ሚካኤል ምረት ጋር ያደረግነው ቃለ ምልልስ የተከበራችሁ አድማጮቻችን ከዚህ በመቀጠል ከራብ ሚካኤል ምረት ጋር ቃለ ምልልስ እናካሄዳለን በዋናነት ቃለ ምልልሳችን ትኩረት የሚያደርገው የተስበጠቅላላ የእስራኤል ህዝብን ማህበረሰባችን ኑሮው እንዴት ይታያል በተለያዩ ዘርፎች እንዴት ይታያል በሚል ይሆናል የሚሆነው የተከበርክ ራብ ሚካኤል ምረስ ጤና ይስጥል እንደምን አለ
2: ጤና ይስጥል አቶ ይሻየው ወንድማችን የተከበርከው እንደምን አላችሁ
1: ደህና ነን ከሁሉ በማስቀደም መቼም የሃይማኖት መሪ በባህላችን እሶ በሚል በክብር ነው የሚጠራው ግን በእውነት አስቀድሜ ይቅርታ ለምን በሶታ ጀምርና በመካከል ላይ ደግሞ በስተት አንተ የምልበት አጋጣሚ ስላል ለመቼም የዕብራይስጥ ቋንቋ አታ አንተ በሚለው ላይ ነው የሚሆነውና እንግዲህ ወጣት የሃይማኖት መሪ ራብ ሚካኤል ምረት እንግዲህ ስለፈቀድክልኝ እጅግ በጣም አመሰግናለሁና ጥያቄ እንግዲህ ህዝብ እስራኤል የረጅም ዘመን ከልጅ ልጅ እንደተላለፈው ሁሉ የይሁዳን ሃይማኖት መንፈሳዊ መሪዎቹ የሥራ ድርሻቸው እንዴት ይገለጻልና አንተም የሃይማኖት መሪዎች መካከል አንዱ እንደመሆን መጠንና እንዴት የሥራ ድርሻቸውን ለህብረተሰቡ ለህዝቡ እስኪ እንዲያው ስለዚህ ነው በጥቂቱ
2: ያው ስለስራችን በጠያቂው መልስ ለመስጠት ነው ሁላ ስራችን ሁሉ ያውቁታል ነገር ግን ያው ስራችን በሃይማኖት ዘርፍ ነው የሚዳሩ ትምህርት የሚሰጡ በጸሎት ቤት አገልግሎት አታዳጊዎች በርሚጽባ ባትሚጽባ የሚያደርጉትን እነሱን ማስተማርና ማስማራት መረዳዳት ነው ለህዝባችን
1: የተጣሉ ሰዎችን በማታረቅ ረገድም የሃይማኖት መሪዎቹ የሥራ ድርሻ እንዳላቸው አይደለም
2: እሱም አዎ ሱም በሰፊው ነው እንዲያውም ጎልቶ ይታያል ባልና ሚስት ወንድምና ወንድም ጎረቤትና ጎረቤት በስራ በኩል እነሱም አልፎ አልፎ ያው ይገኛል እንደዚህ አይነት
1: በብራይስት ፒሹር ወጊሹር ይሉታል የተጣሉ የማይግባቡ ሰዎችን ጥላቻቸውን ተወት አድርገው ፍቅረ ሰላም በመካከላቸው እንዲወርድ የሃይማኖት አባት ራባናት ቀሳ ውስጥ ላይ ጣልቃ ገብነታቸው ሆኖ ፍሬያማ እንደሚሆን ነው አደል
2: እውነት ነው ህዝቡም ክብር ስላለው ስለ ሃይማኖት መሪዎች በተለይ ክብር ስላለው እኛ ጣልቃ ሲነገራ ቀለል ይላል ለመሸምገልም ለመምከርም
1: ይበንዲህ እንዳለ በቀጣይ ጥያቄ ደግሞ ከጥንት ጀምሮ ህዝብ እስራኤል ከቅድስት ሀገሩ ኢየሩሳሌም ተፈናቅሎ በአለም ሀገራት ለስደት ተደረገ የእግዚአብሔር ቃልና የነቢያት ትንቢያ ደርሶ እንሆ ከስደት ወደ ብሔራዊ ቤቱ እስራኤል እየተመለሰ ነው በስደት ዘመን ወደ ሌላ ሃይማኖት በግድም ሆነ በፍቃደኝነት ሄደው የቆዩ ወደ እስራኤል ሀገር ሲመጡ ደግሞ የግርዛት ንስራት ይፈጽማሉና ታዲያ እንዲያው ይህን በነበረ ነባሩ የእስራኤል ህዝብ በስደት የሚመለሱን በምን አይነት ሁኔታ እየተቀበላቸው ነው? እንዲያው ባንተ አስተያየት።
2: እኛ ተመስገን ጌታ የሙላችንም አዲስ ነን ለሀገሪቱ። ያው ወደ 40 ዓመት እያስቆጠምን ብንሆን ብዙ ሰዎች የሚመጡ አዲሶች ስላሉ እኛም እንደነሱ ነን። የእኛን መንገድ ተከትለው ነው እነሱም የመጡ። ፊት የመጣው በኋላውን ያለማምዳል አይዟችሁ እያልን በሁሉም ነገር እንደ ይጋን እንረዳዳለን ማለት ነው።
1: በኢትዮጵያ የቀሩት ወገኖቻችን እንዲያው ምን ታስባለህ? በዛው በተለያየ ምክንያት ዛው ቀርተዋል። ወደ እስራኤል ከፊል ቤተሰቦቻቸው መጥተው ሌሎቹ ከፊሎቹ ደግሞ ዛው ቀርተዋል እና በዚህ ሁኔታ ላይ እንዲያው አስተያየትህ እንዴት ይታያል?
2: እንግዲህ ስደት እግዚአብሔር ነው ያመጣው፣ እግዚአብሔር ነው የመለሰው። በአራቱ ማዘን እበትናቸዋለሁ፣ በአራቱ ማዘን እሰበስባቸዋለሁ ብሏል እግዚአብሔር። ይህ ግን በአንድ ቀን አይደለም ሲጠቃለል የምናየው። መጀመሪያ በ83 ብዙ ወጣቶች፣ ብዙ ሽማግሌዎች ሱዳንን አድርገው መጡ። ኋላ እንደገና ምስጣ ሞሸ ተብሎ ደግሞ ብዙ ሰዎች ደግሞ በሱዳን መጣነ። ከዚያን ምስጣ ሽሎሞ ኋላ ምስጣ እንግዲህ መቼም እንደዚያ እያሉ በብዙ ምስጣይም በአዲስ አበባ ብዙ ጊዜ የጠበቁ ሰዎች ሁላ መጥተዋል። እነስ እንግዲህ እንደዚህ እያልን እየመጣነ እስካለነ አሁን መጣራቱ ሁኔታ ብዙውን ሰው ወደ በኋላ አያቱ ይሁዲ ወይም በእናቱ ወይም በአባቱ ይሁዲ ብዙ የተቋረጡ አጃማዱ አሉ። ጎንደር፣ አዲስ አበባ መንግስት ኃላፊነቱ የመንግስት ነው። አጣርቶ ማምጣቱ የመንግስት ኃላፊነት ነው።
1: እስራኤል መንግስት
2: ያው ከሃይማኖት መሪዎች ጋር እየተመካከሩ ቢያመጧቸው ለነሱም ጥሩ ነው፣ ለሀገሪቱም ጥሩ ነው።
1: መንግስት ጋዚም ደግሞ የሃይማኖት ይሁዳያንነት ሃይማኖት የህዝበ እስራኤል የይሁዳያን ወገኖች ስለመሆናቸው በዋናነት የሃይማኖቱ ክፍል የሃይማኖት መሪዎቹ ደግሞ ከፍተኛ ኃላፊነት አላቸው እና ይህን ክርክር መቼም ከወደ ራብ በሬዲዮ ብታዳምት ከሆነ ሁሌ ወደ እኛ እየደወሉ እህቴ፣ አባቴ፣ ልጄ ቀረብን እያሉ ሁሌ ጥሪ ያስተላልፋሉ። ይህን በተመለከተ እንግዲህ ዝሮ ዝሮ የማጣራቱ ሂደት ደግሞ ቄሳ ውስጥም ራባናትም የሚመለከት ነው እና በዚህ ላይ ምን ትላለህ?
2: እርግጥ ቅድም እንዳልኩት ሁሉ በአንድ ላይ ሆነን ብንሰራ የሀገሩን ሰርዶ በሀገሩ በሬ እንደተባለው በደንቢያ የነበሩ ቄሶች ለምሳሌ የደንቢያን ሕዝብ ያውቁታል። በወገራ የነበሩ ቄሶች በወገራ የነበሩትን፣ በበለሳ የነበሩት ቄሶች የበለሳን፣ በቋራ የነበሩት በቋራ እና ስለዚህ ፈረንጆች ብቻ ሳይሆን ከዚህ ብዙ ኢትዮጵያዎች ነው የሚሰሩ በምስራደ ምስኒንን በምስራደ ቅሊጣም ተከባብሮ መስሪያ ቤቱና የሃይማኖትን አባት ተከባብሮ እንዲህ ነው እያሉ ብንጠይቅ እና ብንጠያየቅ ብንሰራ በአንድ ላይ ለስራው መፍትሄ ያገኛል፣ ጋም ቀላል ይሆናል ነው የምለው።
1: እንግዲህ ክቡር ራብ ሚካኤል ምረት በቀሳ ውስጥ እና በራባናት መካከል እንዲያው የአንድነት ጉድለት እንዳለ ይነገራል። ምን ትላለህ? ግን ወደ አሁኑ ግን ጥሩ ጥሩ ክስተቶችን በሚዲያ በመድረክ ላይ ተቀምጠው በተለያዩ ጉዳዮች ላይ ሲወያዩ በፊልም በዋትሳፕም አማካኝነት እያየናቸው ነው እና ይህንን ሁኔታስ ምን አስተያየት አለህ?
2: ያው ተከባብረን ነው ያለ ነው። በስራ እንተዋወቃለን። የእነሱ የስራ ክፍላቸው ምን እንደሆነ ስለምንረዳ እነሱም ደግሞ የእኛ የስራ ድርሻችን ስለሚረዱልን ተከባብረን ነው። እኛም ለምሳሌ የሆነ ሙሽራ የማናውቀው ሙሽራ ከፊታችን ከመጣ መስሪያ ቤቱ ሙሽሪትም ትሆን ቤተሰቦቹን ካላወቅነ በጀት ሀገር ነው የመጣችው ብለን እንጠይቃለን። በደንቢያ ወይም በቋራ ወይም በትግሬ ከሆኑ እነማን ነው የነፍስ አባት የነበሩ እነማን ያውቋቸዋል ሽማግሎች ብለን እንጠይቃለን። እነዚያ በሚሰጡን ስም ስልክ አፈላልገን ጨፎችን መሆን አክብረን ሽማግሎቹንም እንጠይቃለን። በዚህ ሁኔታ በአንድ ላይ ነው የምንሰራው።
1: ጥሩ። ሌላው እንግዲህ እንደምታውቀው ካንሬካ ራዲዮ የማማረኛ ጣቢያ አላማው መንግስታዊ የብዙሃን መገናኛ አውታር እንደመሆኑ በጣን ሰፊው ህዝብ ነባር አዲስ ገቢ ልዩነት ሳያደርግ በኩልነት ተቀብሎ በመላ ማህበረሰብና በጠቅላላ ማህበረሰብ በአንድነት በፍቅር በሰላም እንዲኖር ላይ ያተኮረ ነውና በዚህ ዙሪያ አስተያየት አለ ወይ?
2: ሁለት ነገሮች አሉ። አቶ ይሻያው የሚገርም ነገር ነግረሽ የኛን ሰው እስራኤል ሀገር ከመጣነበት ቀን ጀምሮ ይህ የሬቃ የሚባለው ኮል እስራኤል እናንተ ያላችሁበትና ይህ ቄስ የሀገራችን ቄስ በመምጣቱ በመገኘቱ ህዝባችን ኢትዮጵያ እንዳለ ነው ብሎ የሚኖረው ኢትዮጵያ እንዳለው ምንም በጣም ደስ ይለዋል። አንደኛ እናንተ ክብር ያለው ክብር ለህዝቡ በሁሉም ነገር ታታዳሉ። በሁሉም ነገር ለሴቱም ሆነ ወንድ ወይም ኢትዮጵያ ይቀር ወይም ከዚህ ሀገር ይሆን ወይም በውትድርና አለን ወይም በትምህርት አለን ያለው እናንተ ነው። ብዙውን ጠቅላላ ከሀገሪቱ ህዝቡ እንዲቋሃድ አገሪቱ በአንድ ላይ እንዲሄድ የምታደርጉ እናንተ ናችሁ። እኔ በጣም ደስ ነው የሚለኝ። እና እንደገና ደግሞ ምግብ ደግሞ ለምሳሌ ጤፍ ባይኖር ኑሮ ለዳቦ ብቻ ትላልቆች ለምግብ ይቸገሩ ነበር። ጤፍ በመኖሯ ደስ እያላቸው ነው በእውነት። ብዙ ቴሌቪዥን ያያሉ ውሏቸው፣ ግን የእናንተ የቱ ጊዜ በእውነት እንዴት አይነት በቃ ክብር እንዳለ ሙላቸውም ዜናው ደርሷል ዜናው ደርሷል ሲሉ እንዴት እንደሚያከብሯችሁ ነው የማይሆኑ።
1: ጥሩ። እንግዲህ ሌላው ደግሞ ቅድም እንዳልከው ስለ ሙሽራ ያልከው ነገር ተረት ነበር በጥቂቱ። የአቦ አባባል ትላልቅ ሲሉት የነበር ንግግር ነው። እንግዲህ ስለዛ ጋር ርቆ ያረቀ ጥያቄው ምንድነው? ራ ሚካኤል የማጠቃለያ ጥያቄ ሊሆን ይችላል። መቼም ሁላችን እንደምናውቀው ወጣቶች ሲዳሩ በሆፓ ምርቃት የሚመርቋቸው ራባናት ናቸው። ሆፓ ምርቃት ደግሞ ከመሸ በኋላ ነው እንዲያው የሚፈጸመውና በሰርግ ታዳሚው ደግሞ ሮሮ ያሰማል። እና ጥሩ ከጥሪው የሰርጉ ጥሪ ከምሽቱ 7:30 ተብሎ የሙሽራ ምርቃት ሁፓ ከሁለት ሰዓታት ቆይታ በኋላ አንዳንድ ጊዜማ 9 ሰዓት ከማታ አንዳንዴ ደግሞ 10 ሰዓት ላይ ይፈጸማል። እና ይህን በተመለከተ በህብረተሰቡ የምንሰማው ሮሮ ሁኔታ አለና ይህን በተመለከተ መቼም ያለህ አስተያየት እንዴት ነው? ስተቱ ከሙሽራዎቹ ነው ወይስ ከወላጆቻቸው ወይስ ምርቃት ደርሰው በሰዓቱን ብለው ራባናት ደርሰው ይህን ምርቃት ማድረግ የሚገባቸው? እስኪ ስለዚህ ንገረን እስኪ።
2: በህጉ ሁኔታ እንግዲህ በቀን የሚዳር ሰርግና የማታ የሚዳር ሰርግ ልዩነት አለው። በቀን የሚዳር ከሆነ የሰርጉ ወደዚህ ስለሚጻፍ ወደ ዛሬ ሐሙስ አይደለ ሐሙስ እንዲባል ፀሐይ ሳይገባ ሁፓው መሆን አለበት። ፀሐይ ከገባ ከሆነ ግን ወደ ዮም ሽሽ ስለሚጻፍ ከዚህ ላይ ልዩነት አለ። ይህን ችግር የለም። ዋናው ግን አቶ ሻያው አሁን በሰዓቱ ሰው በሩቅ የመጣው በሀይፋ በእንትን የመጣው ለምሳሌ የሀይፋዎች ወደኛ ወደ መርካዝ ሲመጡ እኛ በዚህ በመርካዝ ያለ ነው ወደ ሀይፋ ስንሄድ ስንት ኪሎ መንገድ ተወሩረን ሄደን ነው እነሱን ለማስደሰት ወገን ጋር እንጨመራለን ብለን እኛም ለሰሎ ለመመለስ እንፈልጋለን። ሰዓቱ ለምሳሌ በ8 ሰዓት ኩፓም ቢደረግ ሰው እስከዘጠኝ ሰዓት ቁጭ ብሎ በልቶ ጠጥቶ ተደስቶ መምጣት ይችል ነበር። ነገር ግን የዚህ እድል የለም። ምንድን ነው ችግሩ? ለብዙ ሙሽራዎች ምን እላቸዋለሁ፣ ብዙ ፈረንጆች እዚህ ነዋሪዎች ሰርግ ሲጠሩነት ስንሄድ በሰባት ተኩል በስምንት ተሬባ ነው ኩባ የሚያደርጉ። ለምን የኛ አስተሳሰብ ይቆያል ብዬ ስጠይቅ የእናንተ ብዙ ቢራ ስለ አዝማና ስለሚያደርጉ ብዙ መጠጥ ስለሚያዘኑ ያንን ነገር ቶሎ ብንጀምር ያልቅብናን የሚል ፍራቻ ይኖራቸዋል ነው እንግዲህ የባለ ወላሞች። ስለዚህ ምን ያደርጋሉ? እነሱ አውቀው ይህ ጎሏል እያሉ እስከ ዘጠኝ ያቆያቸዋል። አሁን ራቡን ምን ይሉታል? ዳር በዘጠኝ መጀመር ትችላለህ ይሉታል። ያን ራብ እስከሚጀምር ቀሳለ ራብ አለ እስከሚመረቅ አስር ገባነ ማለት ነው። ስለዚህ ሙሽሮች ናቸው የዚህ ኃላፊነት እና የሙሽሮች ወላጆች እኮ እዚህ ውስጥ አያገቧቸውም እኮ ለምክርም አያገቧቸውም። አንዳንድ ጊዜ ታያቸው ባለወላሙ ነው ሙሽሮቹን አንዳንድ ጊዜ እያለፈ ይጠይቃል እንጂ ባለወላሙ ነው የእሱ ልጆች አስመስሎ። ምክንያቱም የእሱም ትረስ አለው በስምንት ቢጀመር የሚጠጣው እስከ 12 ሰዓት ብዙ ነው፣ የሚበላው ብዙ ነው። ስለዚህ እነሱ ፍራቻ አላቸው። ገንዘብ ከእንደ ጊዜ ለማና ከፈልኩኝ ምንድነው ፍራቸው? እና ስለዚህ የሙሽሮች ችግርና የወላጆችን ጣልቃ መግባት አለባቸው ብዬ ነው የማስበው።
1: ይሄ ባህል ነበረ እና በሀገር ኢትዮጵያ በገጠር በእርግጥ የባህል ልዩነት የሰርግን ስንመለከተው ለሳምንት ያልኮ ነው ሰርግ የሚሆን የነበረው አደለ። እዚህ ግን ሁሉ ነገር በሰዓት የተሰፈረ ነገር ነው። እንደምታውቀው እንግዲህ ጊዜ መጠቀም አለብን። በምንወዳቸው ሰርጎች መሳተፍ አለብን እና ሁላችን ሰራተኞች ነነክ ወደራብ በማግስቱ እኮ ማክሰኞ ተሰርግ ሆኖ እንደሆነ ማታም በሮፍ ጧት ደግሞ ብዙዎች ወደ የስራ ነው የሚሄዱት አይደለ?
2: አዎ አዎ።
1: ይሄ ሁኔታ ሊታሰብበት የሚገባ ይሄ በራባናት በኩል ወይም ለሁባ ማለት ምርቃት ለማድረግ ዘግተው የሚመጡ ከሆነ ይሄም ማስተካከል የሚገባው ነገር ይሆናል። ግን ወጣቶች ናቸው አስተሳሰባቸው አብዛኛዎቹ እየተሰረጉ እየተዳሩ ያሉት ከዚህ ሀገር የተወለዱ ልጆች ናቸው አይደለ?
2: አዎ። ወላጆች ጣልቃ መግባት አለባቸው በእውነት እንግዳቸው እንዲጠቀም እንግዶቻቸው እንዲጠቀሙ እንዲያው በቃ ሳይቀምሱ ሳይሉ እኮ የሚመለሱ ሰዎች አሉ። ምንም አይቀምሱም እኮ ቸኩለው ይመለሳሉ። በቃ ያችን ገንዘብ ጣል አድርጎ ነው ነው የሚመለሱ።
1: አሁን ከአንድ አመት ሊሆን ነው ኮሎኔል መኮንን ተስፋ ሴት ልጃቸው እንዳሩና አሁን ይገርማል እንዴት አይነት ሰርግ ስነ ስርዓቱን በሰዓቱ የታደመው ለሰርጉ። እኔም ሰርጉ ተገኝቻለሁ ይገርባል። በጥሪው መሰረት ደረስኩና በስምንት ሰዓት ላይ ምርቃቱ ሁባው ተጠናቆ ምግብ በስምንት ሰዓት ላይ ገብተን በላን ጠጣን። ያን ጊዜ ተጠቅመን በጊዜ ወደ የቤታችን ተመለስና እንደ ምሳሌ ቢሆን ብዬ ነው። እና በዚህ ባንተ ምክር ምንድን ነው የሆነው በዚህ ዙሪያ?
2: አቶ ኢሳያው አሁን ያቀረብከው ጥያቄ ለሁሉም ሳያስደስታቸው አልቀረም ነው የምለው። ብዙም የሚያስቡ ሰዎች ስላጋጠመኝ እና ብዙ ስለጠየቁኝ ከአሁን ጀምረው ወላጆች ጣልቃ መግባታቸው እንግዲህ ይሳተፋሉ ብዬ ነው የማምነው።
1: ሰራተኛ ነው ሙሉ ጊዜ አይኖረውም እና ያው ጊዜ በሰርጉ በደስታ ሰርገን እንድንመለስ በሚል ሀሳብ በመነሳት ነው። እና በዚህ ለማዚህ ቃለ ምልልስ ማጠቃለያ ባንተ እንዴት ነው? ተጨማሪ አስተያየት ካለ
2: አስተያየት በምኑ በዚያው እንግዲህ በሃይማኖቱ በአንድ ላይ እንስራ ነው። እኔ አስቤ ነበረ በኢስተሞን በተከሰተው በሃይማኖት በኩል ነው ጠይቃለ ብዬ አስቤ ነበር። እሱ እንግዲህ አንድ ምክርም መክረው ለህዝቡ እስራኤል ሀገር የሙላችን ነች፣ ለሙላችን ለተቀደሰች ሀገር ስለሆነች ተከባብረን እያንዳንዱ ተከተል አለቃን ተመልከት አለማህን ተመካክሮ መኖሩ አስፈላጊ ነው አንዱን አንዱን ሳይወነጃጀል አንዱን አንዱን መንገዱን የመጣበትን ዓላማውን ማክበር ያስፈልጋል ነው ማለት።
1: በርግጥ ባንድ ቀን ቀርም እንድስበቃ ምን ላደለንም ሰላምና ፍቅር እንዲሰፍን ህዝብ እስራኤል ባንድነትን ህይወቱን ኑሮውን በተሻሻለ ሁኔታ እንዲቀጥል በሚል እንነጋገርበታለን እና ለዛሬው ለሰጠው መግለጫ በቃለ ምልልሱ በጣም እናመሰግናለን። ክቡር ሚካኤል ምህረት
2: ቶዳር አባቶ ይሳየው ማከብር ወንድሜ አመሰግናለሁ።
1: መልካም ቀን። እንግዲህ አርብ ላይ ሁደን ሻባት ሻሎም። የተከበራችሁ አድማጮቻችን 7 ሰዓት ሆኖ መጠናቀቁ ነው። ለቴክኒክ ባለሙያችን ሚካኤል ኦልሽባግ ምስጋና ይድረሰው በማለት ቀን እንደተለመደው ለካ አንድ ሰዓት ላይ ያገናኘን መልካም ነው።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተነስተልን ክብራትና ክብራን አድማጮቻችን እንደምንዋላችሁ። ህለቱ እንደ ብራን ዘመን አቆጣጣር ዮም ሽሽ ዩድ ሄት በታሙስ ታፍሽን ፔባብ እንደ አውሮፓውያን ዘመን አቆጣጣር ጁላይ 3 2026 እንደ ኢትዮጵያውያን ዘመን አቆጣጣር ደግሞ ሰኔ 26 2018 ሲሆን የቴክኒክ ባለሙያችን ራሚ ፌሊክስ ነው። የስቱዲዮ ተረኛ አስተናጋጆች ይሻያው ደጉና ገብርኤል በየነ ስንሆን ከቀኑ 1 ሰዓት እስከ ቀኑ 2 ሰዓት ለምናደርገው ቆይታ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮችና የተለያዩ ፕሮግራሞችን እናቀርባለን። እንዲሁም ሳምንታዊ የውሪት ክፍል ጊዜውን ጠብቆ ይቀርባል። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። እንሆ የሰዓቱ ዜና ባዘጋጁ ይሻያው ደግሞ ይቀርባል።
1: ገብርኤል በየነ ማይክሮፎን አስረከብከኝ አመሰግናለሁ። አርስተ ዜና ጥቅምት ወይም ኦክቶበር 7 እልቂት አንድ ሺ ቀናት ሰፊው የእስራኤል ህዝብ ትናንት አሰበ። የእስራኤል ባቡር ድርጅት ራኬቤት እስራኤል የጉዞ ደህንነት ለማሻሻል በዛሬው ዕለት በክርያት ሙስኪን ከተማና አካባቢዋ የመሠረተ ልማት ሥራዎችን ያከናውናል። በእስራኤልና በቱርክ መካከል ውጥረት እንዳለ ተገለጸ። ግብጽ ሐማስ ሽብር ፈጣሪ የጦር መሳሪያውን በእምነቱ ማሳያዦ መልክ ለሷ እንዲያስረክብ ሐሳብ አቀረቡ። ባለፈው የካቲት ወር ላይ የተገደሉት የኢራን ጠቅላይ መንፈሳዊ ሃይማኖታዊ መሪ አሊ ሃማናይ አስከሬኑ ለቀብር ስነ ስርዓት ዝግጅት በዋና ከተማዋ ቴህራን አደባባይ ላይ ተቀምጧል። የሚሉት ዋናውና ዜናዎች ናቸው። ዜና በዝርዝር እንሆ። በቴላቪቭ በሚገኘው ኪካር ሀቶፊ ማለትም የጠለፉ አደባባይ በሰኘው የጥቅምት ሰባት ኦክቶበር ሰባት እልቂት የተፈጸሙበትን የአንድ ሺህ ቀናት ለመዘከር በታሰበው ሰልፍ ላይ በሺዎች የሚቆጠሩ ሰዎች ትናንት ተሳትፈዋል። በዚሁም በአዛ አቅራቢያ በሚገኘው በነሃል ኦዝ ወታደራዊ ጦር ሰፈር ውስጥ በታዛቢነት ታስፒታኒት ስታገለግል የነበረችው ወታደር በለቱ የሞተችው የሮኒ አሸል አባት እያል አሸል በሰልፉ ላይ እንደተናገሩት ከእልቂቱ ጀምሮ ቤተሰቦች የሚጠይቁት እውነትን፣ ፍትህንና እርማት ማስተካከያም ብቻ ነው። በተጨማሪም በእስራኤል ታሪክ ውስጥ ትልቁ የስለላና የደህንነት ውድቀት እንዴት ሊከሰት እንደቻለም መረዳት እንደሚሹ ገልጸዋል። አሸል አክለውም ቤተሰቦቹ መልስ በሚፈልጉበት በዚህ ወቅት በታሪክ ላይ ያረፈውን ጥቁር ነጥብ ለመደምሰስ ለማጥፋት ታሪኩን እንደገና ለመጻፍና የተጠያቂነት ስሜት ለማደብዘዝ የሚሞክሩ አካላት እንዳሉ ተናግረዋል። ለመንግስት መስሪያ ቤቶች ተቆጣጣሪ ኃላፊ ለመመረጥ በሚደረገው ምስጢራዊ ድምፅ አሰጣጥ ላይ ጠበቃ ሚካኤል ራቢሎ ድጋሜ ለመመረጥ የሚያስፈልገውን የ61 የክነሴት አባላት አብላጭ ድምፅ አያገኙም የሚል ከፍተኛ ስጋት በሊኩድ ፓርቲ መሪዎች መካከል እንዳለም ተገለጸ። የአገሪቱ ከፍተኛ ፍርድ ቤት በአጋጽ ትናንትና ከሰዓት በኋላ ባስተላለፈው ውሳኔ በቀድሞ ምርጫ ላይ የምስጢራዊነት መርህ በመጣሱ ምክንያት ምርጫው በድጋሚ እንዲካሄድ አዘዋል። የእስራኤል ባቡር ድርጅት ራኬቤት እስራኤል የጉዞ ደህንነት ለማሻሻል በዛሬው ዕለት በኪርያት ሙስኪን ከተማና አካባቢዋ የመሠረተ ልማት ሥራዎችን ያከናውናል። በዚህ ምክንያትም በሰሜኑ ሀገሪቱ ክፍል በባቡር እንቅስቃሴ ላይ ለውጦች የተደረጉ ሲሆን በእነሱም በአኮ ከተማ በነሃሪያ አካባቢ የሚገኙ የባቡር ጣቢያዎች በስራ ሰዓት በሙሉ ዝግ ይሆናሉ ተብሏል። በኦክቶበር 7 ቀን 2023 ዓ.ም ወደ እስራኤል ግዛት ኖሃባ የወጣቶች ድግስ ሙሲባ ከገቡት ሽብር ፈጣሪዎቹ መካከል ሻለቃም ዳንኤል ፔሬዝ እና ተጨማሪ ሶስት እስራኤላውያን ዜጎች ጠልፈው ወደ አዛ የወሰዳቸው አሸባሪ ተገደለ። በአየር ጥቃት የተደመሰሰው አሸባሪ ሰላማዊ ዜጎችን በመጥለፍና እነሱን በማሰር ዋና ኃላፊ እንደነበረም ተገልጿል። የእስራኤል መከላከያ ኃይል ጻሃልና ሻባክ የመረጃ ድርጅት በመተባበር ትናንት በሰሜን አዛ ቀበሌ ይህን አሸባሪውን አስወግዶታል። እስራኤልና በቱርክ መካከል ውጥረት እንዳለ ተነገረም። የቱርክ የውጭ ጉዳይ ሚኒስተር ሃካን ፊዳን የእስራኤል ሕዝብ የሰው ልጅ ከእንግዲህ ሊሸከሙ የማይችለው ሸክም ሆኗል ማለታቸው ተገለጠ። ፊዳን ከቱርክ ሲኤንኤን ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ዓለም አቀፍ ማህበረሰብ በእስራኤል ላይ ማዕቀብ እንዲጥል ጥሪ አቅርቧል። የእስራኤሉ የውጭ ጉዳይ ሚኒስትር ጊዲዮን ሳር ለንግግሩ ከባድ ምላሽ የሰጡ ሲሆን መግለጫውም ታሪካዊና ግልጽ የሆነ የዘር ማጥፋት ቅስቀሳ ሲሉ ፈርጀውታል። ሚኒስተር ሳር የተሰነዘሩትን ክሶች በታሪክ ውስጥ ከነበሩት የነፍስ ገዳይ ገዢ አካላት ስርዓት ንግግር ጋር የመሳሰሉትም ሲሆን የምዕራባውያን ሀገራትና የኔቶ አባላት ድርጊቱን እንዲያወግዙ ጥሪ አቅርበዋል። ግብጽ ሐማስ የጦር መሳሪያ ሙሉ በሙሉ ከማውደም ይልቅ ለእሷ በእምነት ማስያዣ መልክ እንዲያስረክብ የሚጠይቀውን የሰላም ሐሳብ እንደገና አቀረቡም። በጉዳዩ ዙሪያ ቅርበት ያላቸው የግብጽ ምንጭ ለቃል አቀባያችን ሮይ ኬይስ እንደገለጹት ካይሮ በከተማዋ ለሚገኙ የሐማስ መሪዎችን ይህንን የስምምነት አማራጭ እንዲቀበሉ ከፍተኛ ጫና እያደረጉ ነው። ይህም የትራምፕ የሰላም እቅድን ወደ ሁለተኛ ምዕራፍ ለማሸጋገር በማለም የተደረገ ነው። እንደ ምንጩ ገለጻ ሐማስ እስካሁን ድረስ ምንም አይነት የመስማማት ምልክት እያሳየ አይደለም ተብሏል። የኢራን ዋና ከተማ ቴሄራን የሚገኙ የፓርላማ አፈ ጉባኤ ካሊባፍ እንደተናገረው አሜሪካና እስራኤል ከሀገራቸው ጋር የተፈራረሙበትን የመረጃ ስምምነትን ሙሉ በሙሉ ካላከበሩ ኢራን በራሳቸው አገላለጽ ተስማሚ የሆነ እርምጃዎችን እንደገና ትጀምራለች ሲል አስፈራርቷል። በኢራን ዋና ከተማ ቴህራን ዛሬ ጠዋት ይፋዊ ተወካዮች የቀድሞ የኢራን ጠቅላይ መንፈሳዊ መሪ የነበሩት አሊ ሃማናይ አስከሬን በያዝነው ሳጥን አጠገብ በማለፍ የመጨረሻ ክብራቸውን መግለጽ ጀምሯል ተብሏል። ከመስጊድ በተለቀቀ ፎቶግራፍ ላይ ላለፉት ወራት በአደባባይ ያልታየው የእስላማዊ አብዮታዊ ጥበቃ ኃይል አዛዥ አህመድ ቫሂዲ በሳጥኑ አጠገብ ታይቷል። ቃል አቀባያችን ኢታማር ማርጋሪት እንደገለጸው ከሆነም ህዝቡላ ወደ ቴህራን ልዑካን ቡድን የላከ ሲሆን በውስጡም የተገደሉ የድርጅቱ ከፍተኛ አመራሮች ዘመዶችን ያካተተ ነው። ከነዚህም መካከል የሐሰን ናስራላና የኢማድ ሞግኒያ ቤተሰቦች ይገኙበታል። የኢራን ይፋይ ሚዲያ እንዳወጣው መረጃ የሊባኖስ አማል ንቅናቄ ተወካዮችና የፍልስጤም ሃይማኖት ሊቃውንት ቡድንም ለሃማናይ የመጨረሻ ክብራቸውን ለመስጠትም ወደ ቴህራን ሂደዋል ተብሏል። የኢራኑ የብዙሃን መገናኛ አውታር ካሳወቀው ይፋ ባደረገው ፎቶግራፎች በአንዱ ላይ በኢራን የይሁዲ ማህበረሰብ መሪዎች እንዲሆነው ራቢ ዮናስ ሃማሚ በሳጥኑ አጠገብ ሲያልፍ ታይቷል። የቀብር ስነ ስርዓትን ጉዞ ነገ የሚጀምር ሲሆን እስከ ሐሙስ ድረስ ይቆያል። ሐማናይ በሰሜን ምስራቅ ኢራን በሚገኘው ማሻድ በተባለች ከተማ ይቀበራል። በቀብር ስነ ስርዓት ላይ ከሩሲያ፣ ቻይና፣ ህንድና ፓኪስታን ጨምሮ ከበርካታ ሀገሮች የተወጣጡ መሪዎችና ይፋይ ተወካዮች ይሳተፋሉ ተብሎ ይጠበቃል። ሲቀጥል የአየር ጸባይ ትንበያ። የአየር ጸባይ ሁኔታ እስከ ሰኞ ድረስ ምንም አይነት ለውጥ አይኖርም፣ ተመሳሳይ ይሆናል ይባልና ነገ ቅዳሜ እንዲያው በጥቂቱ ሙቀቱ ይቀንሳል ነው ያሉት የአየር ጸባይ ተመራማሪዎቹ። ይህን ይመስላል የሰዓቱ ዜና። ገብርኤል
2: ይሻያው፣ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ስርጭታችን ይቀጥላል፣ አብራችሁን ሁኑ።

0: ዘፈኑ አርብ ላይ የሳምንት ማለቂያ ሆኖ በመርከት በባህላችን የሳምንቱ ማለቂያ እንዲህ ወደ ሐሙስ በብዛ ሰርግ የሚሆንበት ስለሆነ በትናንት ሰርግ የነበሩ የሰማነው ሙዚቃ የሚያዘፍን ሙዚቃ ብያ አይደለም እንዴ?
1: አዎ
0: መረጥ አደረከው አንተ መረጥከው ሙዚቃውን አይደለ?
1: አሁን ተደማጭ የሆነ ሙዚቃ ነው። ደስ የሚል የሚያዝናና ሙዚቃ ነው። ተወዳጅ ነው ሙዚቃው።
0: ስፖርትም የሚያሰራ አይነት ነው። እንግዲህ እስክታ በሚሆንበት ጊዜ ጥሩ ነው። እሺ፣ በጣም ጥሩ። እንግዲህ ከአንተ ወቅታዊ ዘገባችን ከአንተ ጋር ባለን አጭር ጊዜ በእውነትም የእስራኤልን ደህንነትን በተመለከተ ኦክቶበር 7 ወይም ጥቅምት 7 2023 ዓመተ ምህረት እንግዲህ 3 ዓመት አለፉ ማለት ነው። በዚህ ጦርነት በፊት የእስራኤል ብሔራዊ ደህንነት በተመለከተ እንዴት ይታይ ነበረ? ይህ ከባድ የሽብር ጥቃት እልቂት ጭፍጨፋ ተፈጽሞብናል ኦክቶበር 7 ቀን በቅዳሜ ሰንበት ላይ አሸባሪዎች እና ከዛን ጊዜ ጀምሮ በእስራኤል ህዝብ አመለካከቱስ እንዴት ተያል? ከዛ በኋላስ በአጠቃላይ የዓለም ሀገራት ምን ይላሉ? እንግዲህ ገብርኤል በየነ።
1: መልካም ሚሻዩ፣ አመሰግናለሁ። እንግዲህ ዛሬ ስለ ጥቅምት 7 2023 ጭፍጨፋ የምናወራው 1000 ቀን መሆኑን አስመልክቶ ነው ሚሻዩ። እንግዲህ ጥቅምት 7 2023 የጥቅምት 7ቱ ጭፍጨፋ 1000 ቀን መሆኑን አስመልክቶ እስራኤል ከጭፍጨፋው በፊትና ከጭፍጨፋው በኋላ በዓለም ላይ ያላትን ቅቡልነትና ድጋፍ ለማየት እንሞክራለን ይሻየው። እንግዲህ ጥቅምት 7 2023 ሐማስና ተባባሪዎቹ በመሆን በእስራኤል ላይ ያደረሱትን አሰቃቂ ጭፍጨፋ ተከትሎ እስራኤልን ደግፈው የእናንተ ስሜት እኛንም እየተሰማን ነው፣ ተጎናችሁ ነን በማለት በርካታ ሀገራትና ሰዎች ከጎኗ መቆማቸውን አይተን ነበር በወቅቱ ይሻየው። ይሁን እንጂ ይህ አቋምና ድጋፍ ሳይውል ሳያድር በተለያዩ ሀገራት የሚገኙ ጸረ እስራኤላውያን ባስነሱትና ባነሱት አመጽ ሰላማዊ ሰልፍ የተነሳ በርካታ ሀገራት አቋማቸውን ቀይረው ከእስራኤል ጥግ መቆማቸውን አቋርጠዋል ይሻየው። በአሁኑ ሰዓት ስናይ ማለት ነው። እንግዲህ የጥቅምት 7ቱ ጭፍጨፋ ከተከሰተ አንስቶ እስካሁን ለእስራኤል ፊቷን ያላዞረች ጀርባዋን ያልሰጠች ሀገር ብትኖር ብቸኛዋ ለማለት በሚያስደፍር ሁኔታ እሷ ማነች ስንል ታላቋ አሜሪካ ነች ይሻየው። እንደ ፖለቲካም ሆነ እንደ ሰው አንዳንድ ጊዜ አልፎ አልፎ የማይመስል ነገሮች ብንሰማም እንደ መሪም የአሜሪካው ፕሬዚዳንት ዶናልድ ትራምፕ አብዛኛውን ጊዜ ሁሉንም በማለት ይቻላል ከእስራኤል ጎን ናቸው። አብረውም መከላከያ ሰራዊታቸውን አዝምተው የእስራኤል ጠላት የምትባለውን ኢራንን ለመምታት ዘምተዋል ማለት ነው። እና እቻ ሀገር ከእስራኤል ጦርነቱ ከተጀመረ ዛሬ 1000 ቀን ሆኖታል። ከዛ ጀምሮ እስካሁን ከእስራኤል ጎን አሉ ከሚባሉ ሀገራት ግንባር ቀድማ አሜሪካ ናት። እስራኤል ጭፍጨፋው ያመጣባትን መሰናክል እና ተግዳሮት ለመሻገር የታገለችባቸው የጦር ሜዳዎችና በዲፕሎማሲ ውይይቶች ጠላቶቿ በሚያቀጣጥሉት እንደ ሰደድ እሳት የሚስፋፋ ጥላቻ ይሻየው በርካታ የአውሮፓ ሀገሮች ርቀዋታል እስራኤልን። ኖርማል ስምምነት ይፈጥራሉ ተብለው ተጠብቀው የነበሩ ሀገራትም የተውት ይመስላል። ይሄን እንግዲህ ይሻየው እስራኤል ከጥቅምት 7 ወዲህ ባሳለፈቻቸው 1000 ቀናቶች በተለያዩ አቅጣጫዎች ባደረገቻቸው ጦርነቶች ብዙ ስኬቶችን አሳይታለች። የማይደግፏት እንኳ ሳይቀሩ ጦርነት የማድረግ አቅምና ጥበቧን ያደንቁላታል ይሻየው። ይሁን እንጂ አሁን የደህንነት ሁኔታዋን ስንገመግም ከ1000 ቀን በኋላ የደህንነት ሁኔታዋን እስራኤል ስንገመግም ጥቃት ለማድረስ የሚዋጓት ጠላቶቿ የሚዘቱባት ሀገርና ድርጅቶች አሁንም አሉ። የደህንነት የእስራኤል ስጋት ከጥቅምት 7 ወዲህ በርካታ ጦርነቶችን ብታደርግም በተለያዩ አቅጣጫዎች አሁንም ድረስ የደህንነት ስጋቷ አለ፣ አልተቀረፈም፣ እንደሚቀጥልም ነው ሚነገር። ወደፊትም እንደርስበታለን ለምንድን ነው ሊቀጥል የሚችለው የሚለውን የእስራኤል የቁርጥ ቀን ሀገር የምትባለው ሀገር መሪ ምክትል ፕሬዚዳንት ጄዲ ቫንስ ሳይቀሩ አሁን በቅርቡ ምን ብለውናል? በሀገራችን ፖለቲከኞች አንዳንድ ትችት በፕሬዚዳንታቸው ላይ ሲሰነዘር ረጋ በሉ ተረጋጉ ምክንያቱም ባለም ላይ ካሉ እናንተን ደግፈው ከሚ ዋጉ ወይም ደግሞ ከእናንተ ጎን ከሆኑ አገራት አንዱ አሜሪካ ብቻ ናት እና ስለዚህ ሰከን ብለን እናስብ የሚል መልእክት አስተላልፈዋል እሳቸው ማለት የፈለጉት ምንድነው ብቻችሁናችሁ ለሚጋረጥባችሁ ነገር ብቻችሁና ሆናችሁ ልትዋጡታችሁም ከኛ ጋር አለ መግባባት እንኳን ቢኖር ረጋ ባለ መንፈስ ሊሆን ይገባል ሲሉ እንደ ትልቅ ወንድም ኮርኮም ወይም ደግሞ ትችት እንደሚሰነዝር አይነት ትችት ሰንዝረዋል ስለዚህ ከጥቅምት 7/2023 ወዲህ የእስራኤል በአለም ላይ ያላት ቅቡልነትና ድጋፍ ሲታይ አውሮፓ ከእስራኤል ርቃለች ተብሎ ነው የሚነገረን ሳውዲ አረቢያም ከአውሮፓ ብዙ ሩቅ አይደለችም በዚህ አቋሟ ላይ የተባበሩት አረብ ኤሚሬት ጋር ያለው ሁኔታም እንደቀሰቀዘ ይነገራል ይሻያው በአሁኑ ሰዓት ከእስራኤል ጎን የሚገኙ የደቡብ አሜሪካ ሀገራትና አሜሪካ ብቻ ናቸው በአሁኑ ሰዓት እየተነገረ ያለው ነገር ግን ሁሉም ጥቁር ሁሉም ነጭ ባስተሳሰብ አንድ አይነት ልሙጥ ባለመሆናቸውና ባለመሆናቸው የተነሳ በአውሮፓ ራሱ ከእስራኤል ርቃለች ብትባልም ለእስራኤል በዛ ውስጥ ነው ለእስራኤል ድጋፍ ያላቸው ከእስራኤል ጋር ቅርብ ቁርኝነት ያላቸው በዚህ ከባድ ቀንም አሉ። አሜሪካም በዓለም ላይ ከሚገኙ በጠንካራ ሀገራትና እስራኤል ከሚደግፉ ሀገራት አንዷ ነች ብትባልም አሜሪካ ውስጥ ነው እስራኤል የምታደርገውን እንቅስቃሴ የሚነቅፉና የሚያደግፉ ሰዎች እንዳሉ እናውቃለን ማለት ነው። ሌላው በርካታ እስራኤላውያን ያስቆጨና በዚህ ሰሞን ያነጋገረ ካለው ነገር ከዚህ በተጨማሪ ይሻያው ጥቅምት 7/2023 ሐማስና ተባባሪዎቹ ያን የሚመስል የሚያሳፍርና የሚዘገንን ጥቃት አድርሶብን ያን ሁሉ ጦርነት አድርገን አሁንም ሐማስ የሚባል ድርጅት በጋዛ ውስጥ መገኘቱና መታየቱ ከባድ ቁጭት ያያሳደረባቸው እንደሆነ ይነገራል። ያ ጥቅምት 7 ያን ጨለማ ቀን በተከሰተ ማግስት እስራኤል ያለ የሌላ አቅሟን ተጠቅማ ሌላው ብቅር ሐማስ የሚባል የታጠቀ ኃይል በጋዛ ሰርጥ እንዳይኖር ታደርጋለች የሚል ትልቅ ተስፋ ነበር ይሻየው። አሁን በርግጥ ለደህንነት ብላ ይሄ ርጽዋታ ቢተሆን የሚባለው የለም እሱን ብላ ከሐማስ ቦታ ድሮ ሲቆጣጠር ከነበረው ወስዳ የተቆጣጠረችው ቦታ አለ የደህንነት ቦታ በድንገት ሰርጎ ገብቶ የደቡብ እስራኤል ኗሪዎች እንዳያጠፋ ነገር ግን እስራኤል ሁሉንም የጋዛ ሰርጥ የተቆጣጠረች ባለመሆኗ እስራኤል በማትገኝበት አካባቢ ሐማስ መሳሪያ ታጥቆ አሁንም ቢሆን የጋዛ ሰርጥን የበላይነት የሚያንቀሳቅሰው ሐማስ ነው። ይሄ ሲታይ አንድ ያነ ከባድ ቀን አንድ ሺህ ቀን ሁኖት አሁን እዚህ ላይ ስንገኝ ሐማስ እንኳን በቀጣይ ሊጠፋ ታጥቆ እስራኤልን የመቅጠም ዝግጅት ሊያደርግ ነው ተብሎ ስለሚሰማ እንዴት ሊሆን ይችላል የሚሉ በርካታ ሰዎች ቁጭታቸውን እየሰነዘሩ ይገኛሉ። ሻያው በሀገራችን ይሄ የጥቅምት 7ቱን በሀገራችን በፖለቲካው ይሁን በህዝቦች መካከል ያቋም ልዩነት ፈጥሯል። በርካቶች በተለይ የተጠለፉ ሰዎች እንዲመለሱና ከዛ በኋላ መንግስት የሚያደርገው እርምጃ ያሉብነን ሰፋ ያሉ ጦርነቶች የሚቋጭ አይደለም በማለት ሰላማዊ ሰልፍ ይወጡ የመንግስትን አካሄድ የመንግስትን አሰራር ሲቃወሙ እና ያለን በህዝቦች መካከለም በርካታ እንትኖችን አምጥቷል መከፋፈሎችን። ከዛም ምንም እንኳን ምርጫ ሲመጣ የተለመደ ቢሆንም አዳዲስ ፓርቲ መቆማቸው ጥቅምት 7ን አስመልክቶ እስራኤል እንዲመቀጠል የለባትም በአንድ ፓርቲ ብቻ ሳይሆን በርከት ያሉ ፓርቲዎች የሚመሯት ሀገር ህብረ ብሔር ያሉባት በፓርላማ ውስጥ በርካታ ሰዎች የተወከሉባት ፓርቲዎች መኖር አለባት የሚሉ እንቅስቃሴም እየተደረገ እያየነው ይሻየው ደጉ አንተም የተገነዘብከው ካለ በአለማችን
0: አንድ ሺህ ቀናት አለፉ ይባል እንጂ ይህ ጥቅምት 7 ወቅዳሜ ሰንበት የደረሰው ከባድ የሽብር ጥቃት ልክ ለማንኛውም ሰው በማንኛውም አንደበት ትናንት እንደተፈጸመ ያለ መጥፎ ትዝታችን ስለሆነ ነገ በቃ አይደለም ለተተኪው ትውልድ የሚተላለፍ የማይረሳ ጥቃት ነው የተፈጸመ በእስራኤል ህዝብ መካከል። እንግዲህ በዚህ ዙሪያ ላይ ያለው ጠንካራ የተባለ የመከላከያ ሰራዊታችን የስለላ ድርጅት እንደ ሞሳድ እንደ ሻባክ የመሳሰሉ ሁኔታ እነዚህ አሸባሪዎቹ ከአዛ ቀበሌ ድንበር ጥሰው እንዲህ አይነት ከባድ የሽብር ጥቃት እንዲፈጸሙ የማን ነው ስታቱ? ድክመቱ ከምን ላይ ነው? የመንግስት ድክመት እንዴት እስከዚህ ደረጃ ደረሰ? ብሎ ብዙ ሰዎች የሚያነሱት ጥያቄ እና ተነቅድም ተናግራል ገልጻል። በጣም በልዩነት በሐሳብ ልዩነት ተከስቷል በመንግስትና በህዝቡ መካከል። ዋናነት ግን ሰፊው እስራኤል ህዝብ ከባድ የሽብር ጥቃት ቢደርስበትም ጀግና አንካራ
1: ምንም ጥርጥር የለውም
0: ህዝብ ነው። በዚህ በጀግነቱ አሳይቷል። በዚህ አንድ ሺህ ቀናት ውስጥ ህዝቡ ዋናው ደጀን እዝ ዋናው ህዝብ ነው። በዛ በጦር ግንባር የሚገኙ ወታደሮች ሆነና የህዝቡ ጠንካራ ህዝብ እንደሆነ ያሳየውና አሁን በዚህ በጦርነቱ ጊዜ በሰውዮት ላይ በሽ የሚቆጠሩ ወጣቶች ህይወታቸውን አጥተዋል ነፍሳቸውን ይማር። ከዚህ ደግሞ በሀገር ውስጥ ያሉ ዜጋም በሀገር ውስጥ ያው የስደተኛ በመሆን የነበረው ችግር በስካውት ዝታ መጥፎ ተባሳ የሆነ
1: ያው እንግዲህ ሌሎም ፕሮግራሞች ስላሉ ያለን የስንተና ጊዜ ተጣበበ ነው ሊሆን የሚችለው። ስለዚህ ወደ ለሰጠህን ማብራሪያ ጋር ግን የመሰገነ
0: እንጂ ምን የሚያብቻ ገብሬ።
1: ስለዚህ ወደ ፕሮግራሙ እናልፋለን። እናመሰግናለን አድማጮቻችን አብራችሁን ሆኑ።

ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? በዚህ ዝግጅታችን ባህላዊ እሴቶችንና የእስራኤልን ታሪክ እናቀርባለን። ባለፈው ሳምንት የንጉስ ዳዊትን ታሪክ በከፊል ማቅረባችን ይታወሳል። ንጉስ ዳዊት ከንጉስ ሳውል ቀጥሎ የነገሰው የእስራኤል ህዝብ ሁለተኛው ንጉስ ሲሆን በመጽሐፍ ቅዱስ ታሪኳ የተጻፈውና ታዋቂዋ ሴት ሞዓባዊቷ ሩት ቅድማያቱ ናት። በጊዜው እስራኤላውያን ከሞዓባውያን ጋር ስለማይጋቡ የሩት የልጅ ልጅ እሴይ አያቱ ወይም እሚታው ሞዓባዊት ስለሆነች ከናናዊት ሚስት ማግባቱ ውዝግብን ስላስነሳና የፍርድ ሂደት ላይ ስለሆነ ልጆችን ከወለዱ በኋላ የፍርዱ ሂደት እስኪያበቃና ውሳኔ ላይ እስኪደረስ ድረስ ከሚስቱ ጋር ተለያይተው ለመቆየት ወሰነ። ከለታት አንድ ቀን እሴይ ወይም ሻይ አገልጋዩን ወይም የቤታቸውን ሰራተኛ ወደ መኝታው እንድትገባና እንድትዘጋጅ ጥያቄ ያቀረበላት። አገልጋዩዋ ወይም የቤታቸው ሰራተኛም ለመቤቷ ስለነገረቻት እሴይ ወይም ሻይ ሳያውቅ ትክክለኛ ሚስቱ የልጆቹ እናት በጨለማ ገብታ ከእሴይ ጋር አደረች። በዚህ ሌሊትም ዳዊት ተጸንሶ አደረ። እሴይ ግን ዳዊት በነቢዩ ሳሙኤል ወይም ሽሙኤል አማካኝነት ለንግስና እስኪቀባ ድረስ የእሱ ልጅ መሆኑን አያውቅም ነበር። እናቱም በሚስጥር ይዛው ነበር። ዳዊት ገና እረኛ እያለ ለእስራኤል ሕዝብ ከባድ ፈተና ሆኖበት የነበረውን አስፈሪውንና ግዙፉን ብረት ለበሱን የፍልስጤማውያን ተዋጊ የሆነውን ጎልያድን በወንጭፍ ድንጋይ በመግደል የሕዝበ እስራኤልን ኩራት መልሷል። ዓለማችን የሚያውቀው ድንቅ ታሪክ ንጉስ ዳዊት ሲነሳ ብረት ለበሱ ግዙፉ ታላቁ አስፈሪው ጎልያድና

0: ስለ ታሪኩ ራብ ሩቬን መለሰ እንዲህ ይሉናል።
1: ህዝብ እስራኤል እንግዲህ በሳኦል ጊዜ ብዙ ችግር ነበር። አንድ ጎልያት የተባለ ፍልስጤማዊ ነው። በጣም ቁመቱ 6 ክንድ ከስንዝር ይሉታ ስፋቱ አንድ ሲሚያክል ህዝብ እስራኤልን ምጣት ይዟቸው ነበር በፍራት። ንጉሰ ሳኦል ሁላ ፈርቶት ነበር። አንድ ሰው ለኔ ያምጡ እኔን ያቸነፈ የህዝብ በሙሉ ፍልስጤማዊ ነው እናንተ ተገዥ ሆናል። እኔ ካቸነፍኩት ደግሞ እናንተ የኔ ተገዥ ሆናል በማለት በማጉራራት 40 አመት ህዝብ እስራኤልን በጣም ፈርተው ነበር። ምጥ ይዟቸው ነበር። እንግዲህ ምጥ ማለት ወንዶቹ ላውቁት አይችሉም ሴቶች ግን የወለዱት ያውቃሉ ሞትና መዳን ማለት ነው። በጣም አስፈርቷቸው ነበር። ይሄን ሰውም እንደዚህ እዚህ ደረጃ ያደረሰ ህዝብ እስራኤል ለማስፈራት ለምን ነው ሲሉ ኖኦሚ መመለስን ይሆናል እንጂ ኖኦሚ ስት ሁለት ምሽሮች ነበሯት። አንዷ ምሽራ ኦርፓ ትባላለች የጎልያት እናት ናት። አማቷን 4 ክንድ ሸኝታታለሽ ይላሉ። 4 ክንድ 4 እርምጃ የሚሏሉ 4 ክንድ ስለሸኝሻት 40 ቀን ይሁን እንግዲህ አትሉ ጠላትም ቢሆን እግዚአብሔር ደግሞ ስለጠው እስራኤል እንዲያስፈራራ ይህ ሳኦል ንጉስ ንጉሰ ሳኦል ቃል ገባ። ይህን ሰው ያቸነፈ ይህን ሰው የታገለ ልጄን ሚካኤልን እስቲ እንዲሆን አማቼ እንዲሆን እሰጣለሁ ምንም ያልገባው ቃል የለም። አሁን እንዳጋጣሚ ንጉሰ ዳዊት መጥቶ የሆነ ተልኮ ሰራኛው ኑሮ መጨም እንግዲህ ሁሉ ግዜ በራ ነው እሱ ሲመጣ ይህ ሰው ሲሳደብ ሰው ሁላ ተንቀጥቁ ምን ሆናችሁ ነው አላቸው። አይ ወይ እንደዚህ ያለ ፍልስጤማ ያስፈራጣ ይሄ እንደ እግዚአብሔርን የእስራኤልን አምላክን የሚራገም እየተሳደበ ነው ምገደፍ አምላክን ነው እናንተ አምላክ ደግሞ ምንድነው እንደዚህ ያለ እነሱን በጣም ዝሙት አሃ ኒያስ ደግ ያላቸው ንጉሰ ዳዊት ገና ህፃን 28 አመት ልጅ ነው። እንዴት ነህ ነው አንተ ሎሎሎሎ ስደዱኝ ነኮ እኔ አንበሳንና ዶቭ የሚባሉ ጠንካራ ራዊቶች በጅጅ በአምላክ ኃይል ያቸነፍኩ ነው አላቸው። ንጉሰ ሳዊል ልብሱን አወለቀና አለበሰው። አለበሱት እንትን የሆነ ጀበርና አንድ ጠለ አስታጠቁት። ለአለበሱት አውልቁልኝ ይህን አልፈልግም አለ። ስጡኝ ምላችሁ ስደዱኝ። 5 ወንጭፍ ያዘና 5 ጠጫ በትሩን ያዘና ሻንጣውን አንጠልጥሎ ሳቀ። በቃ አጣጣለው። እኔ ውሻ ነኝ እንዴ ይህን የምትሰዱልኝ ውሻ ነኝ አለ። እንግዲህ ሁሉ ብረት የለበሰ ነው ጎልያት የተባለ ሰው። ግንባሩ ብቻ ናት የሚያይባት በዚች አይኖቹ ግንባሩ ሲሆን እንጂ ሁሉ ብረት ነው፣ ሁሉ ብረት ነው። አንተ ለወፍ አሁን አንተን ስጋህን ወፍ እንዲበሉት ነው እንድትቀበር እኳ አትሆንም አለው ዳዊትን። ስማ አንተ በጉልበት ነው የምትመካ፣ እኔ ግን በእግዚአብሔር በእስራኤል አምላክ ተመክቼ ነው የምመጣለና በጣም ሳቀ። ይህን በጣም አጣጣለው። በአንዲት ደንጃ ወንጭፍ ሸር አድርጎ ቢሰደው ግንባሩን። እንግዲህ አብዛኛውን ጊዜ ምን ይላሉ ግንባሩን ሰው ሲመታ ወደ ኋላ ነው የሚወድቅ። እግዚአብሔር ብሎ ግንባሩ ሲመታ ወደ ምን ይወድቃ ነው ወደ እሱ። ለምንድን ነው ሲሉ እንግዲህ ዳዊት አንገቱን ቆርጦ መውሰድ አለበት። በዛውን ጊዜ እንደዚያ ነው እንግዲህ የገደለ አንገቱን ቆርጦ ይወስዳል። 6 እርምጃ እንዳይራመድ ለሱ እንዲቀርበው በማለት ደመወዝ ምን ሰጠው። በአንዲት ደንጃ አውድቆ ህዝብ እስራኤል እንግዲህ ኮሂብ ወፅንያዲ እኔ በኃይላችን ነው እኛ በጉልበታችን ነው። አሁን እንግዲህ የምናየው ሁላ ተአምር በዚህ ጦርነቶች አሁን ባሳለፍ ናቸው አንድ ሲመስላቸው ሰዎች ወታደሮቻችን አዎ ኃይል ብርታት ይስጣቸው ለፈገግ ነው። ግን መጀመሪያ ደረጃ ኃይል ለህዝብ እስራኤል የሚሰጠው ማን ነው? አምላክ ነው። በአምላክ መመካትን ካለ ማቸነፍ አለ ማለት ነው። ብዙዎች ግን እኛንን እንደዚህ ሲሉ ያው ብዙ ተጨንፈና ነይ በቀድሞው ጊዜ እስራኤል አሁን እስራኤል ተቋቋመች በንስቶ የውትድና ሁኔታ በሃይማኖት ሁኔታ በጣም ሲያከብሩ ነበር። አሁን ግን ጥቂት ማጣጣል ስለመጣ ወዘተ ነበሩ። ጥቃቶች ብዙ ደርሰውብና ነይ በ7 ቀን በ10ኛ ወር የነበረው ሁኔታ ያ ሁሉ አሁን ብዙ ጥቃት የሚደርሰው አንዳንድ ጊዜ ሰዎች እንትን ይላሉ። እዩዋ በአሁኑ ጊዜ ፖለቲካዎች አሁን ምን ይላሉ? አንዲት ትንሽ ነገር አድርገው እኛ ያደረግነው እዩ። ንጉሰ ዳዊት ግን ይህን ሁላ አድርጎ እኔ ትል ነኝ እንጂ ሰው አይደለም። እንግዲህ ጉልበቱን፣ ኃይሉን፣ ብርታቱን ያውቃል። ትሁትነቱ ሰው ትሁቱ ስንል ይህ ሁላ ያደረግኩት እኔ አይደለሁም በአምላክ ኃይል ነው። ይህን ሲል አምላክ እያከለ ኃይል ይሰጠዋል። በዚህ ትልቅ ስጦታ ለህዝብ እስራኤል የሰጠው እምነት ነው።
0: የህዝብ እስራኤል ሁለተኛው ንጉስ ዳዊት ገና ወደ ንግስና ሳይመጣ በወጣትነት ዘመኑ የፍልስጤምን ተዋጊ ጎልያድን በወንጭፍ ድንጋይ መጥቶ በመግደል በእስራኤል ሁሉ ታዋቂ ሆነ። ጎልያድን ድል ካደረገ በኋላም በንጉስ ሳኦል ሰራዊት

በማገልገል በጦርነቶች አሸንፏል። ምንጭ አንደኛ ሳሙኤል ከ16 እስከ 31። ዳዊት በቀደመችው እስራኤል በወንጭፍ ድንጋይ ጎልያድን እንዳሸነፈ ዛሬም በአዲስቷና በዘመናዊቷ እስራኤል የዳዊት ወንጭፍ ወይም ኬላ ዳዊት በእንግሊዘኛው ደግሞ ዳቪድስ ስሊንግ የተባለ እስራኤል የሰራችው ጸረ ሮኬትና ጸረ ሚሳኤል የሆነ ታላቅ ዘመናዊ መሳሪያ አላት በዳዊት ወንጭፍ ስም የተሰየመ። ሳኦል ከፍልስጤማውያን ጋር በነበረ ጦርነት ከሞተ በኋላ ዳዊት ቀጣዩ የእስራኤል ንጉስ ሆኖ ነገሰ። በመጀመሪያ በይሁዳ ነገድ ላይ የነገሰ ሲሆን ከዚያም ሁሉም የእስራኤል ነገዶች ተቀብለውት እስራኤልን አንድ በማድረግ የመላው እስራኤላውያን ንጉስ ሆነ። ሁለተኛ ሳሙኤል ከ2-5። ንጉስ ዳዊት በንግስናው ዘመናት የሰራቸው ስራዎች። ንጉስ ዳዊት በእስራኤል ታሪክ ከታላላቅ ነገስታት መካከል አንዱ ነው። በንግስናው የመጀመሪያዎቹ አመታት በይሁዳ ላይ የነገሰ ሲሆን ከዚያም ሁሉም የእስራኤል ልጆች ተቀብለውት በመላው እስራኤል የነገሰና የእስራኤልን ህዝብ በአንድ መንግስት ያሰባሰበ ንጉስ ስለነበር እስራኤልን አንድ ያደረገ ንጉስ ነው። ሌላው ዳዊት ወደ ንግስና ከመጣ በኋላ ለእስራኤል መንግስት ማዕከላዊ ከተማ እንደሚያስፈልግ ወሰነ። ከዚያም ኢየሩሳሌምን ተቆጣጠረና ዋና ከተማው አደረጋት። ቅጥሮቿንና መከላከያዎቿንም አሰራ። ከተማዋንም አስፋፋ አስዋበ። የመንግስቱን አስተዳደርም በዚያው በኢየሩሳሌም አደረገ። ስለሆነም ኢየሩሳሌም የዳዊት ከተማ ተብላ ትጠራለች።

0: በጥንቱ ከተማ ኢራዲካ ወይም ኦልድ ሲቲ አሁንም የዳዊት ከተማ የገዘፉና ጥንታዊ ቅርሶች ይጎበኛሉ። የዳዊት ከተማ አሁንም የዓለም ጎብኚዎች መናኸሪያ፣ የእስራኤል ልጆች በየለቱ በርካታ መንግስታዊ ታሪካዊና ሃይማኖታዊ ስርዓቶችን የሚከውኑባት ቀደምት ታሪክን ከአሁኑ ዘመናዊቷ እስራኤል ጋር አዋህዶ ለዓለም የሚዘክርባት ሕያው ቦታ ናት። ኢራቲካ ኢር ዳዊት የኢየሩሳሌም። ሌላው ንጉስ ዳዊት የኪዳኑን ታቦት ወይም የሕጉን ጽላቶች ወደ ኢየሩሳሌም መልሷል። የኪዳኑ ታቦት እግዚአብሔር ለሙሴ የሰጠውን 10 ትእዛዛት የተጻፉባቸውን የድንጋይ ጽላቶች የያዘ ሲሆን ለእስራኤል ሕዝብ በጣም ቅዱስና አስፈላጊ ነበር። በታሪክና በታላቁ መጽሐፍ ቅዱስ እንደምንረዳው የቃል ኪዳኑ ታቦት በጦርነት ጊዜ በፍልስጤማውያን ተማርኮ ነበር። ፍልስጤማውያን በታቦቱ ምክንያት ከባድ መቅሰፍት ስለበዛባቸው የእስራኤል አምላክ እየቀጣቸው እንደሆነ በመረዳት ከወራት በኋላ ታቦቱን ለእስራኤላውያን መለሱ። በመጽሐፈ ሳሙኤል እንደተጻፈው ታቦቱ ከፍልስጤማውያን እጅ ከተመለሰ በኋላ በመጀመሪያ ቤትሸመሽ ከተማ አካባቢ እንደነበረና ከዚያም በቅራትያሪም በአሚናዳብ ቤት ለ20 ዓመታት ያክል ተቀምጧል። አንደኛ ሳሙኤል ምዕራፍ 7 ከቁጥር 1 እስከ 2። ከዚያም ንጉስ ዳዊት የእግዚአብሔርን ሕግ በመከተል ሌዋውያን ታቦቱን በትከሻቸው ተሸክመው ወደ ኢየሩሳሌም እንዲያመጡ ታደረገ። ሁለተኛ ሳሙኤል ምዕራፍ 6። ታቦቱ ወደ ኢየሩሳሌም በመጣ ጊዜ ንጉስ ዳዊትና ህዝቡ በመለከት ድምጽ በዝማሬ በታላቅ ደስታ ያጅቡት እንደነበርና ንጉስ ዳዊትም ከደስታው ብዛት ይዘል እንደነበር ተጽፏል። ታቦቱ ወደ ኢየሩሳሌም በመምጣቱ ምክንያት ከተማዋ የንጉሱ ዙፋን መቀመጫ ብቻ ሳትሆን የሃይማኖት ማዕከልም አድርጓታል። ታቦቱ ወደ ኢየሩሳሌም በመምጣቱ ምክንያት ከተማዋ የንጉሱ ዙፋን መቀመጫ ብቻ ሳትሆን የሃይማኖት ማዕከልም አድርጓታል። ኢየሩሳሌም አሁንም የሃይማኖት ማዕከል ናት። ሌላው ንጉስ ዳዊት በእስራኤል ላይ የተነሱ የተለያዩ ጠላቶችን በጦርነት አሸንፏል። ንጉስ ዳዊት ፍልስጤማውያንን፣ ሞአባውያንን፣ ኤዶማውያንን እናም ሌሎችን ጠላቶች ያሸነፈ ሲሆን ይህም የእስራኤልን መንግስት እንዲያጠናክር አድርጎታል። ሌላው ንጉስ ዳዊት የሚታወቀበት አምላኩን አመስጋኝና ዘማሪ መዝሙራትንም የሚጽፍ ንጉስ ነበር። የዳዊት መዝሙራት በታላቁ መጽሐፍ ቅዱስ ውስጥ የሚገኙ ሲሆን በጸሎት መጽሐፍትም ለጸሎት ተዘጋጅተው ምእመናን የሚጸልዩት መዝሙር ሲሆን ለዘላለም በዓለም ላይ የሚታወስበት ስሙ የሚጠራበት መዝሙራትን ጽፏል። ራምሩቬን ንጉስ ዳዊት እንግዲህ ዳዊት ያው ተቀባ ነገሰ፣ የእስራኤል ሁለተኛው ንጉስ ሆነ። መጀመሪያው ንጉስ ሳኦል፣ ያው ቀጥሎ ንጉስ ዳዊት። በዚህ ሁኔታ ወደ ንግስና መንበር ከመጣ በኋላ ንጉስ ዳዊት ምንድነው ለህዝብ እስራኤል ያደረገው? እንደው ባጭሩ
1: እንግዲህ ንጉስ ዳዊት ብዙ ነገር ነው የሰራው፣ ግን ዋናው ትልቅ ለህዝብ እስራኤል የሰጠው ስጦታ እምነት ነው። ጦርነት ለምሳሌ በጦርነት ህዝብ የእስራኤልን ንጉስ ያረጋጋ ቢሰስ መልኩት እስራኤል ይላል። የሚገርመው ሁላ ሳኦል እስከሚሞት ድረስ እሱ ትነግሻለሁ ብሎ በሳኦል ለመታገል አልሞከረም።
0: ተቀብቷል፣ ግን ንጉሱን አልተረከበም። ንግስናው
1: ብዱክ ተቀብቶ ሩህ መንፈስ ቅዱስ ተቀብሏኔ መንፈስ ቅዱስ ተቀብሏኔ የዛን ጊዜ ቅባ ቅዱሱ እንደተቀባ የዛን ጊዜ አንስቶ ያውት መዝሙርን ዳዊትን መጽሐፍ ጀመረ ማለት ነው።
0: መዝሙረ ዳዊት እንግዲህ አሁን ድረስ ህዝብ እስራኤል የሚጠቀምበት ታላቁ የጸሎት መጽሐፍ የመጽሐፍ ቅዱስ ክፍል ነው። ትልቅ ነገር ነው። ሌላ ከኢየሩሳሌም ከተማ ጋር ተያይዞ ያደረገው ነገር
1: ኢየሩሳሌም ብዙ ታሪክ አለ። እንግዲህ እሱ 40 ዓመት ነው የገዛ፣ 7 ዓመት በኸብሮን ከተማ የይሁዳን ነገደ ገዝቷ ነኝ። ከዛም 33 ዓመት ኢየሩሳሌም ገዝቷን ማለት ነው ለህዝብ እስራኤል። ከዚያም ደግሞ ያው ቤተ መቅደስን ለመስራት ሞከረ፣ ግን ያው ተዋጊ ነበር እሱ። ጦር ብዙ ደሞች ስላፈሰሰ አንተ መስራት አትችልም፣ ያው ልጅህ ግን ቃል ኪዳን እዚህ አድርገባለት ልጅህ ሰለሞን እሱ እንደሚገነባው ሲለው፣ ያው እሱ በሙሉ የቤተ መቅደሶችን እቃዎች አዘገጃጅቶ ለንፍ ሰለሞን ያቀርበለታል ማለት ነው። ለኢየሩሳሌም ያው ቃል ኪዳንም ገብቶ ለእግዚአብሔር ቤት እንግዲህ እግዚአብሔር ቤት አልነበረ ምዛን ግዜ ጽላቱም አንድ ግዜ በቤት መሽ አንድ ግዜ በዚያ ሲል ነበር። የዚያን ጽላት የቤተ መቅደሱን ማስገቢያ አልሰራሁይ ብሎ መሐላ በመሐል እንቅልፍ አልተኛም። ቤተ መቅደሱን ሁሉን አቃዎችን ሁሉ አዘጋጅቶ ያው እሱ ተቀማጭቷን ንጉሥ ሰለሞን ግን ደስ ተጠቅቶ ቤተ መቅደሱን ሰርቶ አስመርቋን ማለት ነው።
0: ንጉሥ ዳዊት አምላኩ የሚወደስበትን ቤተ መቅደስ ለመስራት ቢፈልግም በርሱ ዘመን ስላልተሳካለት ልጁ ሰለሞን እንዲሰራው ለቤተ መቅደሱ ታላቅ ዝግጅት አድርጓል። ለታላቁ ቤተ መቅደስም ብዙ ወርቅ፣ ብርና በርካታ የተለያዩና ውድ ቁሳቁሶችን አዘጋጅቷል። የመጀመሪያው ቤተ መቅደስም በልጁ ጠቢብ እየተባለ በሚጠራው በንጉሥ ሰለሞን ጊዜ ተሰርቷል። ታሪኩን ባጭሩ ስናጠቃልል ንጉሥ ዳዊት በንግሥና ዘመኑ እስራኤልን አንድ አድርጎ ያጠናከረ፣ ኢየሩሳሌምን ዋና ከተማ ያደረገ፣ የተለያዩ ጦርነቶችን ያሸነፈ፣ የኪዳኑን ታቦት ወደ ኢየሩሳሌም የመለሰ፣ ለቤተ መቅደሱ ግንባታ ዝግጅት ያደረገ ንጉሥ ነው። ንጉሥ ዳዊት በንግሥናው መጀመሪያ 7 ዓመት ከ6 ወራት በሄብሮን ከተማ በይሁዳ ላይ ብቻ ነገሠ። ከዚያ በኋላ ኢየሩሳሌምን ዋና ከተማ አድርጎ ይሁዳንና መላው እስራኤልን አንድ አድርጎ ለ33 ዓመታት የነገሠ ሲሆን በአጠቃላይ ለ40 ዓመታት ያክል የእስራኤል ንጉሥ እንደነበር ከታላቁ መጽሐፍ ቅዱስ እንረዳለን። ምንጭ 2 ሳሙኤል ምዕራፍ 6 እና 1 ዜና መዋዕል ምዕራፍ 15። የተከበራችሁ አድማጮቻችን፣ በዚህ ፕሮግራማችን አባይን በጭልፋ እንዲሉ ከታላቁ ከጥልቁና ከሰፊው የእስራኤል ታሪክ በትንሹም ቢሆን ቀንጨብ አድርገን ታሪኳን ለማየት ነው የምንሞክረው። ራብ ሮቬን በዛብህ መለስ ጊዜውን አጣበው ነው ይሄን ሰፊ የሆነ ሃይማኖታዊ መጽሐፍ ቅዱሳዊ ታሪካዊ ማብራሪያ ይሰጡንና ከልብ አመሰግናለሁ።
1: እኔም አመሰግናለሁ ለእናንተም ለራዲዮ ለሰራተኞች ለህዝብ እስራኤል በሙሉ። እሱ አምላክ ይባርከነ ይቀደሰነ በቃ ይበለነ ቤተ መቅደስ ተሰርቶ ለማየት ያደለነ ጌታዬ። አሜን። የንጉሥ ዳዊት አምላክ ንጉሥ ዳዊት ያው ዋናው ለህዝብ እስራኤል እሱ ነውና ሁሉ የሆነ ችግር ትንሽ ችግር ሲሆን ከባድ ችግር ሲሆን መዝሙረ ዳዊት አንድ ምዕራፍ ሁለት ምዕራፍ ነው እስካሁን ድረስ እሱ መመራችን ነውና አምላክ ይባርከነ ይቀደሰነ እናንተንም ይባርካችሁ እሱንም ይባርከው አክብረው ስለጠየቁኝ ማለት ነው።
0: አሜን። አመሰግናለሁ። እሺ፣ እናመሰግናለን። መልካም ቀን ይሁንልዎት። ሰላም።
1: አሜን አሜን።
0: የተከበራችሁ አድማጮቻችን፣ የንጉሥ ዳዊት ታሪክ ሰፊና ጥልቅ ነው። ባጭር ፕሮግራም ሁሉን ታሪኩን ማቅረብ ባይቻልም የንጉሥ ዳዊትን ታሪክ ባጭሩ ያቀረብንበት 3 ክፍል ይህን ይመስል ነበር። በሚቀጥለው ፕሮግራማችን በሌላ የእስራኤል ታሪክ እንገናኛለን። ወርቅነሽ እሸቴ ነኝ። እስከ ሳምንት ቸርን ሰንብት።

ክቡራን ክቡር ማህበረ እስራኤል ሆይ ሰላም ጠና ይስጥልኝ እንደምን ሰነበታችሁ? እነሆ ዛሬ የምናነበው የሳምንቱ ፍራሻችን በኦሪታችን በኦሪት ዘኍልቍ በምዕራፍ 25 እስከ ምዕራፍ 30 ይነበባል። ጥቅሱና አንባቢው በመጽሐፈ ነገሥት ቀዳማዊ በምዕራፍ 18 ከቁጥር 46 ይነበባል። ከለዋው በፊት እንደተለመደው የሰንበት መዝሙር እንሆን።

0: عم الاكل كله ما نفاس بيعونا كله زي سقع اغليار يا اسرائيل املاك استنفاسي ያላቸው ሁሉ የፈጠረ رسول الله የስጋው ልጅታ የተባረከ የተቀደሰ ይሁን እግዚአብሔርን ኦሪዞን ቁመራፍ 25 እስራኤልን በፍልስጤም ተቀመጡ ህዝቡ ሁሉ ከማብ ልጆች ጋር ያመነዝሩ ጀመረ ህዝቡንም ወደ አማልክቶቻቸው አስዋይት ጠሩ ህዝቡንም በሉ ወደ አማልክቶቻቸውም ሰገዱ እስራኤልን በሪያል ፈጎርን ተከተለ የእግዚአብሔር ቁጣ በእስራኤል ላይ ነደደ እግዚአብሔር ሙሴን የእግዚአብሔር ቁጣውን ፍናት ከእስራኤል እንዲመለስ የህዝቡ አለቆች ሁሉ ወስደህ በፀሐይ ፊት ወደ እግዚአብሔር ስቀላቸው አለው ሙሴም የእስራኤል ዳኞች እናንተ ሁሉ በብየል ፈጎር የተከተሉትን ሰዎች ሁሉ ግደሉ አላቸው እነሆም የእስራኤል ልጆች ነገ ያንዳንዱ ወጥቶ በሙሴና በእስራኤል ልጆች ማህበር ሁሉ ፊት ሚዲያማዊቱን አንዲቱን ሴት ወደ ወንድሞቹ አመጣት እነርሱንም በመገናኛው ድንኳን ደጃፍ ያለቅሱ ነበር የካህኑ ልጅ የአሮን የልጅ ልጅ የአልዓዛር ልጅ ፊንሐስ ወልደ አሮን ወልደ አልዓዛር ካህን ፊንሐስ ባየው ጊዜ ከማህበሩ መካከል ተነስቶ በእጅ ጦር አነሳ ያንንም የእስራኤልን ሰው ተከትሎ ወደ ድንኳኑ ገባ እስራኤላዊው ሰውና ሴቲቱን ሁለቱን ሆዳቸው ወጋቸው በጨሬ ከእስራኤልም ልጆች መቅሰፍቱ ተከለከለ በመቅሰፍትም የሞቱ 24000 ነበረ እግዚአብሔር ሙሴን እንዲህ ብሎ ተናገረው የካህኑ የአሮን ልጅ ያላዛር የልጅ ልጅ ፊንሐስ በመካከላቸው በሕግ ቀንቷልና ሕግ ጣየም ከእስራኤል ልጆች እመልስ ዘንድ እኔም የእስራኤልን ልጆች በቅንአቴ አላጠፋሁም ስለዚህ እነሆ የሰላሜን የቃል ኪዳኔን የክህነት ቃል ኪዳን እሰጠዋለሁ ለአምላኩ ቀንቷልና ለእስራኤል ልጆች አስተሰርዋልና ከእርሱ በኋላ ለዘላለም የቃል ኪዳን የክህነት ቃል ኪዳን ይሆንለታል ወአደገኒ ማቴ በእንተ ፊንሐስ ካህን ዘምደቂ ከእስራኤል እነሆም ይቅርም አሰኝቶኛል ስለ ያዘቅኩት ማዕትም እነሱ አድኗልና የቃል ኪዳን ክህነት ከፊንሐስ ከዘሩ በኋላ ለልጅ ልጅ ለዘላለም ይሆናል አለ እነሆም ተመልከቱ ኢትስኡላ ማልክ ተባይድ መስዋዕታቸውም እንዳትበሉ እነኛው የተደመሩ ምስለ ሀዛር ወይ ተአለው ምስለሆሙ ከነሱ ጋር እንዳትስቱ ወደ መስዋዕቶቻቸውም እንደቢጠሯችሁ እንዳትገቡ የሚለው ያም በየጣዖት እግር የሚደረገው መስዋዕት የሚያደርጉት እስራኤል ከበላ ህዝቡን ያረክሳልና ስለዚህ አሁንም በዚች ቅድስ ምድር ገብተን በአማልክት የተጠመዱ ሰዎች እስራኤል ነን ብለው መጥተው ከሀገሪቱ ገብተው አሁንም ውስጥ በውስጥ በመስበክ ወደ ጣዖትና ወደ ርክስና ህዝቡንም ደህናውን ህዝቡ ያንን ያው ህጉና ሃይማኖቱን ተሐባት ዘሩ ተውልዱ ተበቀለ ያልተነቀለ ሃይማኖት ህግ ኦሪትን አሁንም እግዚአብሔር ለታማኙ ለነብዩ ሙሴ የሰጠው ህግ ኦሪትን ተከትሎ የመጣውን ሌላውን ልጆቻችን እዚህ ሀገር ገብተን ለማስካድ ሰበካ እየተደረገ ነው የፊተኛው ያው ከመካከላችን የወጣውን በጴንጤቆንጤ እንዲያው በዚህ አሁንም ባምልኮት በሐሰተኛዎች ነቢያት ነን ያው መምህራችን ነው ጌታችን ነው ይላሉ የኛውን ህዝብ ውስጥ ለውስጥ አሁንም በግልጽ ሂዶም ዛሬ ያው እንዲህ ያደረገ ተጨማሪ ደግሞ እዚህ ለሀገሪቱ አብቃነያ ያሉ አባቶቻችን የለመኑትን ተከትለው መተወዝች ሀገር ሃይማኖትን የሚያረክሱ ህዝብን የሚያበላሹ የእንጨት የአማልክት ቄስ የነበሩ ቄስ ነን ብለው እዚህ ደግሞ በዛ በአማልክቶቻቸው የሚሰብኩ ምድሪቱ ትተፋችኋል ይችላል እኛም ካህናቱ በሙሉ ህገ ኦሪትን የምንመራ ህዝቡን በሙሉ እንዳትራራላቸው አሁንም እነዚህ አማልክቶኞች በሀገሪቱ ውስጥ ገብተው ይሰብኩ ብታይ ዝም እንዳትላቸው የሚል አደራ ሰወሪቱ ተጽፎልናል ይበያለው ነው በየቦታችን በየ هاي قراشين عند إسرائيل إن جري هلا فايدة مالك تني كتل سو إنداين وريلان سلذي عندنا تعشين هذا الكل هزونمنا كهاناتون بتنكرنا إنيا كهاناتو شبه بتنكرنا هزونم بتنك بما بما بما وجزنا بما مرمر فيا كاريشين يا لو سلسلة يا درجنا هزونم ما وقنا ملجت دنيشل على فنتي نورنا الناس الذي سلاح معنوت أو كذا عندي أسرع عرفت شيء هذب يعلق أو وده هذي الله معنوت سلاح تقتلونه سلا هذي الله معنوت مسوي سلا بلوه سلا مثل عمالك سلا هدو سلا تقتلونه يقول لا بمقصفتي يعلق عندك ناس كهن السو ياو هذبون عندي دنا على الرجاء هذبون مرمرو أهونم ياو تقتلوا ميماروتن منزروتن ميدوالقوتن ميدوالقوتن النزيهن تكتلو مكسفتو سلا في نحاس تكلكلا إلنا الهجة والتعجن سلا ذيك هذي شاقر قبتن دمو سنت جنة جنة يروساليم جنة يروساليم دهن النت أسعينا يا قريتو سلام وريوانا سمان يالو عباتو شاكين دمنو بهجة والتعجبات شوحلو تكلات شوحلو يالو تكلو النال أهون بيتقاو دمو ندان فتا بمت انكر تاون هيمانوتاچن اون ممراتنا ماستمار አለብነ متطبقም አለብነ ሀገሪቱ በሕግ እስራኤል ማይሄድ ሰው እኛ ቁጭ ብለን አይገባ እኛ ለመንግስትና ለእግዚአብሔር ማስተማር እንግዲህ መሰብሰብ እንዴት ብለን እንደመጣ መዛግብቱን ሁሉ ተመርምሮ በምን አመጣጥ አይነት እንደመጣ ባህር መዝግብ ሁሉ እንዲመረመር ማስደረግ አለብን ባህር መዝግብ ከተመረመረ አሁንም ነገር ሁሉ እየቀለለ ይመጣል ክረይለከ ምረት አሁንስ ስመናው ቅርብ ይለከ ላንተ ቅርብናል እስራኤል ወይ ህግ የተዛዴን ወስተልብከ ወስተደዊከ ወስተገሪከ ከሰማይ ወጥቶ ማን ይሰጠኛል ከምድሆን ዝማዶ መተሻግሮ ማን ይሰጠኛል እንዳትል ህግ የነልብህናል ጠብቃት በቅናት ሁሏል ህጉን ምን ጠብቅ ያድርገነ የሽንገላም አስጨንቀው በሽንገላ አስጨንቀዋቸዋልና አስጨን ምድያማውያን አስጨንቀዋቸው ግደሏቸው ምራፍ 26 እንዲህ ሆነ መክሰፍቱ ከሆነ በኋላ ሙሴና የካህኑ ያሮን ልጅ ያላዛር ከ20 አመት ጀምሮ ከዚያ በላይ ያለውን በእስራኤል ወደ ሰልፍ ይመጣውን ሁሉ የእስራኤል ልጆች ማህበር ሁሉ በየአባቶቻቸው ቤት ቁጣሩ ብሎ ተናገራቸው ሙሴና ካህኑ አላዛር በዮርዳኖስ አጠገብ በያሪኮ ፊት በመአምየዳ ላይ እግዚአብሔር ሙሴን ከግብጽ ምድር ያወጡትን የእስራኤል ልጆች እንዳዘዘው ከ20 አመት ጀምሮ ከዚያ በላይ ያለውን እዙን ቁጣሩ ብሎ ተናገራቸው የእስራኤል በኩር ሮቤል የሮቤል ልጆች የኖስ የነሳውያን ወገን ከፋሉስ የፈላሶውያን ወገን ታስሮን ያሰራውያን ወገን ተከራሚ የከራማውያን ወገን እነዚህ የአሮን የሮቤላውያን ወገኖች ናቸው ከነርሱ የተቆጠሩ 43730 ነበሩ የፋሉስ ልጆች ኤልያብ ልጆች ናሙኤልና ዳታን አብየሮንን እነዚህን ዳታንና አብየሮን በማህበሩ የተመረጡ ነበሩ ወቆሪው ወገን ጋር በእግዚአብሔር ላይ ባመጹ ጊዜ ሙሴና አሮን ተጣሉ ያም ወገን በሞተ ጊዜ ምድሪቱ አፋን ከፍታ ከቆሬ ጋር ዋጠቻቸው በዚያም ጊዜ እሳቲቱም 250 ሰዎች አቃጠለቻቸው እነዚህም ደግሞ እስመ በቅናት የተረከብ ጸጋ በቅናት ጠንተው በእነ ሙሴና በአሮን ሙሴ ነብይ ማን አደረገው አሮንስ ማን ካን አደረገው እኛ እነሱ ጋር ተመርጠናል አዎ ተመርጠው ነበር እነሱ ለዋውያን ናቸው በእነ ሙሴ በታች ህገ ኦሪትን እንዲጠብቁ እንዲያገለግሉ ነገር ግና ስለ በነ ሙሴ ስለቀኑ ተመልከቱ 250 ሺህ ህዝብ አፋ ከፍታ ምድር ዋጣቸው አሁን ደግሞ እኛ የእስራኤል ሃይማኖት ይትብላ ጥሬ ተፈለጥ ማህዛብ ጥሬስ ጋር ትብላ አሁን በአማልክት እንዳስተግድ እኔ የሰራው እጀታነ በሰማያነ በምድር በሰማይ ያለው እኔ በምድርም ያለው እኔ ሌላ አምላክ እንዳትጠራ ያለ እንዳትከተል ያለውን ህግ ትቶ አሁንም እንደነበረው በዛልም እንደነበረ በዚያውን ልምድ ደግሞ ህዝብን በመስበክ እንዲሁም የነበረበትን ሃይማኖትን አወር የርክስነት ሃይማኖት በዛ ማጠናከረ ቅድስት ሀገር ገብቶ የተከለከለ ነው ዝም አንበል ህጉ የሁላችን ነው። እቺን ምድር እንግዲህ የረከሰ ሰው ሊኖርባት አይችልም። ጥፋት ይመጣል፣ በሽታ ይመጣል። ታያላችሁ 250,000 አሁን ምድር ዋጠሻቸው። እነዛ 14,000 ወደ አምልኮቶቻቸው ስለተከተሉ ነው የሚል ጥፋት ተመልከቱ። ይሁላ እስራኤል ስህተት ነው የሚቀጣ እንጂ እስራኤል በዝም ብሎ አይደለም፣ በተአምር ነው። ጦርነቱም የመጣ መጥቶ የነበረ በኃጢአት ነው። ስለዚህ ከኃጢአት እንመለስ፣ አንድነታችን አጥብቀን ፍቅርና ሰላምን እንፈልግ፣ የእግዚአብሔር መንገድ እንከተል ስል እነሆም እግዚአብሔር አሁንም የሰንበት ትእዛዝ የጻፈው የባላት ትእዛዝ የህገ ወሪት ትእዛዝ ይህ ነው እና በህገ ወሪት ይምራል እግዚአብሔር። ሰንበት ሰላም፣ ሻባት ሻሎም።
1: የተከበራችሁ አድማጮቻችን፣ ከዚህ ቀጥሎ ደግሞ ሰንበት የሚገባበትና የሚወጣበትን ሰዓት እንጠቁማለን። በኢየሩሳሌምና አካባቢዋ 7:08 ገብቶ 8:30 ይወጣል። ተላቪቭና አካባቢዋ 7:33 ገብቶ 8:33 ይወጣል። ሃይፋና አካባቢዋ 7:22 ገብቶ 8:35 ይወጣል። በርሸባና አካባቢዋ 7:30 ከ30 ገብቶ 8:31 ይወጣል። ኢላትና አካባቢዋ 7:26 ገብቶ 8:25 ይወጣል። የተከበራችሁ አድማጮቻችን፣ የቀኑ ፕሮግራም በዚሁ ተጠናቀቀ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በማታው ፕሮግራም በተመሳሳይ ሰዓትና ቦታ እንጠብቃችኋለን። አብራችሁ የምቆይ የምሆነው እኔ ነኝ። ለቴክኒክ ባለሙያዋ አላ ናይድኖቭ ምስጋና ይድረሳት። ከሷ በፊት ለነበረው ራሚ ፌሊክስ ምስጋና ይድረሰው። እኔና ይሻየው ነበር ነው ያስተናገድናችሁ። በያላችሁበት ሰላም የሰፈነበት ሰንበት እንዲሆንላችሁ እየተመኘን እንሰናበታችኋለን። ሰላም ሁኑ። ሰላም

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ህለቱ እንደ ብራን ዘመን አቆጣጠር ዮም ሽሽ ዩድ ሄት በታሙዝ ታፍሽን ፔቫቭ እንደ ኤሮፓን ዘመን አቆጣጠር ጁላይ 3 2026 እንደ ኢትዮጵያን ዘመን አቆጣጠር ደግሞ ሰኔ 26 2018 ሲሆን የቴክኒክ ባለሙያችን ኖያ መሽያክ ነች። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች ከባልደረባችን ጥላሁን መልኬ ጋርና እንግዳም ጋብዘንላችኋል። ስርጭታችን እስኪጠናቀቅ አብራችሁን እንድትዘልቁ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። የእስራኤል መከላከያ ሰራዊት በጋዛ ሰርጥ ጥቅም 7 እስራኤላዊ በመግደልና ጠልፎ በመያዝ የተሳተፈና ሸባሪ መረሸኑን አስታውቋል። ፕሬዝዳንት ይስሐቅ ሄርጾግ እስራኤል የሚገኘው የአሜሪካ ኤምባሲ በመሄድ ለአሜሪካ የነጻነት ቀን እንኳን አደረሳችሁ የሚል ደብዳቤ አስገብተዋል። በሊኩድ ፓርቲ ይገኙ የነበሩት ዩሊ ኤደልሽተን የሊኩድ ፓርቲን እንደሚለቁ በዛሬው ዕለት አስታወቁ ተባለ። የአሻር ፓርቲ ሊቀመንበር ጋዲያ ይዘንኮት በጦርነቱ ወቅት የደህንነት የካቢኔ ሚኒስትሮች አባል በነበሩ ጊዜ የተካሄዱ ስብሰባዎች ፕሮቶኮሎቻቸው ይፋ እንዲሆኑ ጠየቁ። በፈረንሳይ በሀገሪቱ እየታየ ባለው ከባድ ሙቀት ምክንያት ባለፈው ወር ወደ 2000 ሰዎች ሕይወታቸውን አጥተዋል ተባለ። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። መከላከያ ሰራዊቱና የሀገሪቱን ደህንነት የሚቆጣጠረው ሻባክ በመተባበር ጥቅም 7 2023 ሐማስና ተባባሪዎቹ በእስራኤል ላይ ባደረሱት ጭፍጨፋ የተሳተፈን አሸባሪ መረሸናቸው ታውቋል። ይህ አሸባሪ ኑኽባ የሚባለውን የሐማስ ኃይል በኃላፊነት በመምራት ወደ ደቡብ እስራኤል ሰፈሮች ይዞ የገባ ሲሆን ሻምበል ዳንኤል ፔሬዝን በመጥለፍና በመግደል በተጨማሪም 3 ተጠላፊዎችን በመያዝ ተሳትፏል ተብሏል። መከላከያ ሰራዊቱ በጋዛ ሰርጥ ያደረገ ባለው እንቅስቃሴ ከትናንት በስቲያ በሰሜን ጋዛ ሰርጥ ባደረሰው ጥቃት አሸባሪው መረሸኑን አስታውቋል። መከላከያ ሰራዊቱ በጋዛ ሰርጥ የሐማስን ዋሻዎች ያፈላለገ መደምሰሱን አጠናክሮ እንደቀጠለበት ነው። የመከላከያ ሰራዊቱ ቃል አቀባይ ወደ 20 የሚጠጉ አሸባሪዎች ተደምስሰዋል፣ ከነሱ መካከልም ጥቅምት 7 በእስራኤል ላይ በደረሰው ጭፍጨፋ በቀጥታ የተሳተፉ ይገኙበታል ሲል ተክሷል። ነፍሱን ይማረውና የዳንኤል ፔሬዝ ወላጅ አባት የልጃቸው ነፍሰ ገዳይ አሸባሪ በመከላከያ ሰራዊቱ መደምሰሱን ሲሰሙ መከላከያ ሰራዊቱንና የደህንነት ሰዎችን አመስግነዋል። ራብ ድሮን ፔሬዝ ይህ በቀል ሳይሆን ሂሳብን አወራርዶ ፍትህን የመጠየቅ ስራ ነው ብለውታል። ፕሬዚዳንት ይስሐቅ ሄርጾግ አሜሪካ 250ኛ ዓመት የነጻነት ቀኗን ለማክበር እየተዘጋጀች መሆኗን አስመልክቶ በእስራኤል የሚገኘውን የአሜሪካን ኤምባሲ ጎብኝተዋል። ፕሬዚዳንት ይስሐቅ ሄርጾግ ለአሜሪካ ሕዝብና ለፕሬዚዳንት ዶናልድ ትራምፕ መልካም ምኞት የሰፈረበት ደብዳቤን ለአምባሳደር ማይክ አካቤ ሰጥተዋል። ፕሬዚዳንቱ በመዲናት እስራኤል ስም ስለ አሜሪካና ፕሬዚዳንት ትራምፕ የተጻፈውን ደብዳቤ ካስተላለፉ በኋላ አሜሪካ የነጻነት መብራት የሚንጸባረቅባት እንደ ትልቅ ማማ ሆና የምትታይና ለነጻው ዓለም ህዝብ መሪ ናት ብለዋል። የአሜሪካና የእስራኤል ቃል ኪዳን እንከን አለበት ተብሎ ለፈተና ይግባኝ የማይጠየቅበት እጅጉን ጠንካራ ነው ሲሉም አመስግነዋል። እንዲሁም ፕሬዚዳንት ዶናልድ ትራምፕ ስለ እስራኤል ደህንነት የሚያደርጉትን ተጋድሎ ወደር የሌለው ነው ብለው በማመስገን የእሳቸውን ውለታ ማንኛውም እስራኤላዊ እንደማይረሳውና የተጠለፉትን ሰዎች ለማስመለስ የሄዱበትን ርቀት ገልጸው መካከለኛው ምስራቅንና ዓለምን ሰላምና ደህንነት ወደሚረጋገጥበት አቅጣጫ እንደሚወስዷቸው አምናለሁ ሲሉ ተናግረዋል። ያሻር የሚባለው የፖለቲካ ፓርቲ ሊቀመንበር ጋዲያ ዘንኮት እሳቸው ጦርነቱን ከሚመራው የካቢኔ ሚኒስትሮች አባል በነበሩበት ወቅት የተደረጉ የስብሰባ ፕሮቶኮሎች ይፋ እንዲደረጉ ጠይቀዋል። አይዘንኮት ጦርነቱን ለማስከሄድ በተደረጉ ሂደቶች ላይ ሂጋዩን የማይታይባቸው የውጭ አካላት ተጽዕኖ የሚታይባቸው ትክክለኛ ውሳኔ ሊያዛቡ የሚችሉ ነገሮች እየተስተዋሉ በመሆናቸው በወቅቱ የተደረጉ ስብሰባዎች ፕሮቶኮሎቻቸው ይፋ መደረግ አለበት ሲሉ ማህበራዊ ድረገጻቸው ላይ አጋርተዋል። ጋዲያ ዘንኮት አክለውም የእስራኤል የሚመለከታቸው የደህንነት ሰዎች ስለ ታየው የደህንነት ሀገራዊ ስብራት ኃላፊነቱን ሲወስዱ ሀገሪቱን የሚመራው መንግስት ግን ኃላፊነት የሚባል ቃልን አጥብቆ ይጠላል። መንግስት ሀገሪቱን እየመራበት ያለው አካሄድና ሀገሪቱ እውነተኛ የምትፈልገውና የሚያስፈልጋት ነገር አይገናኙም። አሁን ያለው መንግስት በተለያዩ የህወት አቅጣጫዎችና ዘርፎች ብጥብጥ መፍጠርን እንደ ዋነኛ ስራና ተግባር አድርጎ ይዞታል። ለመግዛት በሰዎች መካከል መነጣጠል እንዲኖር ልዩነት ሲሰፋ ያድራል። የሀገሪቱን ደህንነት ለማስጠበቅ በሚዘምቱ ሁሉ ትክክል እንዳልሆኑና ጥፋተኝነት እንዲሰማቸው በማድረግ ተጠምዷል ታሉ በኋላ ወደ ተነሱበት ሐሳብ በመመለስ የስብሰባ ፕሮቶኮሎች ይፋ እንዲደረጉ ለጠቅላይ ሚኒስትር ቢናሚን ናታንያሁ ጥሪ አቅርበዋል። በሊኩድ ፓርቲ የሚገኙት የፓርላማ አባል ዩሊ ኤድልሽተን የሊኩድን ፓርቲ በመልቀቅ ወደ ሌላ የፖለቲካ ቤት እንደሚቀላቀሉ አስታውቀዋል። ዩሊ ኤድልሽተን የሊኩድ ፓርቲ በቅርቡ በሚያደርገው ፕራይመሪስ እንደማይሳተፉ ተናግረዋል። ዩሊ ኤድልሽተን በሊኩድ ፓርቲ በተለያዩ የስልጣን እርከኖች ያገለገሉ ሲሆኑ በሊኩድ ፓርቲ የውጭ ጉዳይና የደህንነት ኮሚቴ ሊቀመንበር ሆኖ ማገልገላቸው ይታወቃል። አንዳንዶች የሊኩድ ፓርቲን ቀቁት ከጊላድ ኤርዳንና የለሸከድ ጋር በመሆን አዲስ ፓርቲ መስርተው ለመምጣት ነው ይያሉ ነው። በሊኩድ ፓርቲ ከብዙ ሰዎች ጋር ቅራኔ ውስጥ ያስገባቸው ጉዳይ ቢኖር ይላሉ። የኻርዲ ወጣቶችን ለማዝመት በሚደረገው ትግል አልግባባ በማለታቸው መሆኑን ተናግረዋል። ዛሬ እንደሚባለው ዩሊ ኤድልሽተን ከተለያዩ ሰዎች ጋር በመሆን የፖለቲካ ፓርቲ የሚመሰርቱ ተሆነ በቀኙ ክንፍ የፖለቲካ አሰላለፍ ብዙ ነገሮች እንደተጠበቀው ላይሄዱ ይችላሉ እየተባለ መወራት ተጀምሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን አስመልክተው ሲናገሩ ኢራን አሁን የምትገኝበት ሁኔታ በጣም ከባድ ነው። የሀገሪቱ መሪዎች እንዳለ ተገድለዋል። በሀገሪቱ በተለያዩ ዘርፎች ግሽፈቶች ይታያሉ። በዚህም የተነሳ አሜሪካና ኢራን እያደረጉት ባለው ሰላም የማውረድ ድርድር አሜሪካ የጠየቀችውን ሁሉ ኢራን ተስማምታለች ሲሉ ከተናገሩ በኋላ ይሁዲ የሆነ ሰው ለዲሞክራት ፓርቲ እጩ የሆነን ሰው እንዴት ሊደግፍ እንደሚችል አይገባኝም ብለዋል። በእስራኤል ታሪክ ለእስራኤል ምስጉንና ጥሩ ከተሚባሉ የአሜሪካ ፕሬዝዳንቶች መካከል አንዱ እኔ ሁኝ እያለሁ እኔ እንደሚመስለኝ አሉ። ፕሬዝዳንት ዶናልድ ትራምፕ 99 ከመቶ የሚሆነው እስራኤላውያን የሚደግፈኝ እንደሆነ እተማመናለሁ ብለዋል። የቱርክ የውጭ ጉዳይ ሚኒስትር ሲኤንኤን ቱርክ ከሚባለው ቴሌቪዥን ጣቢያ ጋር ባደረጉት ንግግር እስራኤል በዓለም ላይ ያሉ የሰው ልጆች ሊሸከሙት የማይችሉት ከባድ ቀንበር እየሆነች ነው ብለዋል። በዓለም ላይ የሚገኙ ሀገራት በመመካከር በዲፕሎማሲው መንገድ ማዕቀብ ሊጥሉባት ይገባል። በሚኒስትሩ አክለውም እስራኤል ዓለም ሊሸከመው የማይችለው እዳ መሆኗን መናገር አለብን። ሀገራት እስራኤልን ለማግለል በአንድ በመሆን የማያስተነፍስ ሰቅዞ ሊይዝ የሚችል እገዳና ውጥረት ውስጥ ማስገባት አለባቸው ሲሉ የተናገሩትን ሲሰሙ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር እስራኤላውያን በያሉበት እንዲገደሉ የሰዎችን አስተሳሰብ ለማዛባት ሆን ተብሎ የተነገረ ንግግር ነው ሲሉ አጥብቀው ኮንነውታል። ለቱርክ ቅርበት ያላቸው ሀገራትና ሰብአዊነት የሚሰማው የሰለጠነው ዓለም ይሁዲ እንዲገደል የሚያንጸባርቅን የሚኒስተር አቋም አጥብቆ እንዲጠየፈው ሚኒስተር ጌዲዮን ሳር መልእክት አስተላልፈዋል። ጥሪውም አሉ ጌዲዮን ሳር ይሁዲ የሆነን ሁሉ ተምድረ ገጽ አጥፍተን እናጥፋ የሚል ነው ሲሉ ንግግራቸውን ደምድመዋል። የፈረንሳይ የጤና ጥበቃ ሚኒስተር ስቴፋኒ ራይስት በሀገሪቱ እየታየ ባለው ከባድ ሙቀት የተነሳ ባሳለፍነው ወር ብቻ ከ2000 በላይ የሚሆኑ ሰዎች ህይወታቸውን ማጣታቸውን ተናግረዋል። ሚኒስተሯ ንግግራቸውን ያደረጉት በቴሌቪዥን መስኮት ቀርበው ሲሆን በከባዱ ሙቀት ምክንያት ህይወታቸውን ታጡት ሰዎች መካከል አብዛኛዎቹ እድሜያቸው ከ45 ዓመት በላይ መሆኑንና ሙቀቱ በዚሁ ከቀጠለ ቁጥራቸው በርካታ የሆኑ ሰዎች ለአደጋ ሊጋለጡ የሚችሉበት ሁኔታ ከፍተኛ መሆኑን ተናግረዋል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሆኖም

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ውይይት እናልፋለን። ውይይታችን የምናደርገው ከሚካኤል ብርሃኔ ጋር ነው። ሚካኤል ብርሃኔ እንግዲህ መምህርና የዩቲዩብ የሰላም ድምጽ ሬዲዮ የሰላም ድምጽ ሬዲዮ መስራችና አዘጋጅም ነው። ብዙ ነገሮችን ተንተና ይሰጣል። መምህር ነው። የብዙ ባለሙያዎች ባለሙያ ነው። እንግዲህ እሱ በስልክ መስመር ይገኛል። ሚካኤል እንደምን አመሸ?
1: እንደምን አመሸ?
0: ሻባት ሻሎም። ሁሉ ሰላም?
1: ሁሉም ሰላም ነው። ሁሉም ሰላም። ሻባት ሻሎም።
0: ሻባት ሻሎም። እንደው ዛሬ ወደ አሜሪካ ነው በቀጥታ ጅፍ መሄድና ለአሜሪካውያን እንደው ምን እንኳን አደረሳችሁ በማለት እንጀምር እስኪ።
1: አዎ እንግዲህ ነገ ጃንዋሪ ምንድን ነው?
0: አራት ጁላይ አራት ነገ
1: ጁላይ አራት ናሲ አራት ላይ በየአመቱ የአሜሪካ የነጻነት በዓል ይከበራል። ዘንድሮ እንግዲህ ያው 250ኛው አመት ነው የሚከበረው።
0: 250ኛው አመት ይከበራል። አዎ
1: በዚህ 250 አመት ውስጥ አሜሪካ እንግዲህ ከትንሽ ካልታወቀ አገር ወደ ታወቀች አገር የተለወጠችበት ከፍተኛ ዘመን ያሳለፈችበት ወቅት ነው እና የዘንድሮ 250ኛው አመት በልዩ ሁኔታ ነው የሚከበረው። አሜሪካ ስንል እንግዲህ በመስራቷ ወይም ደግሞ ከግኝቷ እንጀምራለን። እንደምናውቀው በታሪክም እንደኛ እንደምናውቀው እንደተማር ነው አሜሪካ ያው በክርስቶፈር ኮሎምበስ አማካኝነት በ1492 ዓመተ ምህረት እንግዲህ ተገኘች ይባላል። ግን ያው ይሄ ለታሪክ ነው። ሆኖም ግን ከዚያ በፊት ነው እንግዲህ ያው ከመቶ ዓመት በፊት የቪኪንግ አስታሽ የነበረ እንደ እዚያው ምስራቁ አካባቢ እንደነበረና እነዚህን የእዚያው የሬድ ኢንዲያንስ የሚባሉ የቦታው ተወላጆችን አይቶ እንደነበረ ይነገራል። እና አሜሪካ አሁን እኛ በታሪክ እንደምናውቀው ያው በክሪስቶፈር ኮሎምበስ አማካኝነት በ1492 ተገኘች ምናምን የሚባለው ግን ከዚያ በፊት እና ያው እዚያውም ተወላጆች እንደነበሩበት ነው የሚታወቀው።
0: ነጻነቷን ስንል ሚካኤል አሁን 250ኛ አመት የነጻነት ቀኗን እያከበረች ነው ስንል ከዚህ በፊት በተገስታ ስለነበረ ነው ነጻነት የምንለው? ከምን መላቀቋን ነው አሁን ይሄ እንትን ሊለን የሚችለው?
1: አዎ እንግዲህ ከነጻነቱ ከመምጣታችን በፊት መጀመሪያ አሜሪካ እንዴት ተቋቋመች የሚለው ብናይ ደስ ይለኛል።
0: እሺ
1: እንግዲህ እሱ ክሪስቶፈር ኮሎምበስ ካወቀ በኋላ ካገኘት በኋላ አውሮፓውያኖች በጀመረ አውሮፓና የአውሮፓ አካባቢ ማህበረሰባት የሚያውቁት አውሮፓና ሰሜን አፍሪካን እንዲሁም ህንድና ቻይና አካባቢ ነበር የሚያውቁት። አሜሪካ የሚባል ነገር አይታወቅም ነበር።
0: እሺ
1: ግን ክሪስቶፈር ኮሎምበስ ካገኘ በኋላ ለንግድም በተለያዩ የኑሮ ደረጃም ለመስፋፋትም በሚል ብዙዎች ወደዚች ወደ አሜሪካ ይሄዳሉ። እዚያ በመሄድ የተለያዩ እንትኖችን ኮሎኒዎችን ያቋቋማሉ። በመጀመሪያ 13 ኮሎኒዎችን አቋቋሙ። እዚያ ያው 13 ኮሎኒ አገር ሁና በመምራት ላይ ያለች። ከዚያ በኋላ እንግሊዝ የእንግሊዝ ኮሎኒ ናቸው እና እዚያ ያሉ ያቋቋሙት ህዝቦች ምንድነው የተለያየ ጫናዎች ይደርሱባቸው ነበረ። ይሄም ምንድነው ያው የእንግሊዝ ተጽዕኖ እየጠነከረ መጣ እና ምንድነው በዚያ በ18ኛው ክፍለ ዘመን አጋማሽ ድረስ በምስራቅ ባህር ዳርቻ 13 የእንግሊዝ ቅኝ ግዛቶች ተመስርተው እነዚያን ቅኝ ግዛቶች የነበሩ ህዝቦች የእንግሊዝን ጫና መቋቋም አልፈለጉም። ሁኔታው ዋናው እንደሚባለው ቀይ ገዢዎቹ የግብር አሰባሰብ በሚል የእንግሊዝ ያወጣውን ህግ አልተቀበሉም። ያ ምንድን ነው ያለ ውክልና ግብር የለም ኖ ታክሴሽን ዊዛውት ሪፕሬዘንቴሽን የሚል በዚያ ንቅናቄ ተጀመረ። እና በጁላይ 4 አካባቢ በ1776 ዓመተ ምህረት የአሜሪካ ነጻነት አዋጅ ተፈረመ። አዋጁን ያረቀቀው ያው ቶማስ ጄፈርሰን ይባላል። በወቅቱ የነበሩ እዚያው የኮሎኒው ታዋቂ ሰው ነበር። እዚያ እንግዲህ የተወሰነ ሰው አዛዥም ያው ጆርጅ ዋሽንግተን ነበር። ቶማስ ጀፈርሰን እና ጆርጅ ዋሽንግተን ያን ነገር አርቀቀው እንትን ካሉ በኋላ በታላቋ ብሪታንያ ላይ ከፍተኛ ሆነ የትነው ተቃውሞ ተነስታ ራሳችን መቻል አለብን የሚል ንቅናቄ ተጀመረ። ከዚያ ነው እንግዲህ ያ ከዚያ በኋላ እንግዲህ ወደ ጦርነት ተገባ። በዚያ ተነስታ ከእንግሊዝ ጋር ከነዚያ ኮሎኒዎች 13 ኮሎኒዎች ከእንግሊዝ ጋር እና ከፍተኛ ጦርነት ተጀመረ። ያ እንግዲህ የመጀመሪያው የነጻነት ጦርነት የሚባለው ነው። ከ1775 እስከ 1783 ዓመተ ምህረት ድረስ ነው። ከዚያ በኋላ ነው እንግዲህ በ1776 ጁላይ 4 1776 ላይ ያው እንግሊዞቹን እንግዲህ እንደ እድልም ሆኖ በማሸነፍ ራሳቸውን ነጻ ወጡ ማለት ነው ከእንግሊዝ
0: ይግዛ። ስለዚህ አሁን የነጻነት እንትናቸውን ሲያከብሩ ባንድ ሆኖ ተዋግተው ከነሱ በላይ የነበረውን የወቅቱን ገዢ ማስለቀቃቸውንና የራሳቸውን እድል በራሳቸው ለመወሰን የበቁበትን ነው የሚያከብሩ ማለት ነው።
1: ልክ ነው ይሄ ነው።
0: አሁን አሁን ነገ እንግዲህ የአሜሪካ የነጻነት ቀን ሲከበር እንደው በየሀገራቱ የነጻነት በዓል ሲከበር ታቃለ የተለያዩ ርችቶች ተተኮሳሉ የተለያዩ ነገሮች እና ያሉ። በአሜሪካ ግን እንደው የነጻነት በዓል እንደዚህ የነጻነት ቀን ሲከበር ምን የተለየ ነገር ሚታያል ሚለያት አሜሪካን ከሌላው ሀገር? ሚካኤል
1: አዎ እንግዲህ ይሄ የነጻነት አዋጅ ብዙ ተሞክሮ አሳያሰቷን ከዚያ በኋላም እንግዲህ ብዙ ነገር በአሜሪካ ተካሂዷል። የእርስ በርስ ጦርነቱ የባሪያ ስርዓቱን ለማስወገድ የተካሄደው ጦርነት ከዚያም ደግሞ ከስፔን ጋር የተካሄደው ጦርነት በአካባቢው በአሜሪካ አካባቢ የነበሩትን ደሴቶች ለመቀማት ብዙ ነገር አለ። ብዙ ነገር አሳልፈዋል እና የአሜሪካ የነጻነት በዓል በልዩ ሁኔታ ነው የሚከበረው። ያ እንዴት ነው የአሜሪካ በዚያ አዋጅ ላይ ለዓለም ብዙ ነገር ይዛ ነው የመጣችው። መጀመሪያ ጊዜ ህገ መንግስቱ እንዴት ነው ህገ መንግስታዊ አወቃቀር የሚባል ነገር የተጀመረው እንግዲህ በዚያ ላይ ነው።
0: ኦኬ
1: የስልጣን ክፍፍል እንዲኖር ፕሬዚደንቱ የሀገሪቱ መሪ እንዲሆኑ ኮንግረሱ እና የህግ መወሰኛው ምክር ቤት እንዲቋቋም ጠቅላይ ፍርድ ቤቱ ራሱን የቻለ እንዲሆን እና የዜጎች መብቶች በሚል ብዙ ነገር ይህን ሁሉ ይዘው የመጡ የዲሞክራሲ መሰረት የምንላቸውን ይዞ የመጣ ነው። በዚህ እንደዋዛ ሆኖ ያ የተፈረመው ገመን የነጻነት እንትን
0: የነጻነት ሰነዱ
1: እንዴት ነው አሁን ድረስ በዓለም ላይ ላሉ የዲሞክራሲ ሀገራት እንዴት ነው መመሪያ ሆኖ የሚያገለግል ነገር ነው እና ከፍተኛ አስተዋጽኦ ያደረገ ነው። በቀላሉ የሚታይ ነገር አይደለም እና የአሜሪካ የነጻነት በዓል ማለት እንግዲህ የዲሞክራሲ ሀገራት የነጻነት በዓል ማለት ነው።
0: እንደው ወደሱ ከመጣ አሁን አሜሪካ ስትባል የተመሰረተችውም ይላሉ አንዳንዶች በርግጥ በውስጣቸው የነበረውን የጥቁርና የነጭ ልዩነት ያለውን ትግል ቢያዩም አሜሪካ የተመሰረተችውና ወደዚህ ልትበቃ የቻለችው ነጻነትን እኩልነትንና ዲሞክራሲን ይጠቅማል ብላ በደንብ ዛ በመጓዟ ነው ይላሉ። ግን በአሁኑ ሰዓት በአሜሪካ ውስጥ ነጻነት እኩልነትና ዲሞክራሲ በትክክል የሚተረጎም በነባራዊ ሁኔታ የሚታይ ነገር ነው ሚካኤል?
1: አዎ እንግዲህ ይሁን ሁኔታው መሰረቱ አለ ምን እንዴ በፖለቲካ ምንም ብዙ ነገር የምናየው ነገር ነው።
0: አዎ
1: እንኳን በአሜሪካ በግዙፉ አሜሪካ ቀርቶ በዚህ በእስራኤልም የምናየው ጉዳይ ነው።
0: ልክ ነህ።
1: በዚህ በ78 ዓመት እድሜ ያለት ሀገር እንኳን ብዙ ነገር ያው በዚህ 4 ዓመት ብቻ እንኳን የምናየው ውጥንቅጥ ያው የምታየው ነገር ነው።
0: ትክክል።
1: ይሄ ያለ ነው። በተለይ እዚህ የእርስ በርስ ጦርነቱ በአሜሪካ ከዚያ ከእንግሊዝ ነጻ ከወጡ በኋላ ህገ መንግስቱንም ካጸደቁ በኋላ ያም ሆኖ ከዚያ በኋላም ደግሞ የእርስ በርስ ጦርነቱ በተለይ የባርነት ስርዓቱን ለማስቆም በሰሜኑ በኩልና የደቡብ ተከፋፍለው በሰሜንና የደቡብ በሚል ተከፋፍለው የእርስ በርስ ጦርነት ነበር። የሰሜኑ በኢንዱስትሪ የበለጸገ የሰብአዊ መብት የሚጠበቅበት የባርነትን እንትን ሰነዶች የሰረዘ ደው ደግሞ በግብርና የሚተዳደር የባርነትን ስርዓት እንዴት ነው መሰረታዊ
0: የሰሜኑ አገልጋይ የሚመስል ማለት ነው።
1: ምን አይደለም ምን ሰሜኑ ራሱ ይቻለ ዲሞክራሲ እንዴት ነው ዲሞክራሲ የሰዎች መብት የሚከበርበት ኢንዱስትሪዎች የበለጸጉበት ነበረ ሰሜኑ አካባቢ።
0: እሺ
1: ደው አሜሪካ ደግሞ የምልህ ሰሜን አሜሪካ አሁን እና ምናወራው ሰሜን
0: አዎ ስለ ሰሜን አሜሪካ
1: አዎ እና ሰሜን ራሱ ሰሜን አሜሪካ ደቡብና ሰሜን ተብሎ ተከፋፍሎ ደው አካባቢ የባርነትን ስርዓት እንዲቀጥል በእርሻ ላይ ተመሰረተ በተለይ ደግሞ በጥጥ እርሻ ላይ ተመሰረተ በመሆኑ የባርነት ስርዓት እንዳይወገድ የሚል አቋም ይዞ በነበረበት ሰዓት እንግዲህ በዚህ
0: ከበርቴዎች ምናልባት የደሃዎችን ጉልበት ለመበዝበዝ የሚያደርጉት እንትን
1: ያን እንትን ለማለት በሚል ነው እንግዲህ የእርስ በርስ ጦርነት የተጀመረው እና በሰሜኑና በደቡብ በነበረው የእርስ በርስ ጦርነት የሰሜኑ አሸንፎ ያው የደቡብን እንትን በራሱ ስራ አግብቶ ያንም ይሁን እንግዲህ የባርነቱን በስርዓትም እንትን ብሎ ህገ መንግስቱን ሰርዞ የሰው መብቶች እንዲከበሩ ማንኛውም ሰው የራሱ ኢቭን የመምረጥና የመመረጥ እድል እንኳ ባልነበረበት የደቡብ አካባቢ ያ እንዲኖር ያደረገ ነው እና ያው ሁሉ ተያይዘት እስካሁን ድረስ ያጠባስ አሁንም አለ ምንህ ሙሉ በሙሉ አሁን ያ ሁሉ የ13ኛው አሜንድመንት ይባላል። በ13ኛው አሜንድመንት ላይ ነው የባርነቱን ስርዓት እንዲሰረዝ ባርነት ይባል ነገር አሜሪካን ሀገር እንዳይኖር የሚል አዋጅ ወጣውና ያ ከሆነ በኋላም እንኳን እስካሁን ድረስ ያ ጠባሳ ስላለ ሙሉ በሙሉ እንዴት ነው ሁኔታው እንደው ባርነት የለም ወይም ዘረኝነቱም የለም ወይም እንዴት ነው የበላይና የበታች ወይም ደግሞ በኢኮኖሚ አንዱ ትልቅ አንዱ ትንሽ የለም አይደለም። ይሄ አብሮ የሚኖርና የሚዘልቅ ነው ምልህ ግን ያም ሆነ ይሄ ግን የአሜሪካ አስተዋጽኦ ለዓለም በዓለም ላይ ዲሞክራሲ እንዲሰፍን የሰው መብቶች እንዲጠበቅ የመንግስታት ላይ የራሱ የህግ አውጪው የአስፈጻሚው እና የተርጓሚው እርስ በርሱ እንዳይጋጭ ራሱን እንዲችልና ያ ዲሞክራሲ ሀገር ራሱን አጠናክሮ እንዲመራ የሚል መርሆ ያቀረቡ የመጀመሪያ ሀገር ነው እንግዲህ። እና
0: አሁን እነዚህ ሀገራት የነጻነት ቀናቸውን በሚያከብሩ ቀን ለዓለም ምን ለማሳየት ሊጥሩ ይችሉ ይሆናል? ለዓለም በምን አይነት ነገር ተምሳሌ ሆኖ ለመቅረብ ሊቀርቡ ነገውን ልናያቸው እንችላለን? ሚካኤል
1: ነው ምልክ ይኸውልህ አሁን ያ መስረት ይሁን እንጂ አሁንም ምልክ በአሜሪካ ሀገር ውስጥ አሁን በአሁኑ ሰዓት እንኳን በተለይ በማህበረሰብ ዘንድ በፖለቲካ እንትሮች ዘንድ ከፍተኛ የሆነ መለያየት አለ።
0: አዎ ልክ ነህ። ይሄ ሰው እስካለ ድረስ መለያየት በሐሳብ አለመጣጣም አለ። ልክ ነህ።
1: በጣም እንዴት ነው አካሪነት የሰፈነበት ጽንፍና ጽንፍ የረገጠ የፖለቲካ አቋም ያለበት እና እንዴት ነው አንድ ሀገር እንኳን መምሰል እስከማይችልበት ደረጃ የደረሰበት ወቅት ነው ያለው። ምላሁን በአሁኑ ሰዓት አሁን በአሜሪካ በግራውም ሆነ በቀኙም ይህ እንዴት ነው ያለው የፖለቲካ ጽንፍ የረገጠ ፖለቲካ ኢቭን ራሱ በራሱ በእያንዳንዱ በቀኙም የፖለቲካ ፓርቲዎች ዘንድም ውስጥ እንኳ እዚያም ውስጥ ከፍተኛ ክፍል ያለበት ነው። በግራውም በኩል እንደዚያው ነው። የግራ ለዘብተኛ አለ፣ ይሄ ፍር የለቀቀ ግራ አክራሪ አለ።
0: ግን ሚኻኤል ጥሩ ነገር ነው እያልከ ያለው ነው። በአሜሪካ የግራ ክንፍ አለ የቀኝ ክንፍ አለ። በጣም ጽንፈኝነት እየበዛ ሄዷልና እየሰፋ ሄዷልና አሁን የነጻነት ቀናቸውን በሚያከብሩ ቀን በፖለቲካ ልዩነታቸው በዚህም የሆነ ዓለም አንድ ሆኖ አለመታየት ልናይ እንችላለን። የሆነ ከዛና ከዚህ ዋልታ ረገጥ ነገሮችን
1: አው ግን ዋናው የአሜሪካ እንዳንዴት እንዶ ለማያውቀው ድንግርም የሚያደርገው በዚህ በፖለቲካ ሪዮት ዓለም ይፋጩ ይጋጩ እንጂ በሀገር ጉዳይ ላይ ግን አንድ ናቸው። የሚገርም ነገር በተለይ የአሜሪካን የነጻነት ቀን ሲከበር ወይም ደግሞ የአሜሪካ የሙታን በእንትቀስ ሲከበር ከፍተኛ የሆነ አንድነት ታያለ። ምክንያቱም ያ መሰረቱ ሁሉም የፖለቲካ አይዲዮሎጂ ልዩነት ይሁን እንጂ አላማው እቺን አሜሪካ የምትባል ሀገር እንዴት ነው ለነጻነቷና እንትሯን ለመጠበቅ ነው በሚል እንትን ይላሉና፣ በዚህ ላይ እንኳን ከአሜሪካ ብዙ መማር ይቻላል። ምልህ አዎ የፖለቲካ ልዩነት አለ፣ የሪታም ልዩነት አለ። ሆኖም ግን በሀገር ላይ የመጣን ጉዳይ ግን በአንድ ላይ ሆኖ እንትን የማክበር
0: የመመከት የማክበር
1: የማክበር እንትን አለ፣ ባህል አለ። ይሄ ባህል በሌላው ማገር ቢለመድ ደስ ይላል፣ ጥሩ ነው። በተለይ በእኛም ቢሆን ጥሩ ነው። እና ምልህ ምንም ያህል በአንድ ሀገር በሀገር ጉዳይ ሲመጣ ነገሩ አንድ ነው የሚሆኑት። እንደዚህ ያን ሪዮት ዓለም ወደ ጎን በመተው ነው እንትን የሚሉት። እና ይሄ ነው አንዱ ዋናው ትምህርት የሚሆነው።
0: አሁን በተለይ በዚህ ሚካኤል በዚህ 3 አመት እስራኤል በመታደርገው ጦርነት የአሜሪካ ጣልቃ ገብነት ከእስራኤል ጎን መሆን ብዙ ነገሮችን ለእስራኤል እንደምታደርግ በተለይ በመካከለኛው ምስራቅ ብዙ ሚፋላ ነገር አለ አንተ ምናውቆ ማለት ነው። እና እንደውም ይሄ ከኢራን ጋር የሚደረገው ጦርነት አሁን በኖካውት ኢራንን አለማሸነፈው አንዳንድ በሚወጡ ዜናዎች በአሜሪካና ኢራን በሚያደርጉት ድርድር እንደውም ድርድሩን የምትፈልገው ወደ ሰላም መሄድ አሜሪካ እንጂ ኢራን የአሜሪካን ጦርነት ፈርታ እንዳልሆነ ምናምን ሲነገር የአሜሪካ ገናናነት እያከተመ መጣ እንዴ የሚሉ ጥያቄዎች ይነሳሉና፣ እንደው በቀጣይ 10 አመታት አሜሪካ አሁን ይዛው ያለችው የኢኮኖሚ የደህንነት በማንኛውም ሁኔታ ገናናነት ቀጣይ ሆኖ እናየዋለን ወይስ ለውጥ ልናይበት የምንችለው ነገር ነው ሊመጣ የሚችለው? ሚካኤል እንደው ከዛሬ 10 አመት ዛሬ ላይ ሆነን سنናስብ አሁን ከመፈጠሩ በዛና በዚህ ነገሮች ሆነን ለመተንበይ سنሞክር።
1: አዎ ጥሩ ጥያቄ ነው። እንግዲህ ይሄን የሚወስነው የመሪዎች ጉዳይ ነው። ምን አይነት መሪዎች ይኖራሉ ለአሜሪካ ይኖራሉ ወደፊት የሚለው ወሳኝ ነው። እንደምታውቀው ጊዜ ባለፈ ወቅት በአሜሪካ ታዋቂ ዝነኛና በተለይ በዓለም ደረጃ የሚከበር

0: prezidentem UEMI, kongresu UEMI, senátu. Je politickou nutrát na bytlet, no je mi osno. Já kalhone, mělech je ahon čajnám, je hndem, je to kaftenia drža je by marek lají mít vyní agrát na čutu. Bytli ahon vannou čajnám, na. Ihe neger, Evropa hnitám, jo, hndem to kongen, ihe neger, የአሜሪካን ያለውን ውስጣዊ ፖለቲካ ክፍፍል የወደፊት መሪዎች እና የሀገሪቱ ፖለቲካ ነው እንግዲህ የሚወስነው። የአሜሪካ የሚቀጥሉ 10 ዓመታት የበላይ ሆና ትቀጥላለች ወይስ አትቀጥልም? ያ እንግዲህ የመሪዎች ጉዳይ እና የሀገሪቱ ፖለቲካ ነው የሚወስነው። ይሄ ነው ብሎ ለመተንበት በጣም ይከብዳል። ምልክ አልፎዋል። እንደ ቤንጃሚን ፍራንክሊን የመሰሉ አብርሃም ሊንከን የመሰሉ ሮዝቬልትን የመሰሉ የአሜሪካ ፕሬዝዳንት አልፈዋል። ብዙ ነገር የሰሩ ከሀገራቸው ውጪ የአውሮፓን የመጀመሪያው ዓለም ሁለተኛው ጦርነትን ከዚያም ደግሞ የአውሮፓን እንደገና ከዚያ ጦርነት ለማገገም ብዙ እንዴት ነው ብዙ አስተዋጽኦ ከአሜሪካ አልፈው አውሮፓና ዓለምን ተጽዕኖ የፈጠሩ ፕሬዝዳንቶች የነበሯት ሀገር ናት አሜሪካ እንግዲህ።
1: አገሪቱን በፖለቲካው አይን ለመምራት የሚመጡት ሰዎች የሚሄዱበት መንገድ ይወስነዋል ነው።
0: አዎ ይሄ ነው። እና አሁንም ቢሆን ያው ምልክ አሜሪካ ታላቅ ናት፣ ግዙፍ ሀገር ናት፣ ብዙ ተጽዕኖ የምትፈጥር ሀገር ናት። ግን እንዴት ነው መሪዎቿ የአገሪቱ የውስጥ ፖለቲካ እና የውጭ ፖሊሲው ወሳኝነት አለው።
1: በጣም ሌላው እንደው ሚካኤል አሜሪካ በሁሉም ነገር ገናና ነች እናውቃለን። መሪዎቿ የሆነ ነገር ተናግረው ለሌላ መሪ ተጽዕኖ ማሳደር የሚችሉ ናቸው። በሀገሪቱ ነጻነት አለ ይባላል፣ እኩልነት አለ ይባላል። ነው የተትረፈረፈ ነገር ነው አብዛኛው። እና እንደው አንድ አሜሪካዊ በዚህ ነጻነት ቀኑ ምን ህልም ሊኖረው ሁሉ ነገር ያላት ሀገር ከሆነች ምን ህልም ሊኖረው ይችላል? ሚካኤል የመጨረሻ ጥያቄ ነው ዛሬ።
0: አዎ እንግዲህ የአሜሪካን ድሪም የሚሉት ነገር አሁን ላይ ትንሽ እንደው እየተበላሸ የመጣ ይመስላል። ድሮ አሜሪካን ድሪም ሲባል እንደ አሜሪካ ሂዶ አሜሪካ እንዴት ነው አሜሪካ ላይ ህይወቱን ቀይሮ ወይም ደግሞ እንዴት ነው ነጻነቱን አግኝቶ መፍተ ተከብሮ ይኖራን የሚባል እና እንዴት ነው ብዙ ነገር ነበረው። ግን ያ የድሮ የምናውቀው በ80ዎቹ በ70ዎቹ በ90ዎቹ የምናውቀው አሜሪካን ድሪም እና የአሁኑ አሜሪካን ድሪም ሰማይና ምድር ነው። ብለህ ሁኔታዎቹ እየተበላሹ ናቸው። ይህን ያህል እንዲያው ሰፋ ያለ ጊዜ ይጠይቃል። እንዲሁም ይህን ይሄኛውን ሳንግሪ የሚባል ነገር ለማብራራት ሰፋ ያለ ጊዜ ይጠይቃል። እና ምልህ ሁኔታው አሁንም የውጭ ፖሊሲው የአሜሪካ የውጭ ፖሊሲ አሁን እንደምታውቀው አሁን ዶናልድ ትራምፕ ከመጡ ወዲህ ብዙ የአሜሪካ የውጭ ፖሊሲ በጣም ጽንፍ ላይ የረገጠ ነው። ብዙ ነገር ተቃይሯል።
1: በጣም
0: በድሮ በነበሩት በቡሽ ጊዜ የነበረው የውጭ ፖሊሲ የተለየ ነው። በባራክ ኦባማ ጊዜ የነበረው የውጭ ፖሊሲ የተለየ ነው። ሁሉም ነገር የውጭ ፖሊሲ ወሳኝ።
1: ስለዚህ እያንዳንዱ መሪ መጥቶ የዘርግቶት የሚሄደው የውጭ ፖሊሲ ከሞላ ጎደል ሲጎረጉድም ሲጎረብጥም የሚያስከትለው ነገር ነው ለሀገሪቱ በኋላ ከብዙ ዓመት በኋላ የሚወልደው ነገር ወይ ጥሩ የሚሆነው ወይ ደግሞ ማይጠቅም የሚሆነው።
0: ልክ ነው።
1: መልካም ሚካኤል ብርሃኔ ካለን ጊዜ አንጻር ነው መምህርና የዩቲዩብ የሰላም ድምጽ ሬዲዮ መስራችና አዘጋጅ፣ ለዛሬው ለሰጠህን ዘገባ ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። ሻባት ሻሎም።
0: እኔም አመሰግናለሁ። ሻባት ሻሎም።
1: ሻባት ሻሎም። የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ደግሞ ከባልደረባችን ጥላሁን መልኪ ጋር እንወያያለን። እሱም በስልክ መስመራችን ይገኛል። ጥላሁን ሻባት ሻሎም፣ እንደምን አመሸ?
2: መልካም ሰንበት ገብርኤል። ሰላም እናንተ አድማጮችን።
1: ጥላሁን እንዴት ነህ? ሁሉ ሰላም?
2: እግዚአብሔር ይመስገን፣ ሁሉ ሰላም።
1: መልካም። እንደው በመጨረሻዎቹ ጥያቄ ልጀምር እስኪ። አሜሪካ አንተ በተለይ ደህንነቱን ነውና በጣም የምታየው ማለት ያኛውን ማየት አችልም ያቅም ሳይሆን

0: ወን ያው የሚመለከተ ይሄ ነው ብዬ ለመናገር ነውና አሜሪካን ዛሬ ሆነ በደንነቱ አይነ ስታያት ለዛሬ 5 አመት 10 አመት ይሄ አሁን የምታሳየው የመከላከያ ሰራዊት በቃ ደንነትን በሚመለከት የበላይነት በሚቀጥሉት 5 እና 10 አመታት አሁንም እንደዚህ ሊቀጥል ይችላል። አሁን በቅርቡ በመናየው በኢራንና በቻይናም አሜሪካን ለመሆን እየጣረች ነው በሚባለው ነገር ለውጥ ልናይ እንችላለን ጥላሁን?
1: ያለው ማውቅ ይከብዳል። ምክንያቱም በርግጥ አሁን ባለንበት ሁኔታውን መተንተን ስንችል አሜሪካ አሁንም ሀያል ነች ገብርኤል፣ አሁንም አቅሙ አላት። አሜሪካ የዓለም ኢኮኖሚ የመጀመሪያዋ ነች። በወታደር ኃይሏም አሁንም ቢሆን የመጀመሪያዋ ነች። አሜሪካ ውስጥ ፕሬዚዳንት ሲመረጥ የአሜሪካን ህዝብ ወደ 345 ሚሊዮን ዜጎችን ብቻ አይደለም የሚያስተዳድረው በቢሊዮን የሚቆጠሩትና የዓለም ዜጎች ነው። ማለት ኃይሉ ስላላትና ተጽዕኖ ስለምታሳድር ነው። ምን ማለት ነው? ባለንበት አሁን ባለንበት ደረጃ አሁን ሁኔታው እንደዚህ ግን አልፎ አልፎ አንዳንድ በይበልጥ የውጭ ፖሊሲውን ስትመለከት ወይም ደግሞ አንዳንድ መሪዎች ስልጣን ላይ ሲወጡ ከሚያደርጉት አጠቃላይ የሀገር ውስጡን ብቻ ሳይሆን የውጭ ፖሊሲውን የውጭ ፖሊሲ ስንል ደግሞ ዓለምን እንዴት ማስተዳደር ከሚል ለምሳሌ አንዳንድ ቦታዎች ጦርነት ሲነሳ ያንን ጦርነት የማርገብ የመጀመሪያ እጇን የምትዘረጋው አሜሪካ ነች። ከተቻለ በዲፕሎማሲ መፍትሄ ለማፈላለግ፣ ካልተቻለ ደግሞ ኃይሏን ወደ ቦታው በመላክ። አሜሪካ ማለት ጦሯን ወደ ውጭ በመቶ ሺህ የሚቆጠሩ የጦር ኃይሏን በውጭ የተለያዩ ሀገሮች ያስተማራች ሀገር ነች። ያ ማለት ምንድን ነው? አሜሪካን ብቻ ሳይሆን አጠቃላይ የዓለምን ደህንነት የሚጠብቅ መሪ። ግን አሁን ያለንበት ዘመኑ ያው ሩጫው ቴክኖሎጂ ጋር ሆነና ምናልባት አንዳንዶቹ አሜሪካ ልብ ያላለችውን ወይም ደግሞ ያልሆነ ቦታ ላይ ለምሳሌ መውሰድም ይቻላል። በተለያዩ ጦርነቶች ማለት ነው። ለምሳሌ አፍጋኒስታንን ከተመለከትን ሌሎች አገራትን ያኔ የቆየችበት ሁኔታ ሲታይ ከጥቁ ጉዳያቱን የተመለከቱት ምን ይላሉ? በእንደዚህ አይነት ከቀጠለች እንዴት ነው የበላይነቷን ወይም ደግሞ የኢኮኖሚ መጎዳት ይመጣና ምናልባት ሌሎቹ ጦርነት ሲባል ወይም ደግሞ በዓለም ሀገር ሌሎች ሀገራት ችግር ሲፈጠር እጃቸውን ማስገቡት ለምሳሌ እንደ ቻይና እና ሩሲያ የመሳሰሉት አሉ። ሩሲያ እንኳን የራሷ ችግር ኖሮባት አሁን እሷም እየተዳከመች የምታይበት ሁኔታ አለ። ቻይና ግን ምንም እጇን አትዘረጋም። መበልጸግ እንጂ ማለት ገቢ እንጂ ወጪ የለባትም። ከዛ አንጻር ምናልባት በኢኮኖሚው በቴክኖሎጂውም ፈጥና አሜሪካን ልታጥ ይችላል የሚል ስጋቱ አለ። ከዛ አንጻር ስታይ ምናልባት አንዳንዶቹ የጊዜ ጉዳይ ነው፣ የመጀመሪያው አሜሪካ ትነጠቅና ቦታዋን ምናልባት ቻይና ልትቀማት እንደሚባል ይነገራል። ይሆናል አይታወቅም። ምክንያቱም አሁን ባለንበት ሁኔታ አሜሪካ አሁንም የበላይነት እንዳላት ኃይሏን ለማሳየት ገብርኤል ብታምን ባታምንም በውጩ መካከለኛው ምስራቅን በሌሎች አካባቢዎች የትም ቦታ የአሜሪካ ጦር ሲገኝና ባንድ አምባጓር ወይም ደግሞ መንግስት ከዜጎቹ ጋር ወይም ደግሞ በተቃዋሚ ፓርት የሆነ ግርግር ሲፈጠር ለምሳሌ ዩክሬን ራሻ ማለት ይችላል፣ ሌሎች ቦታዎች አፍሪካ ውስጥ ለምሳሌ ሱዳን ጦርነት ውስጥ አለ፣ ሌሎች ሌሎች እጇን ስታስገባ ያን ሁኔታ ያንን ተመልከት። ያን ብዙ ነገር ይጠይቃል። ብዙ ነገር የኢኮኖሚ መስዋዕትነት አለ፣ በህይወትም ብዙ ነገር ይከፈል። ያን አንስተ ከዛ አንጻር ምናልባት ይህን እጇን መዘርጓት ሁኔታ ሊጎዳት ይችላል የማለት ሁኔታ በብዙት እና አሁን ባለን በደረጃ ለጥያቄ መልስ አሜሪካ አሁንም ቢሆን ሀያለች፣ ኃይሏን እያሳየች ነው። ምንም እንኳ አልፎ አልፎ አንዳንድ መሪዎቹ ሲመጡ ለምሳሌ በኦባማ መንግስት የተለያዩ ቦታዎች ኃይሏን አሜሪካ በማሳየት ጦር ኃይሏን ያሰማራችበት ሁኔታ ነበረ። የትራምፕ መንግስት ሲመጣ ደግሞ ጦሩንን የመሰብሰብ ሁኔታ ሰላም እንጂ ጦርነት አንፈልግም የማለት ሁኔታ በእርግጥ በኦባማ መንግስትም ከዛ በፊት የነበረውንን አመራር ልትተው ጦርን የመሰብሰብ ሁኔታ እና ከወጪም ወታደሮቻችን መሰዋት የለባቸው እያንዳንዱ ፖሊሲ ይቀያየራል መሪዎች በመጡ ቁጥር። ግን ከአቅሟ ስታይ ከአቅሟች 345 ሚሊዮን ዜጎችን የምታስተዳድርና በቆዳ ስፋቷ ወደ 9 ሚሊዮን ኪሎ ሜትር ማለት እንግዲህ በጣም ሰፊና በጣም ቀደም ብላችሁ ስለመሰራረቱ የተቀሳችበት ሁኔታ አለ ታሪኳን። አሁን ከ250 ዓመት የአሜሪካ አንድነት እና አሜሪካ ኃይሏን አሁን ባለንበት ደረጃ አሁንም ኃያል እንደሆነች ይታያል። በጥም ኃይልም አላት። ወደፊት ምን ይሆናል? ይሄን ትንሽ እንግዲህ ተብላል። ለዚህ ደግሞ ነዚ ተፎካካሪዎቹ እንዳሸንፏት ደግሞ በጃዙር ብዙ ምታደርገው ነገር ለምሳሌ ተፎካካራት የነበረችው እነነን ሩሲያ በ90ዎቹ አካባቢ 90 እና 91 ላይ ሩሲያ እንድትበታተን ከመሰረቱ ከጀርባ ያለችበት አሜሪካ ነው። ምክንያቱም ስትፎካከራት እሷን ማዳከም ሆነና ያዳከም ያን እንደዛ አይነቱ ሳይንስ ተጠቅማ ቻይናን በተለያዩ አጋጣሚዎች የማዳከም ይፈጠራል። ያን እንግዲህ የመሮቹ ጉዳይ ለማንኛውም አሁን ባለንበት ደረጃ ግን አሜሪካውንም ኃይሏ ከስፋት ነው።
0: መልካም ጥላሁን ወደ አሜሪካና ኢራን በኋላ እንመለሳለን። ወደ ሀገራችን እንመለስ። በሐማስና ተባባሪዎቹ እስራኤል ጥቃት ደርሶባት ጭፍጨፋ ደርሶባት ጦርነት ከተከፈተ 1000 ቀን ሆኖታል። ይሄን 1000 ቀን እንደውስ ከአንድ ፍሬም ውስጥ አንድ የሆነ ነገር ውስጥ አስገብተ እንደ ጠቅለል አርገህ ንገረንስኪ
1: ያውልሽ ይዘብ ይኖራል እስከ ነገ ባወራ ነበር ገብርኤል ያለው ማለት እንደምንድክመው ግን ካለን ጊዜ አንጻር ይሁን 1000 አመት ማለት እንግዲህ ወደ 3 አመት እየጣጋ ነው። 1000 ቀን ይቅርታ ይሄ 1000 ቀናትን ያስቆጠረው ጦርነት በርግጥ በተለያዩ ያገሪቱ የደቡብ ክፍል በሰሜኑ አጠቃላይ ከሩቅ ከኢራን ጋር ፈልገነው ሳይሆን የሽፋጥራ አድርጊቱ በደሩ ደርሶብን የተጀመረው ጦርነት ምንም እንኳን ጠላቶቻችን የነበረ ኃይላቸውን ብናዳክምና ቢጎዱም እነዚህ ጠላቶች ግን አሁን የተንበረከኩ መስሎ አይታይም። ያ ማለት ምንድነው? የተጀመሩት ጦርነቶች የተፈጸሙበት ሁኔታ አይታይም። እንደምሳሌ የሐማስን ተጠባጭ ሁኔታ ታዋለ የተኩስ አቁም ስምምነት ብሎ በትራምፕ መንግስት የቀረበው ሐሳብን ምክንያት አድርጎ ሐማስ በከፍተኛ ሁኔታ ተደራጅቷል። ኃይሉን አጠናክሮ እንዲሁም ለቀጣይ ጦርነት ዝግጁ ነው የሚል ሁኔታ እየተነገረ ነው። ወደ ሰሜኑ ሀገራችን ክፍል ከሄድን የህዝቡላ ድርጅትም ተመሳሳይ ሁኔታ አለቀለት ተፈጸመ ሲባል የነበረው እነሆ በፍጹም አሁንም አለሁ እያለ እንዲሁም በከፍተኛ ሁኔታ እያስቸገረን ይታያል። በአቋራጭ አሁንም የተኩስ አቁም ስምምነት በአሜሪካ ሸማገል ቢጀመርም ከሩቅ ያለችው ኢራን አረጊ ፈጣሪ መደጋፊዋን ስናይም ባለስልጣኖቿ ቢጎዱም ቢገደሉባትም ኢኮኖሚዋም የጦር ኃይሏም በከፍተኛ ሁኔታ በጥምር አሜሪካ እስራኤል ኃይል ቢደመሰስና ጉዳት ቢደርስም አሁንም አለው እንዲሁም ለቀጣይ ጦርነት ምዝግጁ ነው። ምን ማለት ፈልጌ ነው? በእርግጥ ከጥቅምት ሰባት በፊት የነበሩት ጠላቶቻችን ኃይል የነበራቸው ኃይል የነበረው ኃይል የላቸውም ተዳክመዋል። ግን አሁን ከናካቴው አለመጥፋታቸውና ስርዓቱ አለመገርሰሱ አማስንም ከጥቅሙት አለመድረጋችን አለመድምሰሳችን የህዝቡላ ድርጅት ትጥቁን አለመፍታቱ የኢራንም ስልጣን ላይ አለመወገዱ ይሄ ጊዜ ጉዳይ ነው። ነገ ከነገ በኋላ ኃይላቸውን አጠናክረው እንደገና አዲስ ጦርነት የመግባቱ ሁኔታ የጊዜ ጉዳይ ነው ይባላል። በአቋራጭ ግን ያው የዲፕሎማሲ ስራ እንግዲህ በሸማጋይ ሀገር በይበልጥ አሜሪካ ጣልቃ መግባት ነገሩን የማረጋጋት ሁኔታ ከዛ ማልፎ ከጦርነቱ የዲፕሎማሲ ደረጃ ግድም ይላል። አለንበት ክፍለ ዘመን ኃይል ሳይሆን መጨረሻ በኃይል ያገኘውን ውጤት በዲፕሎማሲ መተርጎም አለብን። የኛ ትልቁ ችግራችን ገብርኤል የእስራኤል መንግስት አቋሙ ከስትራቴጂ ጋር ሲታያይዘው በጦር ኃይል የተገኘውን ድል በዲፕሎማሲ አይተረጉም መተርጎም አቅሙ እስካሁን አልታየም የለውም። ትልቁ ችግራችን ይህን ነው። ከአሜሪካ ጋር እየተቃቀረንና እያቀየ በጣም ዓለም ገባት የደረስንበትም ይህ ነው። ምክንያቱም ጊዜውን ተጠቀሙበት። በኃይል ስታሸንፉ ያን ኃይል ይዛችሁ መጣችሁ በዲፕሎማሲ ድርድር ሲያስፈልግ ድርድር ለምሳሌ አንድ ምሳሌ ልስጥ። ከሐማስ ጋር ያለው ተጨባጭ ሁኔታ ሐማስ አለቀለት ተብሎ መሪዎቹ ተገለው እኮ አሁን ሐማስን እየመራው ያለው ምንም ከታች የነበሩ ተራ ወታደሮች ስልጣን ላይ ይዘው አለሞት ባይተጋደ በቃ ባለቀ። ግን አሁን እንደገና ኃይሉን አጠናክሮ እዚህ ደረጃ ሲደርስ አሜሪካ እንዲሁ አይደለም ኃይሏን ወደ ቦታው ወደዚህ ወደ አካባቢያችን በማምጣት ከሌሎች የአውሮፓ ሀገሮች ጋር በቃ ሁኔታውን እኛ እንቆጣጠረው ያሉት እንዲሁ አይደለም። ምክንያቱም የእስራኤልን ሁኔታ ስመለከቱ እንዴ የምትፈልጉት ምንድን ነው? አንድን ሽብር ፈጣሪ ድርጅት ርዕዮተ ዓለምን እስከ መጨረሻው መደምሰስ አይቻልም። አጋጣሚውን ተጠቅማችሁ የምትፈልጉትን በዲፕሎማሲ ማለት ነው የሆነ ነገር መፍትሄ መፍጠር አለባችሁ ሲባል በእስራኤል በኩል መልስ አልነበር። ምን ማለት ፈልጌ ነው? አሜሪካ ትጠይቅ የነበረው ኦኬ የሐማስን ድርጅት አቅሙን አዳክማችሁታል፣ አሁን ስምምነት ላይ ማለት ድርድር ይደረግና በዚህ ሐማስን እንደገና ያው ትጥቁን እንዲፈታ የሐማስ ድርጅቱ እንዲወድቅ ከፈለጋችሁ ሌላ ኃይል ከቦታው መግባት አለበት። ለዚህ ደግሞ የሚመጥነው እዚው አብሮት ያለ አቡ ማዘን አለ ከዚህ ራማ ላይ ተቀመጠው እሱን ወደ ቦታው በማስገባት ኃላፊነት እንድስተው ኃይል እንድስተውና የጦር ኃይል ምን በለው በኢኮኖሚ ያን ምክንያቱም አቡ ማዘን ስርዓት ከሐማስ ጋር አይጥና ድመት ናቸው ታቃለ ስለዚህ ለሱ ቦታውን እንድስተውና በስምምነት ከዛ በኋላ
0: ቢሆንም ግን አሁን ለምሳሌ አቡ ማዘንና ሐማስ አይጥና ድመት ቢሆኑም አቡ ማዘን ደግሞ ለኛ ነጭ ለባሽ አሸባሪ ተብሎ የሚፈረጅ ነው ተፈላጊነት የለውም ለዛም ይሆናል መንግስት እንትም
1: አይደለም ያ ነው ልካንት አሁን ያልከው ነገር ነው ፖለቲከኞች ስልጣን ላይ ያለው መንግስት የሚናገሩ እሱ አይደለም ግን መፍትሄው ምክንያቱም አቡ ማዘን ከቦታው ገባና ያን ቦታ ተቆጣጥሮ ማለት ነገ እስራኤል ተጎዳሽ ማለት አይደለም ከተቻለ ኦኬ በቀጣይ ወደ ሰላም እስኪ ተብሎ ወደ ጠረጴዛ ዙሪያ ሲመጣ ያው እስራኤልን ሚጠቅማትን ካስፈለገን ምክንያቱም በጦርነት አንድነን ሽብር ፈጠ አላየ ነው እኮ ይው ለዘመናት ስንት 10 ዓመታት ታግለን በኃይል ያላደረግነው ነገር በዲፕሎማሲ ነው መፍትሄ መፈላለግ የሚችለው ስለዚህ ጠረጴዛ ዙሪያ እንቀመጥና መፍትሄና ፍላለግ ግን ከዛ ከመድረሳችን በፊት ቦታውንን አቡ ማዘን ብቻ ሳይሆን ሌሎች የጥምር አረብ ሌሎች አካባቢዎች ደግሞ ለዘብተኛ መልካት ያላቸውን ወደ ቦታው እናስገባና ሐማስን ቅድሚያ እንፋቀው በጣም አረመኔውና ሰይጣን እሱ ነው ስለዚህ እነሱን እናስወግድና ሐማስን ከዛ በኋላ ሌላው ሲመጣ ከአቡ ማዘን ጋር መነጋገር ከተቻለ ኦኬ ካልተቻለ ደግሞ ከሐማስ እሱ ጋር መነጋገሩ መቼም ይሄን ነው ሌሎችም ስለዚህ ይሄን ቦታ ጠቅላይ ሚኒስትሩ ወይም ደግሞ ስልጣን ላይ ያለው መንግስት በፍጹም አቡ ማዘን አታንሱብኝ ያለበት ሁኔታ ለገብቷል አሁን በአሜሪካ ምን ትረዳለች እዚህ በቃ ችግራችሁ እናንተ ነው ምክንያቱም እናንተ በኃይል አንድ እንግዲህ አጠፋል ይባል እንደውም ዶናልድ ትራምፕ አሁን ውሳኔ ደርሰውበት ያመኑበት የሚባለው ገብርኤል የሐማስን ድርጅት ትጥቅ ማስፈታት የሚለውን ነገር እንደውም የተውት መስሎ ይታያል ይባላል ትጥቅ መፍታት የሚለውን ነገር በፍጹም የመረጋጋት ሁኔታና አዛን መገንባት የሐማስ ድርጅትን ያው ሽብር ፈጠራ ድርጅት ከወሰደ እስራኤል መፍትሄ ፈቃድ ይሰጣትና እርምጃ ተወስዳለች ግን ያን እንዳያደርግ ምንም መረጋጋት እንዲሆን እንጂ ግን ትጥቅን ፍታ ብሎ ማስገደዱ እንደውም የአሜሪካ መንግስት ዶናልድ ትራምፕ የተውት መስሎ ይታያል ይነገራል ምን ማለት ፈልጌ ነው እኛ እድሉን ያለፍንበት ሁኔታ አለ በዲፕሎማሲ ነገሮችን ማስተካከል ይቻላል የሚለውን ሁኔታ ወደኋላ ያረግንበት ሁኔታ አለ እና ለሐማስ ድርጅት አሁን ከደረሰበት ደረጃ እንደገና መጠናከርና እንደሚነገረው ከሆነ ብዛት ያላቸው ጦር መሳሪያዎችን ብዛት ያላቸውን ወታደሮችን እየመለመለ ኃይሉን አጠናክሮ ለድጋሜ ጦር ተዘጋጅቷል ይባላል ለዚህ ወይም ደግሞ ለዚህ ኃላፊነቱን የሚሉትን የእስራኤል ስልጣን ላይ ያለው መንግስት ምስሉ ጉዳይ እየተወገዝን እየተወቀስን ይታያል ምን ማለት ፈልጌ ነው ይህን እድሉን በዲፕሎማሲ ነገሩን መፍትሄ የማፈላለግ ሁኔታ
0: ጥላሁን አንዳንዶች ጥቅምት 7 ሐማስና ተባባሪዎቹ በእስራኤል ላይ ካደረሱት ጥቃት ባልተናነሰ ከአንድ ሺህ ቀን በኋላ አሁንም ሐማስ የጋዛ ሰርጥ ከፊልም ቢሆን እሱ ባለቤቱ ነው መገኘቱ በጣም ቁጭ ያድርብናል የሚሉ ሰዎች አሉ።
1: እሱ እኮ ነው አሁንም ያልኩ ቅድም አሁን የእስራኤል ጦር ኃይል ጋዛ ውስጥ እኮ አሁን ሐማስ 60 ከመቶ እጅ ነው ከመቶ 60 እጅ የሚሆነውን ምድሩን የጋዛን ምድር እኮ የእስራኤል ጦር ኃይል ይዞታል አሁን የሚፈልጉት ምነው ተጨማሪ 30 ከመቶ እጅ በቃ 90 ከመቶ እጅ የሚሆነውን ቦታው እናያዝና እንደውም እዛ ይሁዳውያን ሰፈርን መመስረት አለብን ይሄ አክራሪ የቀኝ ክንፍ ፖለቲከኞቻችን የሚናገሩትን ህልማቸው ነው ይሄ ነገር እውን ይሆናል አንጃ ያ ከሆነ እንግዲህ ያው ወደ ሌላ ጦርነቶች ወደ ሌላ አክታጫስ ገባ ማለት ነው ደግሞ አሜሪካ ማትፈልገው ነገር ማድረግ መጀመር ማለት ነው ግን አሁን አንተ ያልከው ነገር የሐማስ ድርጅት ተጠናከረ ያልከው ነው ቀድም ካልኩት ጋር እኔ ነገር ነው ተጠናከረ ምን ማለት ፈልጌ ነው አሁንም ያን እድሉ ስላመለጠን ደክሞ ያለ ተጎድቶ ያለ መፍትሄ ከናካቶ እንዲፋቅ መፍትሄዎችና ደግሞ አጋጣሚ ነው ነበረን ይህን አልተጠቀምንበትም ይህንን ያልወደደችው አሜሪካ አሜሪካ ከሆነ ዝም ብላ አይደለም ጦር ወታደሮቿን ወደ ቦታው የምትልከው ዝም ብላ አይደለም የግል ጥቅም ቢኖራትም አሜሪካ ግን ከቅርብ ሁኔታውን ትከታተላለች ኦኬ እስራኤል የምታደርገው ጦርነት በእውነት ለደህንነቷ ጥበቃ ስትል ወይስ መሪዎቹ ለፖለቲካ ጥቅማቸው ሲሉ የሚያደርጉት ጦርነት ነው እነሱ የተረዱት ደግሞ መሪዎቹ በአሜሪካ በኩል የተረዱት ምንድን ነው ስልጣን ላይ ያለው መንግስት የስልጣን ዘመኑን ለማራዘም ሆን ብሎ የሚያደርገው ሁኔታ ነው። ምን ይባላል መሰለ እንደው ደግሞ በትክክል የሚነገረው የአሜሪካ መንግስት እጁን ባስገባ ኑሮ የተጠለፉት ወገኖቻችን እስካሁን ድረስ አይለቀቁም ነበር ይባላል። ማን ያስፈታቸው? መጨረሻ የተለቀቁት ወገኖች የተጠለፉት ነበር። አሜሪካ ድሮን ናቸው አይደል? እንደ አሜሪካ እንደ እስራኤል ፍላጎት ቢሆን ኑሮ እስካሁን ድረስ አይለቀቁም ነበር። ምን ማለት ነው? ጦርነቱን መጣጠቅ
0: ግን ከፍተኛ ወንጀላ ነው። እውነት ለመናገር ቀላል አይደለም እንደዚህ ብሎ መስማት። ሌላው ጥላሁን እንደው ያለንን ጊዜ እንድንጠቅም በሊባኖስና በእስራኤል መካከል የቅድመ ሁኔታ እንትን አለ፣ ግን ወታደሮቻችን አሁንም በዛ ውስጥ እየተጎዱ ነው። ምን እንቅስቃሴ እያደረጉ ነው የሚጎዱ? በስምምነቱ በተፈቀደላቸው ቦታ ሲንቀሳቀሱ ከሂዝባላ አሸባሪዎች ጋር እየተገናኙ ነው? በዛ አካባቢ ያለው የደህንነት ሁኔታ አሁን ከስምምነቱ ወዲህ እንዴት ነው ጥላሁን?
1: ብለህ አንተው ተናግረሃል ማለት እስራኤል በደቡብ ሊባኖስ ከ10 እስከ 11 ኪሎ ሜትር የሚሆን እንግዲህ ያው ከድንበራችን አልፋ ማለት የያዘቻቸው የደቡብ ሊባኖስ እና በይበልጥ ደግሞ ሺህ ማህበረሰብና የህዝቡላ ድርጅት ለዘመናት ያከማቸበትን የጦር መሳሪያ እነዚህ ዜጎች ደጋፊዎቹ የሚኖሩ መኖሪያ ቤቶች የነበሩትን ከዛም አልፎ ምድር በታች የተቆፈሩ ዋሻዎችን አጠቃላይ የእስራኤል ጦር ኃይል ያን ቁጥጥር ስር ውስጥ አድርጎ ያንን የማፍረስን የማዳከም ስራ እየሰራ ይታያል። አሁን ላልከው ግን በአንድ በኩል የተኩስ አቁም ስምምነት ተብሎ በሌላ በኩል ወታደሮቻችን ቆሰሉ ሞቱ ሲባል ይሰማል። እውነት ግን ነው። ምክንያቱም አልፎ አልፎ እዛ አካባቢ አፈንግጦ የሚወጡ ሽብርተኞች አሉ። ውጥረት ውስጥ ሲወጡ ሲሆኑ ለምሳሌ ዋሻውን ያን አካባቢ የእስራኤል ጦር ኃይል ከተቆጣጠረው 24 ሰዓት አሁን እነዚህ መጠጣት የሚጠጡት የሚበሉት ከሌላቸው ዋሻው ውስጥ የተቀበሩትን በቃ ከእንግዲህ መሞተ ካልቀረ ከምድር በታች ልውጣ ሲል ያው ሽብር ፈጥር አድርግ አጋጣሚውን ተጠቅሞ የማድረግ ሁኔታ በእንደዚህ አይነት ሁኔታ ያው እንዳልከው ዛሬም በዜና ወደ የሰማ ነው አንድ ተጠባባቂ ጦር የቆሰለ በከፍተኛ በከባድ የተቆሰለበት ሁኔታ አለ። እና እነዚህ አጋጣሚዎች አሉ። አሁን እንዴት ነው እስራኤል የያዘቻቸውን ቦታዎች እንደያዘች ሆና አልፎ አልፎ ከምድር በታች የደበቁ ችግርተኞች ወይም ደግሞ በተጨለማን ተገና አድርገው በተለያዩ አጋጣሚዎች ያው በወታደሮቻችን ለጉዳት የሚያደርሱት ጉዳቱ ይታያል። ትልቁ ጥያቄ በአንድ አሁን አሜሪካ እጁ አለባት እና በአሜሪካ ኃይል ነው እንግዲህ እዚህ ስምምነት ላይ የደረሰው። እንዲያውም ስምምነቱ በሚገርም ሁኔታ ገብርኤል እስራኤልን በጣም በጣም ዘመን እንዴት ነው ታሪካዊ ስምምነት ነው ማለት ይቻላል። ምክንያቱም ሊባኖስ በእንደዚህ አይነት ሁኔታ መንግስቱ ማለት ነው በእንደዚህ አይነት ሁኔታ ከእስራኤል ጋር ወደ ተኩስ አቁሙ ከዛ ማለፉ ወደ ሰላም አይታሰብም ነበር። ግን
0: ይሄ የሚያሳየው የሂዝባላን መዳከም ያሳያል። ሂዝባላ ናስራላ እንደነበረው ቢሆን የሊባኖስ መንግስትም ለህይወቱ ስለሚፈራ ከእስራኤል ጋር አይነጋገርም ነበር።
1: የሊባኖስ መንግስት የሚፈልገው ሊባኖስ መንግስትና የእስራኤል መንግስት ፍላጎት ጥቅማቸው አንድ ነው ማለት እስራኤል የምትፈልገው የህዝቡላ ድርጅት ትጥቁን እንዲፈታ ነው። ሊባኖስ መንግስት የሚፈልገው የህዝቡላ ድርጅት እንዲበታተልና ከናካተው እንዲጠፋ ነው በግልጽ። ስለዚህ የሁለቱ ዓላማ ይገናኛል እንግዲህ ጥያቄ ነው። ምክንያቱም ላልከው የህዝቡላ ድርጅት እንዲሁም በፍጹም ይህን ነገር አሁን እስራኤል የምታደርገውን በአሜሪካ ሸማገነት የሚደረገውን ስምምነት አልቀበለውም እኛ እውቅና እንሰጠውም እያለ ምክንያቱም ሊባኖስ ከእስራኤል ጋር ስምምነት ተደረሰ ማለት ድርጅቱ ትጥቁን ፈታ አቅሙ ተዳከመ ማለት ነው። በፍጹም ይህን ነገር አይቀበሉትም። ለዚህም ሲባል ነው እንግዲህ እንዲሁም ይህንን የተጀመረውን ድርድሩን ማለት ነው የማንኮላሸት ሁኔታ ይታያል በመሪዎች ላይ ከዛም አልፎ በፕሬዚዳንቱም ላይም ጉዳት ለማድረስ ሙከራ ይደረጋል ይባላል። እና ከተሳካ አሁን የተጀመረው ጉዞ ገብርኤል ለእስራኤል ጥሩ ነው፣ የሊባኖስ መንግስት የሚፈልገው ነው። የህዝቡላ ድርጅት ግን ሳስበው እኔ እንደኔ አመለካከት ይህን ነገር አሳልፎ አይሰጥም። ምክንያቱም እንዲህ በህልውናውን የተመጣበት ከመሆኑ የተነሳ ያው ይህን ነገር አሳልፎ አይሰጥም። እስከ መጨረሻው ድረስ ለማንኮላሸት ሲል ብዙ ነገሮች ያን ሳያደርግ ግን ኃይሉም ስላለው ከዛም ላይ ደረሰ።
0: ባለን አጭር ደቂቃ ወደ ኢራንና አሜሪካ ልውሰድ። ኢራን በዛሬው ዕለት በእስራኤልና በአሜሪካ ጥቃት የተገደሉ መሪዎቿን በመቅበር ላይ ትገኛለች። አሜሪካ ደግሞ የነጻነት ባሏን ለማክበር ዋዜማው ላይ የምትገኝና በሁለቱ ሀገራት መካከል ሰላም ለማውረድ ወይም ወደ ኖርማል ከጦርነት ወጥቶ ወደ ኖርማል ግንኙነት እንኳ ባይሆን ወደ ኖርማል ስምምነት ለመሄድ የሚደረገው ነገር የቱ ጋር ነው ቁሞ ያልጥላሁን?
1: ይኸውልሽ ያልከው አዎ፣ እንዲያውም መንፈሳዊ መሪ ሃኒና ይሄ ቀብር ስነስርዓት ያው እንግዲህ ሊጀምር ነው ይባላል። ወደ 5 ቀን እንደሚወስድ ነው ቀብር ስነስርዓቱ የሚነገረው። ያም ደግሞ የተለያዩ ቦታዎችን ያልፋል፣ ብዙ ዜጎች ያሉበት በሚሊዮኖች የሚቆጠሩ እንግዲህ የቀብር ስነስርዓት አሁን ትራቻ አለባቸው ይባላል በኢራን በኩል ምክንያቱም መሪዎች ወደዛ ሲሄዱ እነዚህ ቀሩት በህይወት ማለት ነው እስራኤል ጥቃት ተወስዳለች የሚል ትራቻ እንዳለባቸው ይነገራል ለዚህም ሲባል በኢራን በኩል እስራኤልን የማስጠንቀቅ ሁኔታ አለ ለማንኛውም ለጥያቄ መልስ ግን ወደ ዋናው ወደ ቁም ነገሩ አሜሪካ የጀመረችው ድርድር አለ እንደ አሜሪካ መለካከት አሁን የተጀመረው የዲፕሎማሲው ዘርፍ እስራኤል ባትፈልገውም የአሜሪካ መፍትሄ ግን ያው ነገሩን የማረጋጋት ሁኔታ እና እንደተው ትንሽ ተስፋ የመስጠት ሁኔታ አለ ይሳካል እኔ እንጃ አሁን ያለው ሁኔታ ስታየው ጦርነቱ እንግዲህ የተረጋጋ መስሎ ይታያል ለምሳሌ በኢራን በኩል ፍራቻ እንደሌለና ወደ ጦርነቱ ድጋሚ የመግባት ፍላጎቱ ምንም ጥያቄ እንደሌለ ይናገራሉ በይበልጥ እስራኤል በሊባኖስ የምትወስደውን እርምጃ ካላቆመች በሂዝቡላ ድርጅት ላይ እኛ አጸፋዊ እርምጃ እንወስዳለን የማለት ዛቻቸውን ይናገራሉ አሜሪካም ታስፈራራለች ነገሩም ያው የተወርቶ ይቀራል ለማንኛውም በእውነት የአሜሪካ መንግስት የዶናልድ ትራምፕ የሰላም እቅድ መጨረሻው ያምር ይሆን ምን አለ መሰለ እኔ የምመለከተውን አሜሪካ ነገ ጀምሮ ማለት ነው 250 ነጻነት ቀኗን ይጀምራሉ የአሜሪካ ዓለም አቀፍ ነው የኳስ ጨዋታ አለ የሌሎች ሌሎች ስነ ስርዓቶች ይበልጥ ግን የአሜሪካ መንግስት የኢኮኖሚ ሁኔታ በይበልጥ የነዳጅ ዋጋ ምርት ማደ መናሩና የዜጎች ጦርነቱን አለመፈለግና ጭራሽ መንግስትን መቃወም እነዚህ ነገሮች ተደምረው ዶናልድ ትራምፕ አሁን ሳይፈልጉ ወደ ተኩስ አቁም ስምምነቱና የመረጋጋት ሁኔታ ይሉበት ሁኔታ አለ ሳስበው ግን ይሄ ሞንዲያሉም እየተገባደደ ሲሄድ 250ኛው የነጻነቱ በዓል ከተገባደደ በኋላ ሌሎች ሌሎች ነገር ካለቁ በኋላ ምክንያት ፈጥረው ምናልባት ኢራን ያው በስምምነቱ አልቆመችን በሚል ምክንያት ፈጥረው ዶናልድ ትራምፕ የጀመሩትን ህልማቸውን ቦታውን የዶናልድ ትራምፕ ህልም ምንድን ነው ገብርኤል ተናግረውታል ሆርሙዝን መቆጣጠርና የኢራንን መንግስት ከጥቅም ውጭ አድርገው ቦታውን በኢኮኖሚ ተጠቃሚ መሆን ፍላጎት አላቸው የኢኮኖሚ ተጠቃሚ መሆን ልክ ቬኔዙዌላ እንዳደረጉት በኢራንም ይህን ህልማቸውን እውን ለማድረግ አልሳካላቸው አልመቻቸል ጊዜውና ሁኔታው አልገጣጠመላቸው ብለው እንጂ ፍላጎታቸው ሌላ ነው ግን ሁኔታውን አሁን የመቀን የመስጠት የመሳብ ሁኔታ ነው እነዚህ ስነ ስርዓቶች ከተፈጸሙ በኋላ አጠቃላይ ሁኔታው የዋጋ ንረቱ ትንሽ ከተረጋጋና ዜጎችን የማሳመን ሁኔታ የነዳጅ ዋጋ ሁኔታ ያን ከተስተካከለ በኋላ እኔ እንደምገምተው እንደገና እስራኤልም ሆነች አሜሪካ ወደ ኢራን እንደገና ጦርነት የመግባትና የፈለጉትን ዶናልድ ትራምፕ የፈለጉትን ቦታውን የመቆጣጠር ይሆናል ብዬ ግምቱን ይህንን ተስፈዋለኝ እንዴት ነው እኔ እንጃ እንዳለ ሁኔታ በሰላም ተጠናቀቀ ሁላችንም ፈልገን እኔ ሳስበው
0: ሌላው ጥላሁን አንድ የሆነ መረጃ
1: ወደዛ
0: በዚህ ቀብር ስነ ስርዓት በሚያደርጉት ኢራኖች ላይ እስራኤል በመሪዎች ላይ ጥቃት አድርሳለች ብሎ ጥርጣሬ እንዳለ በአሜሪካ የወጣውን መረጃ እስራኤል በዚህ በእስራኤል ማስተባበል ተጀምሯልና እንደዛ አይነት ነገር ለምን እንደዚህ ሊባል ቻለ?
1: ያው ገብሬል ይሄ በአሜሪካና በእስራኤል መካከል አሁን የዓለም ግባት ሁኔታ ይታያል። የማይግባቡበት ምንድን ነው? አሜሪካ ያቀረበችውን ሐሳብ እስራኤል አትፈልገውም። እስራኤል የምትፈልገው ጦርነቱ እንዲቀጥል ነው። አሜሪካ ጦርነቱ እንዲቀጥል ፍላጎት የላትም። አሁን አሜሪካ ልክ እስራኤል ሁኔታውን ማለት በእስራኤል በኩል አስቀድመህ ይሄን ነገር እንዳታንቆላሸው ምን ነገ ለምሳሌ እስራኤል በድብቅ እዛ አካባቢ ባሉ ኃይላችንም ከዚህም ወደዛ ሄደው እርምጃ ከወሰዱ ያለውን የዶናልድ ትራምፕን ሐሳብ እስራኤል አንኮላሸቹ ማለት ነው። ስለዚህ አስቀድሞ ከዛ ድረስ እንዳይደርስ እንዴት ነው የስለን ቦና ነው ገባል አንዱ ይለው እንጂ በሐሳብ ካለ መግባባት አንዱ ሌላውን በመውገዝ ካለ መተማመን የሚናገሩት ነገር ነው። ዞሮ ዞሮ መጨረሻ ላይ ግን እንደኔ እምነት እንዳልኩ አንድ ቀን ትራምፕም ሆነ እስራኤል የፈለጉትን ነገር የማድረግ ሁኔታ ነው እንጂ የጊዜ ጉዳይ ነው ብዬ አስባለሁ። ምን ፈልጎ ሰላም ቢሆን
0: እንግዲህ እሺ ጥላሁን ለሰጠን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። ሸባት ሰላም። የተከበራችሁ አድማጮቻችን ለቴክኒክ ባለሙያችን ኖያ መሽያህ ምስጋና ይድረሳት። አብራችሁ የቆየሁት ገብርኤል በየነ ነበርኩኝ። ፕሮግራማችን ወደ እናንተ ተሳክቶ ሰፍቶ እንዲደርስ ለተባበሩን ባልደረባችን ጥላሁን መልኬና ለእንግዳችን ሚካኤል ብርሃኔ ምስጋና ይድረሳቸው። በያላችሁበት ሰላም የሰፈነበት ሰንበት ይሁንላችሁ።